0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺልሺ ሄት በታሙዝ ታፍሺን ፔይባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 23 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 16 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም የጋዜጦችን አምድ ጋዜጦች ለአንባቢያን ዛሬ ያቀረባችሁ ነው አና አርሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጭ ጋር የስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: ወርቅነሽ አመሰግናለን። አርስተ ዜና ዛሬ በኢላት መከላከያ ልዩ ልምምድ ያደርጋል ተባለ። በእስራኤልና በሊባኖስ የቀጥታ የሰላም ድርድር በአሜሪካ ይቀጥላል ተብሏል። ትናንት ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ የጦር ባለስልጣናት ጋር በስልክ ተወያዩ። በትናንት ረቡዕ በአሜሪካና በኢራን የተካሄደው ስምምነት ቀጥሏል ሲሉት የጧቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በዛሬው ዕለት መከላከያ በኢላት ልዩ ልምምድ ያደርጋል ተባለ። በዛሬው ዕለትም በኢላት ከተማ መከላከያ በባህር በየብስና በአየር ላይ የሽብርተኝነትን ሰርጎ ገብነት መቋቋም እንዴት ይቻላል በሚል ርዕስ ትልቅ ልምምድ ያደርጋል። በዚህ ልምምድም በየብስ በባህርና በአየር ላይም ለሚደረጉ ጥቃቶች ሁሉ መልስ ለመስጠት ቅድመ ዝግጅት መደረጊያ ነው ተብሏል። ባለፈው ሳምንት ዲቦራ የተሰኘችው የጦር ጀልባ ከዮርዳኖስ በኩል በፍጥነት እየበረረ የመጣን አንድን መርከብ በመተኮስ ወደ መጣበት መንገድ እንዲመለስ አድርጓል። ምናልባትም የሽብር ፈጠራ ድርጊት ሊሞከር ይሆናል ተብሎ ተገምቷል። እንደ ሁኔታውም ይህ አይነት አካሄዱ ምናልባት በደንበሩ የሚጠባበቁትን ወታደሮችን አቅም ለመፈተሽ ሆን ተብሎ የተደረገ ሳይቀር አይቀር ሙከራ ሳይሆን አይቀርም ተብሏል። ስለዚህም የዚህ አይነቱን ጥርጣሬ ስጋት ለመቅረፍ ልዩ ልምምድ ይደረጋል ሲል ቃል አቀባያችን ኢታይ ብሎመንታል ዜናውን አድርሶናል። በእስራኤልና በሊባኖስ የሚደረግ ቀጥተኛ የሰላም ድርድር በዋሽንግተን ይቀጥላል ተባለ። በሊባኖስና በእስራኤል ቀጥታ ድርድር የሚደረገው በተለይ መከላከያ ሰራዊታችን በተገኙበት ቀስ በቀስ የሊባኖስን ድንበር ለቆ የሚወጣበትን ዙሪያ ውይይት ይካሄዳል ተብሎ ይጠበቃል። በዚህ ውይይትም የሁለቱም ሀገራት የዲፕሎማት ወይም ሻግሪ አምባሳደሮች ይገኛሉ ተብሎ ተጠቅሷል። አደራዳሪ ሀገርም አሜሪካ ትሆናለች፣ ኃላፊነቱን የበላይነት ወስዳ ትቆጣጠራለች ተብሏል። የሁለቱ ሀገራት አምባሳደሮችና ቢያንስ በሶስት ብርጋዴል ጄኔራል የጦር መኮንኖችም ይሳተፋሉ ተብሎ ይጠበቃል። በኢራንና በካታር የተዋቀረም ልዩ ኮሚቴ በደቡብ ሊባኖስ በማስፈር ሁኔታውን ወይም የተኩስ አቁሙን ስምምነት የሚቆጣጠር ኮሚቴ ይዋቀራል ተብሏል። በዚህ ኮሚቴ ውስጥ እስራኤል አልተካተተችም። አሜሪካ በበላይነት ሁና ትቆጣጠራለች ተብሎ ይጠበቃል። በዚህ ዙሪያ ወደ ኋላ አካባቢ ሰፋ ያለ ውይይትም ይኖረናል። ይበዚህ እንዳለ በኢራንና በአሜሪካ በተደረገው የተኩስ አቁም ስምምነት በሊባኖስ የሂዝቡላ ተቋሚ ከሆኑት አንድ ከፍተኛ ፖለቲከኛ ያላቸውን ትችት አቅርበዋል። በሊባኖስ ፓርላማ አባል የሆኑት የስምምነቱ በተለይ በሊባኖስ የሊባኖስን ጉዳይ ያላካተተ ነው በማለት ከሂዝቡላን የሚያጠናክር የሊባኖስን ሂዝቡላን ለማይፈልጉ ህዝቦች ግን የሚያሸማቅቅና ሂዝቡላን ኃይል የሚያጠናክር ስምምነት የተደረገ ሲሉ ያላቸውን ቅሬታም አስተውቀዋል። በተለይ የአሜሪካ መንግስት የሊባኖስን መንግስት ለማዳከም ካደረጉት ኔታዎች ይሄ ትልቁ ነው ሲሉ ገልጿል። ይህም በአሜሪካና በኢራን የተደረገው ስምምነት ፕሬዚዳንት ጆዜፍ ኡኑን የሚያሳፍር ስምምነት ነው ሲሉ ጠቅሰውታል። አሜሪካ በዚህ ዙሪያም የሚታከደውን ሂደት ሂዝቡላን በማክሸፍ የሊባኖስን ጦር ማጠናከር ሲገባ ሆን ብላ ይሁን አይሁን የሚታወቅ ነገር የለም። ነገር ግን የሂዝቡላ ሽብርተኛው ሂዝቡላ ኃይሉ እንዲጠናከር ከፍተኛ ድጋፍ አድርጋለች ሲሉ የአሜሪካን ሂደት ወቅሰዋል። ትናንት ሌሊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ የጦር መኮንኖች ጋር በስልክ ውይይት አደረጉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያ ሰራዊት ሚኒስትር እስራኤል ካጽና የሰሜኑ የሀገራችን የጦር ኃይሎች እዝ አዛዥ በሊባኖስ ያለውን ተጨባጭ ሁኔታ በማስመልከት የስልክ ውይይት አካሂዷል። በውይይታቸውም በመጨረሻ ላይ በሊባኖስ የሚገኘው የእስራኤል መከላከያ ኃይል በቦታው እንዲቆይና ሂዝቡላ ወደ ሰሜኑ የሀገራችን ክፍል ያስወነጭፍ የሚችሉትን ሮኬት ሚሳኤሎችና ተምዘግዛጊ ሰው አልባ በራሪ ድሮኖችን እንዲቆጣጠር ብሎም ሂዝቡላ የሚጠቀምበትን መሰረታዊ ልማት ቦታ እንዲያመክን በቦታው ይቆያል ሲሉ ወስነዋል። ሂዝቡላ ወደ ሰሜኑ የሀገራችን ክፍልም ዛቻ እንዳይሆን ከስር ከመሰረቱ ማጥፋት ያስፈልጋል በማለት በጨረሻ ላይ መስማማታቸው ተገልጿል። የበዚህ እንዳለ በትናንትና ሁለትም በአሜሪካና በኢራን የተካሄደው ስምምነት ምክንያት አሜሪካ ለኢራን ተጨማሪ ማዕቀብ አስቀምጣ የነበረችውን ማንሳቷን አስታውቃለች። ይህ ማለት በትናንትና ሁለት ከ18 ሰዓት ውይይት በኋላ ሁለቱም ሀገራት ጥሩ እንደነበር ስምምነቱን በመግለጽ ወዲያውኑ የኢራን ልዑካን ቡድን ኒውዚላንድን ለቀው ሲወጡ የአሜሪካው ምክትል ፕሬዚዳንት ግን በቦታው ቆይተዋል። ይህም ለ60 ቀናት በነጻነት የነዳጅ ዋጋ ኢራን መሸጥ እንደምትችል ተፈቅዶላታል። ይህም የዓለም አቀፍ የኒውክሌር ቦምብ ተቆጣጣሪ ኢራን ውስጥ በመመለስ ቁጥጥር ያደርጋል ተብሎ አሜሪካ ያቀረበችውን በኢራን በከፍተኛ ባለስልጣን ሁኔታው አይደለም፣ ትክክል አይደለም፣ ኢራን ማንንም የኒውክሌር ቦምብ ዓለም አቀፍ ተቆጣጣሪ ገብቶ ሊቆጣጠር አልፈቀደችም ሲሉ አስተባብለዋል። ይበዚህ እንዳለ ኢራን አሜሪካ የሊባኖስን ተጨባጭ ሁኔታ እርምታ እንድትሰጠው ጥሪ አቅርቧል። በተለይ እስራኤል በደቡብ ሊባኖስ የምታካሄደውን ጦርነት እንድታቆምና ጦሩን እንድታስወጣ አሜሪካ ጫና አድርጋ እስራኤል ላይ ጫና እንድታደርግ መጠየቃቸው ተገልጿል። በካናዳ የሽብር ፈጠራ ተካሂዷል። ሞንታሬል በተሰኘ ከተማ በአንድ ይሁዳውያን በሚኖሩበት መንደር የተኩስ እርምታ ነበር ታውቋል። በዚህ የተኩስ እርምታም አንድ ፖሊስ ተገሏል። ቀደም ሲልም አንድ በከተማዋ ኗሪ ይሁዳውያን ተገሏል ተብሎ የተሰማው ዜና በማስተባበል ይህ ዜጋ በጸና በመቁሰል ወደ ሆስፒታል ተወስዶ ሕክምና እየተደረገለት ነው ተብሏል። በክስተቱ ምክንያትም ፖሊስ ምን እንደሆነ ምርመራ እያደረገ ነው ተብሏል። ይሁዳዊውኑ የቆሰለውን በፖሊስና በሽብርተኛው በነበረ የተኩስ ልውውጥ በስተት እንደቆሰለ ተጠቅሷል ሲል ቃል አቀባያችን ይስቃኤል አድርሶናል። የስፖርት ሞንዲያል 2026 በኒውዚላንድ በተደረገ ጨዋታ በዚህ ጨዋታ ሴኔጋል ከኖርዌይ ጋር 3-0 በመሆኑ ውጤት ሴኔጋል ተቸንፏል። ቀደም ብሎም ፈረንሳይ ከኢራቅ ጋር በነበረ ጨዋታ ፈረንሳይ 3-0 የኢራቅን ቡድን አቸንፏል። ጨዋታውም ለሁለት ሰዓታት ያህል ተቋርጦ ነበር። ከፍተኛ ወጀብና ነፋስ የተቀላቀለበት ዝናብም ተካሂዶ ነበር። ምሽት ላይም አርጀንቲና ከኦስትሪያ ጋር በነበረ ጨዋታ 2-0 በሆነ አርጀንቲና አቸንፋለች። ሊዮ ሜሲ በቅድሚያ ቅጣት ምት ተሰጥቶት የቅጣት ምቱን ስቷል። በኋላ ግን 2 ጎሎችን በማስቆጠር በሁለት ጨዋታ 5 ጎሎችን አስቆጥሯል። በሞንዲያል ጨዋታ ውስጥ በዓለም አቀፍ ጨዋታ ውስጥ ሜሲ 18 ጎል በማስቆጠር ብቸኛው ብዙ ጎል ያስቆጠረ ተጫዋች ሆኗል። ጨዋታውም በነጻ በካን 11 ቴሌቪዥን ጣቢያ እየተሰራጨ ይገኛል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን እንደተለመደው ኮትሮ የተለየ አይደለም። ነገ ሙቀቱ ይቀንሳል። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 27 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 28፣ ሃይፋና አካባቢዋ 28፣ ቤርሸባና አካባቢዋ 31፣ ሙት ባህርና አካባቢዋ 35፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር።
1: አይቾ እናመሰግናለን ለዜናው። ወደሚቀጥለው ዝግጅት እንላፍ። ሙዚቃ

0: አይ ቾባዬ እንዴት አድርክ?
1: እኔን ነው
0: አንተ ሰው ላይ ቀረ እኔን ነው እንዴ ሚድራማ ነበር መሰለኝ
1: ነው እኔን ነው ሚላው ነው ነገር አይደል ይገርም ድራማ ነው እነት ነው
0: አንተ ነው አዎ
1: እሺ እንደምን አደርፈድክ ነሽቴ
0: እግዚአብሔር ይመስገን አንዳንድ ጊዜ እኮ ሰላምታውንም ታዘናጋዋለህ እንዴ ያሞኛል ምናምን ትለው ነገር አለ አድማጮች እስኪጨነቁ ድረስ ዛሬ እንዴት ነው ደህና ነህ
1: ዛሬ ግሪን ያቃጥለኛል
0: ዛሬ ወደ ግር ሆርዷል ዛሬ ወደ ግር ሆርዷል ማለት ነው እንግዲህ
1: ያው ባለፈው ጉንፋኑም ምኑም ሳሉም ምንም ተትረክርከኝ ነበር እና ዛሬ ደግሞ እግሬን በጣም ያቀጥ ምን ነው መንገድ አበዛው እንዴ
0: መንገድ እንግዲህ ሌሊት ነው የምትመጣ በቂ ጊዜ አለ አው እሱም የሌሊት መንገድ ይሆናል አንዳንዴ
1: እንደ ሀገራችን በግሬ አልሄድ እንግዲህ
0: ባለፈው አው በዚህ ሙቀት ጉንፋን ይላል ሳል ይላል ምንድን ነው ሙቀቱ ጉንፋን ይሆናል ያሉ ሁሉ ነበሩ
1: አድማጮች አሉ በነገራችን ጅግ በጣም ነው እናመሰግነው አድማጮቻችን በጠዋት ያዳመጡን ነው እንግዲህ ለኛ ለሚስማማን ስሜቱን ለሚተጨነቁ በእውነት አንዳንድ መልእክትም የሚልኩ አሉ እንዲህ አድርግ እንዲሰራ እንዲህ ነው የሚሉም አሉ በጣም ነው እናመሰግነው እግዚአብሔር ይስጥልን እግዚአብሔር በእውነት ክብር ይስጥልን ነው የምንለው ማዳመጣቸውን ይቀጥሉ
0: ብዙዎች ናቸው ስልካችን ያላችሁ ሰዎች ሁሉ ይልካሉ አብዛኞቹ
1: እውነት ነው እውነት ነው ብዙ መልእክት አንድም እንደ ወደ ዮክናም አካባቢ ባንድም እንደ ወደ
0: መርካዛሬት
1: ማህል አካባቢ ተደውላል በደቡብም አቻ ብዙ ይስጥልን አዎ
0: እናመሰግናለን አንተ እንግዲህ ያው ሳልጉንፋን አታብዛ ሰዎችን አታስጨንቅ
1: ይሄው እንግዲህ ተዛሬ ጀምሬ ይሄው ዛሬ ግሬን አቃጥሎኛል ያለው ምን ለዚህ ደው መፍትሄ አንዳንዴ እኮ መፍትሄ ይገኛል
0: በጣም አዎ ስለዚህ መፍትሄ ይልካል የመፍትሄ ሐሳብ ለአሁን እኮ ለነገሩ ችግሩ ምን እንደሆነ ታውቃለህ ይሄ የዓለም ዋንጫ ጨዋታ ሞንዲያል ስፖርቱ ሰው ትንሽ ግራ አጋብቶታል ሌሊቱ አይታወቀው ነው አይታወቀው በተለይ ስፖርት አፍቃሪዎች እናንተ ቁጭ ብላችሁ መታየት
1: እናቴ በጣም ተቸግራለሽ ባይገርም ሳሎን ላይ የተኛሁኝ
0: አየህ
1: በዛውን ቅልፍም ያጠቃኝ ዛው ሌሊት ተነስተህ እሷን ጭምርት ነው ያስቸገርኳት ሌሊት ተነስተህ እኔን ማልበስ ነው እንዴ ማለት አረጋባ አረተኛ
0: ነው አይደል መቼም ልጅ ለናቱ ህፃናት ምንስ ቢሆን
1: አው እናቴን አጭናንኳት እንጂ ለኔማ በጣም ነው ደስ ያለኝ በእናት እጅ እንክብካቤ ማግኘት ማን ይጠላል
0: ጨናነካቸው እንግዲህ
1: እሺ ግን አው እቺስ
0: ጥሩ እንግዲህ
1: ጋዜጦች ምን ይላል
0: ጋዜጦች ብዙ ነገር አለ ስለ መሲ በተለይ ሁሉም ጋዜጦች ጽፈዋል በኋላ እንመለከታለን የመሲን ጉዳይ እንግዲህ አመሰግናለሁ አይቼው ጋዜጦች እንመልከት የተከበራችሁ አድማጮቻችን እንግዲህ ጋዜጦችን ነው እንመለከተው አሁን በዛሬ ተማቸው ጋዜጦች ላምባውያን ያቀርባቸውን ዋና ዋና አርሰ ጉዳዮችን እንመለከታለን አራቱም እለታዊ ጋዜጦች ደርሰውናል ሐሬት እስራኤል አዩም ማሪምና ይዶ ታሮኖት እንግዲህ አራቱንም እንመለከታለን ሐሬት ነው መጀመሪያ ላይ ያለው እሱን እንመለከታለን በመጀመሪያ ምንድነው የሚለው ሐሬት በመጀመሪያው እንግዲህ ሐሬት ያቀርበው አርሰ ጉዳይ በአጋጣሚ የሀገራችን የህዝባችን ደህንነት የሚመለከት ነው የሻባክ ወይም የ ሀገር ውስጥ ደህንነትና ጥበቃ አጠቃላይ መረጃ ክፍል ሐላፊ ዳዊት ዚኒ ጥቅምት 7 2023 ዓመተ ምህረት የተከሰተው የሽብር ጥቃት ሁለተኛው ዙር በኢላት ከተማ ይከሰታል የሚል ከፍተኛ ስጋት እንዳለ ገለጹ ይላል ሌሎች ጋዜጦችም ተመልክተውታል ሐሬት በመጀመሪያ ገጹ ላይ ነው እንግዲህ መጀመሪያው ርዕሰ ጉዳይ አድርጎ ጎላ አድርጎ ያቀረበውና የሻባክ ሐላፊ ሁለተኛው የጥቅምት 7 ጥቃት በኢላት ይከሰት ይችላል የሚል ስጋት አለ በዚህ ስብሰባ ነው ዳዊት ዚኒ ይህን ሐሳብ የተናገሩት እንግዲህ በአጠቃላይ ሁኔታው ሌሎች ጋዜጦችን በሰፊው እንደቀረበው አስጊ ነው ኢላት ጂኦግራፊ ያቀማመጧ መልካምድራዊ ያቀማመጧ ያው ከእስራኤል ጫፍ ላይ ነው በደቡብ ክፍል ጫፍ ላይ የምትገኝ ለየት ያለች ናት ተለይታም ከመቀመጧ መልካምድራዊ ያቀማመጧ ሁኔታ በዮርዳኖስ ደግሞ በየብስም በባህርም ነው የምታዋስነውና ለዮርዳኖስ በጣም ቅርብ ነው በግር ነው የሚደረሰው ከኢላት ወደ ዮርዳኖስ ለመግባት ደንበሩ በጣም አዋሳኙ ቅርብ ነው እንግዲህ የመልካምድራዊ ያቀማመጡም በባህርም እንግዲህ በቀይ ባህር የተከበበች ናት ኢላት እንደሚታወቀው በዚህ ሁኔታው ምቹ ነው እና ቀጣዩ ጥቃት እዛ ሊሆን ይችላል የሚል ከፍተኛ ስጋት እንዳለና ጥንቃቄም እየተደረገ እንደሆነ ቅድመ ዝግጅት እየተደረገ እንደሆነ የሚገልጽ ሰፊ ዘገባ አለ እንዳልነው ሌሎች ጋዜጦችም ተመልክተውታል እንግዲህ ዳዊት ዚኒ ሻባክ ሐላፊ ይህን ነው የተናገሩት በዚህ ስብሰባ ለሻባክ አመራሮች አሁን ያው በይፋ ጋዜጦችም መገናኛ አውታሮችም ይህን ነገር እየተቀበሉ እንደተቀባበሉት በሰፊውም ተዘግቦ እየቀረበ ነው ያለው። ሌላው በአሜሪካና ኢራን ይላል እንግዲህ በጄኔቫ ተገናኝተው አርብ ዕለት ጀምሮ ውይይቱ ቀጥሎ ሰንብቷል። አርብ ዕለት አይደለም ያው ዘግይቶ ነው እንደገና ከተገፋ በኋላ የተጀመረው ይቅርታ። ለማንኛውም ትናንት ስምምነት ላይ ደርሰዋል። ኢራንና አሜሪካ ስምምነት ላይ ከደረሱባቸው እንግዲህ የተወሰኑ ነገሮች ያለ እስራኤል ተሳታፊነት ኢራን እና አሜሪካ በሊባኖስ የእስራኤል መከላከያ ሰራዊት ጥቃቱን ሊያስቆም የሚችልና ወቀስ ያለከ አካባቢው እንዲወጣ ከደቡብ ሊባኖስ በአካባቢው ሆነ አካል እንዲቋቋም ወስነዋል። ሁለቱ እንግዲህ እስራኤል እዚህ አካል እንደማትሆን ነው የተገለጸው። ልጆች ጋዜጦችም እንግዲህ አደራዳሪ የነበሩት ፓኪስታንና ኳታርም በዚህ ሐሳብ እንዳሉበት ያው እስራኤል እዚህ አካል እንዳትሆን ተወስኗል። እንግዲህ እስራኤል በሌለችበት የዚህ እንግዲህ በሊባኖስ ላይ የእስራኤል መከላከያ ሰራዊት መስደውን እርምጃ ወይም ደግሞ በሂዝቦላ ላይ የሚወሰደውን እርምጃ እንዲያቆም የሚያደርግ አካል እንዲቋቋም የሚል ሐሳብ ላይ ስምምነት ላይ መድረሳቸው ተገልጿል። ሌላው አሜሪካ እንግዲህ ከኢራን ጋር በደረሱበት ስምምነት እንግዲህ ከረጅም ሰዓታት የወሰደ ውይይት ነው ያካሄዱት ቀናት ከዛ በኋላ ለ60 ቀናት በሚቆይ የተኩስ አቁም ስምምነት በሁለቱ ሀገራት መካከል ለኢራን በጊዜያዊነት ተጥለው የነበሩ ገደቦች ተነስተውላታል። አሜሪካ ጥላው የነበረው ገደብ ለምሳሌ የነዳጅ ምርቷን ማውጣት እንድና መሸጥ እንድትቀጥል ለዚህ በ60 ቀናት ውስጥ ገደቡ እንደተነሳላት እና የተለያዩ ማዕቀቦችም እንደዚሁ በጊዜያዊነት አሜሪካ እንዳነሳችላት ተገልጿል። እንግዲህ በጣም አወዛጋቢና አነጋጋሪ የሆነ ሐሳብ ነው በሂዝቦላ ድርጅት ጉዳይ በሊባኖስ እንግዲህ እስራኤል አጎራባች በሆነችው ሀገር የኢራን ተሳታፊነት እንዲኖር አሜሪካ እንግዲህ በዚህ ሁኔታ መስማማቷ በጣም አወዛጋቢ ነው። በአሜሪካ ሌሎች ጋዜጦች ላይ እንደርስበታለን። እንግዲህ በአሜሪካ አመራሮች ሚኒስተሮች በኩልም አለመግባባትም ሁሉ እንደተፈጠረ ተገልጿል። ጋዜጦች ላይ ሌሎች ጋዜጦች ላይ ተጠቅሷል። ስንደርስ እንመለከተዋለን። ሌላው እንግዲህ በቅርቡ በጥቅምት ወር ምርጫ ይካሄዳል በእስራኤል ተብሎ ነው የሚጠበቀው። አሁን ባለው ቅድመ ዝግጅት የዚህ አጠቃላይ የክነሴቲ ምርጫ ሂደት እንዲቀረጽ ወይም ጽሉም እንዲቀረጽ ሳይሆን በዚህ በመቀረጹ ሁኔታ አዲስ አሰራር እንዲፈጠር አዲስ ሂደት አዲስ አሰራር እንዲኖር ውይይት እየተደረገ መሆኑ ተገልጿል። ይሄ ምክንያቱ ምንድነው? ከሳምንታት በፊት ቀጣዩ የመንግስት መስሪያ ቤቶች ተቆጣጣሪ በተመረጠበት ሂደት በክነሴቱ በምስጥራው ድምጽ አሰጣጥ ነው እንግዲህ እንደ ህጉ የሚመረጠው። ግን ምስጥራዊነቱን ባለመጠበቁ የድምጽ አሰጣጡ ሂደት ህጉን ተላልፋል፣ ህጉን የጣሰ ነው በማለት አሁን ሁኔታው አወዛጋቢ እንደሆነ ይታወሳል። አድማጮቻችን፣ ይሄ ሚካኤል ራቬሎ የተባሉት የህግ ጠበቃ ጠቅላይ ሚኒስትሩ እንግዲህ እሳቸው የቅርብ ሰውና እሳቸው በእሳቸው ጥቆማ ለዚህ ምርጫ የቀረቡት እሳቸው ነው የተመረጡት። በመጀመሪያው ዙር ድምፅ አሰጣት ዝቅተኛ ድምፅ አግኝተው እንደነበርና ከተፎካካሪያቸው ያነሰ፣ በሁለተኛው ድምፅ አሰጣጥ ግን ከፍተኛ ድምፅ አግኝተው እንደተመረጡ ይታወሳል። የምርጫው ሂደት እንዲቀረጽ ስለተደረገ ያው እንግዲህ ለመንግስት ታማኝነታቸውን ለማሳየት በተለይ ጥምር መንግስቱ አባላት እኒህን ተወካይ ስለመረጡ ነው የተመረጡት፣ ከፍተኛ ድምፅ ያገኙት የሚል ሀሳብ ተነስቶ እስከ ከፍተኛው ፍርድ ቤት ደርሶ እንደገና ከውሳኔ በኋላም የክኔሴቱ አፈ ጉባኤ አሚር ኦሃና የከፍተኛው ፍርድ ቤት ባጋጽ የወሰነውን ውሳኔ ለምን እንደገና ምርጫ እንዲካሄድ ነበረ የተወሰነው፣ ምርጫ መካሄድ አያስፈልግም አንዴ ተመርጧል የሚል ሀሳብ እንዳቀረቡ ነው። ሁኔታው አወዛጋቢ ሆኖ እንደዘለቀ ይታወሳል። አሁንም ድረስ እንደቀጠለ በዚህ ምክንያት በክነሴት አጠቃላይ የክነሴቱ በምርጫ ላይ የሚካሄደው የቀረጻ ሁኔታ አዲስ አሰራር እንዲከተል ወይም እንዲኖር ለማድረግ እየተሰራ ወይም ጥረት እየተደረገ ነው የሚል ዘገባ አቅርቧል ሀሬጽ። ሌላው መንግስትን በመቃወም የተቃውሞ ሰልፍ አፍጋና ወይም የተቃውሞ ሰልፍ የሚያደርጉ ሰልፈኞች በፖሊስ ምርመራ ተካሄዱባቸዋል። ምርመራ ሲካሄድባቸው ያላግባብ ፖሊስ ህጉን ተላልፎ ህጋዊ ባልሆነ መንገድ ምርመራ አካሄዱባቸዋል። ይህም ምንድነው? እርቃናቸውን ፍተሻ በማድረግ ምርመራ አካሄዱባቸዋል። ይሄም ህጉን የተላለፈ ስለሆነ ህጋዊ ስላልሆነ ፖሊስ 13 ሰልፈኞችን በገንዘብ ካሳ ሊክስ ነው የሚል ዘገባ አቀርባል። ለነዚህ 13 ሰልፈኞች ፖሊስ 624 ሺህ ሸቀል ይክሳል ካሳ ይከፍላል የሚል ዘገባ አቀርባል። ያው ምርመራው ሂደት ህጋዊ ስላል ነበር ፖሊስ እንግዲህ ምርመራ ሲያካሄድ ማለት ነው በሰልፈኞች ላይ። ሌላውና ቀጣዩ እርሰ ጉዳይ ከዚህ በፊት ለተመሳሳይ ጾታ ትዳር ለሚመሰርቱ ማህበረሰብ አባላት ልጆችን እንዲያሳድጉ ኢሙስ ይባላል እንግዲህ ልጆችን በጉዲፈቻ ወይም በማደጎ እንግዲህ ወደ አማርኛው ሲተረጎም ነው እንዲያሳድጉ አይፈቀድላቸውም ነበር። እንዲወስዱ እንግዲህ ያው በተለያየ ምክንያት ተሳዳጊ የሌላቸው ልጆች የማህበራዊ ጉዳይ መስሪያ ቤት በዚህ ሁኔታ ይሰጣላ አሳድጋለሁ ለሚሉ ፈቃደኞችና በመረው ለሚያማሉ። ነገር ግን እነዚህ ተመሳሳይ ጾታ ጋብቻ የሚመሰርቱ ማህበረሰብ አባላት ልጆችን ወስዶ አያሳድጉም ነበር። አሁን ግን ከፍተኛው ፍርድ ቤት ይሄ ውሳኔ ያሰራር ሂደት የመድላዊ ነው የሚያዳላ ነው እነዚህን ሰዎች ከዚህ አገልግሎት ውጪ ማድረጉ በማለት ሰርዞታልና ከዚህ በኋላ እንግዲህ ሀገሪቱ ለነዚህ ማህበረሰብ አባላት ልጆችን እንዲያሳድጉ ለመስጠት ያሰበችበት ነው። ይህም ሰሞኑን ጉባኤ ነበር ለማና ኤልዲ ተባለ ድርጅት ያካሄደው ጉባኤ በዚህ ጉባኤ ይሐሳ መነሳቱንና እንግዲህ ለነሱ ልጆች እንዲያሳድጉ ለመስጠት እየታሰበበት መሆኑን የሚገልጽ ዘገባ አለ። ሌላው እንግዲህ ያለማችን በእግር ኳሱ ዘርፍ ያለማችን ኮኮቭ ሜሲ ሊኦ አርጀንቲናዊው ሜሲ የታወቀ ነው። በዚህ አሁን በየተካሄደ ባለው በአሜሪካ በተለያዩ ሀገራት በካናዳ ሜክሲኮና እንግዲህ አሜሪካ የተለያዩ ግዛቶች ትናንት የአርጀንቲና እና የኦስትሪያ ብሔራዊ ቡድን በዳላስ በአሜሪካ በቴክሳስ ባካሄዱ ጨዋታ

ሜሲ ጉዳይ እንግዲህ በሁሉም ጋዜጦች በጣም በሰፊው የቀረበ ርዕሰ ጉዳይ ነው። ሁሉም ጋዜጦች ተመልክተውታል። ወደም ቀጥለው ጋዜጣ ስናልፍ እስራኤላዩም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና የአሜሪካው የውጭ ጉዳይ ሚኒስትር ሮቪዮ ሁለቱ ያልተግባባ ማርኮ ሮቪዮ ሁለቶች እንግዲህ የተለያየ ሐሳብ አቀረቡ። አሜሪካ በሁለት ድምጽ ይላል ርዕሰ ጉዳዩ። አሜሪካ በሁለት ድምጽ እንግዲህ በኢራን በኩል የሂዝቦላ ድርጅት በሊባኖስና በእስራኤል መካከል ስምምነት ለማድረግ ጥረት እየተደረገ ነው በአሜሪካ በኩል። ሰሞኑን ደግሞ ኢራንና አሜሪካ በደረሱበት ስምምነትና ባካሄዱ ድርድር ኢራንና አሜሪካ እንግዲህ እስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ ቀደም በሐሬጽ በጋዜጣው እንደተመለከትነው ሁለቱ በተስማምተው የሆነ ማንጋኑን እንዲቋቋም አሰራር ድርጅት እስራኤል መከላከያ ሰራዊት ከሊባኖስ እንዲወጣ ለማድረግና እንግዲህ ሁኔታ ደግሞ በሊባኖስ በኩል እንዳውም የሂዝቦላ ድርጅትን ሊያጠናክር የሚችል ነው በማለት መሪዎች የሊባኖስ ተቃውመውታል። ግን ይሄ ሁኔታ ይሄ ስምምነት ነው እንዲጸድቅ የተደረገው። ይሄን ሐሳብ ማርኮ ሮቢዮ ተቃውመውታል ይላል ምክትል ፕሬዝዳንቱ። ያው ቫንስ ግን ጄዲ ቫንስ ያው በዚህ ሐሳብ እንደተስማሙ ኳታርና ፓኪስታን ነው ይሄን ሐሳብ ያቀረቡት። እስራኤል እንደ ተሳታፊ እንዳትሆን በዚህ ሐሳብ ላይ ያቀርበዋል። ጄዲ ቫንስ የኳታርና የፓኪስታንን ሐሳብ ተቀብለው ተስማምተዋል ይላልና አሜሪካ በሁለት ድምጽ ይላል። እንግዲህ ማርኮ ሮቪዮ መቃወማቸውን በመጥቀስ ይህን ሐሳብ ያው እንግዲህ ሁለቱ አሜሪካና ኢራን የደረሱበት ስምምነት በጊዜያዊነት በኢራን ላይ የተለየ ነዳጅ ማውጣትና መሸጧ እንድትቀጥል ተጥሎ የነበረው ማዕቀብ በጊዜያዊነት አንስታለች ይላል። ይሄ ጉዳይ ያው በጋዜጦች በሰፊው የተጻፈ በለአንባቢዎች የቀረበ ዘገባ ነው። እጅግ አወዛጋቢ ነው። ሌላው በካናዳ ይሁዳውያን በሚኖሩበት ሰፈር ይሁዳውያን ሰፈር ነው። ሞንታሪዮል ይባላል። ምናልባት ስሙ ልንሳሳት እንችላለን። በዛ አካባቢ በተከፈተ ተኩስ አንድ ፖሊስና አንድ የይሁዲ ማህበረሰብ አባል እንግዲህ ሁለት ሰዎች ተገደሉ ይላልና ያው እንደ ፒጓ ነው ጥርጣሬ ፒጓ ማለት ይቅርታ ሽብር ጥቃት የሚል ጥርጣሬ አለ። እንግዲህ በዚህ ሁኔታ ሁለት ሰዎች ተገለዋል፣ የቆሰሉም አሉ። የይሁዳውያን የሚኖሩበት ስፍራ አካባቢ ነው ይላል። ይህ ዘገባም ሁሉም ጋዜጦች የተመለከቱት ርዕሰ ጉዳይ ነው። አብዛኞቹ ጋዜጦች ተመልክተውታል። ወደ ሚቀጥለው ዝግጅት ስናልፍ ወደ ማሪብ ነው የምናልፈው። ይቅርታ ወደ ሚቀጥለው ጋዜጣ ስናልፍ ማሪብ በመጀመሪያ ገጹ ላይ የተመለከተው የመጀመሪያው ርዕሰ ጉዳይ ሞንትሪያል ባልነው በዚህ በካናዳ በሚገኘው ይሁዳውያን መኖሪያ ሰፈር በተከፈተ የጥይት ተኩስ ሁለት ሰዎች መገደላቸውን አንድ ፖሊስና አንድ የይሁዲ ማህበረሰብ አባል እና ያው በይሁዳውያን ሰፈር ነው ሆን ተብሎ ነው የተጠቁሶ የተከፈተው የሽብር ጥቃት ይሆናል የሚል ዘገባ ነው ያለው። ሌላው በአሜሪካና በኢራን መካከል እንግዲህ የተደረሰውን ስምምነት ማሪብም በራሱ አቀራረብ በሰፊው አቅርቦታል። እንግዲህ መከላከያ ሰራዊቱን ከደቡብ ሊባኖስ እንዲወጣ ለማድረግ ኢራንና አሜሪካ ተስማምተዋል። አሜሪካ እንግዲህ እስራኤል የዚህ ድርድር ስለ እስራኤል ነው የተመከረው፣ ግን እስራኤል በሌለችበት እና አሜሪካ እንዴት ለዚህ ሀሳብ ትስማማለች የሚል ሀሳብ ቀርቧል በዘገባው። በኢራን ላይ የተነሳው በጊዜያዊነት የተነሳው ማዕቀብም እንደዚሁ በተለይ የነዳጅ ማውጣትና መሸጧን እንድትቀጥል የሚለው ሀሳብ መነሳቱ ተገልጿል። ኢራናውያን በሊባኖስና በእስራኤል መካከል እንዲደረስ ጥረት እየተደረገ ያለውን ስምምነት ለማሰናከል እንቅፋት ለመሆን ለስምምነቱ እንግዲህ ያው ከአሜሪካ ጋር በጄኔቫ ተስማምቶ ከተለያዩ በኋላ ጥረት እያደረጉ ናቸው ይላል። በሊባኖስና በእስራኤል መካከል ስምምነት እንዳይደረስ እየተቃወሙና ስምምነቱም ያው የሂደቱ እንዲሰናከል ጥረት እያደረጉ ናቸው ይላል። ስለ መሲም እንደዚሁ የአርጀንቲና ብሔራዊ ቡድን የኦስትሪያቸውን 2-0 አሸንፏል። ስለ መሲ በሰፊው ተጽፏል። በ39 ዓመቱ አሁንም ኮከብ ሆኖ የዘለቀ አጋዳታ ደሼ በአማርኛ ምንለው እንችላለን
ይባል የሜዳ አምባሳደር ይባል እንግዲህ ትርጉሙ ለየት ያለ ትርጉም ሊያስፈልገው ይችላል ግን የዓለም ኮከብ መሆኑን በዚህ ዘርፍ በጨዋታው በእግር ኳሱ ተጽፏል በዘገባው ማሪፍ ይሄን ነው የተመለከተው ሌላው በጋዛ ሰርጥ በሰሜን ጋዛ ሰርጥ የአሸባሪዎች እንግዲህ መከላከያ ሰራዊት በሻባክና መከላከያ ሰራዊት ትብብር መደምሰሳቸውን አንኩባ የተባለውን ጥቅምት 7

የተፈጠሩን ሽብር ጥቃት ያቀናበሩ እንግዲህ አሸባሪ አባላት የሐማስ አባል ናቸው እነሱ ተገደሉ ይላል ተደመሰሱ ያው እርምጃ ተወሰደባቸው የሚል ዘገባ አለ በኢላት ቀጣ ኢላት እንግዲህ ጥቅምት 7 እንደደረሰው አይነት ሽብር ጥቃት በኢላት ይካሄዳል የሚል ከፍተኛ ስጋት መኖሩን የሻባኩ ሐላፊ ዳቪድ ዝኒ መናገራቸውንም እንደዚሁ ማሪፍ በዘገባው አቀርቦታል ቀደም ሲል እንዳየነው ይሄ ጉዳይ ያው ጋዜጦች ላይ ቀርቧል በሰፊው ወደ እስራኤል አየም ስናልፍ እስራኤል ሁኔታውን በታላቅ ጭንቀት እንግዲህ የተመለከተችው ነው ያሳሰባት ነው ይላል በተለይ በአሜሪካና በኢራን መካከል እየተካሄደ ያለውን ድርድር ነው ለአሜሪካ ለኢራን በጊዜያዊነት ማዕቀቡን አንስታለች በደቡብ ሊባኖስ አካባቢ ደግሞ እንግዲህ እስራኤል መከላከያ ሰራዊትና ሊባኖስን ሂዝቦላ ድርጅት መካከል የሚካሄደውን ጦርነት ውጊያ ለማስቆም ሁለቱ ሀገራት ተስማምተዋል የሆነ አካል እንዲቋቋምና ይሄ ነገር እንዲያስቆም እስራኤል አካል ያልሆነችበት ያልተሳተፈችበት እና እስራኤልን እያሳሰባት ነው ሁኔታውን በጣም አሳሳቢ እንደሆነ እየተመለከተችው ነው ይላል የአውስትራሊያ ዚህ አካል አይደለችም ጠቅላይ ሚኒስትር ቢንያሚን ናታንያሁ ለመከላከያ ሰራዊቱ የእስራኤል መከላከያ ሰራዊት ነጻ የሆነ ሙሉ ነጻ እንቅስቃሴ እንደተጠበቀ ነው በነጻነት እንቅስቃሴውን ያካሄዳል መከላከያ ሰራዊቱ አስፈላጊ ሲሆን እስራኤል እንግዲህ ራሷን ለመጠበቅና ጥቃት ለመከላከል ስትል ምትወስደውን እርምጃ ትቀጥላለች ይሄ ሙሉ መብቷ ነው ይቀጥላል ብለዋል ጠቅላይ ሚኒስትሩ እዚህ ጋር ተያይዞ በተለያዩ እንግዲህ በድንበር ሊባኖስን በሚያዋስነው አካባቢ በዛ አካባቢ በመኖሪያ ሰፈሮች ያሉ ሄኪታት ኮኑኑት እንደ ሮንድ ጥበቃ የሰፈሩ ኗሪዎች ታጣቂ ሰፈሩ ኗሪዎች እንቅስቃሴ እሱም እንዲለቀቁ እንግዲህ ስካሁን ያስጠባበቁ የነበሩ እዚህ ላይም የመቀነስ ሁኔታ እንዲደረግ ተወስኗል ግን ሁኔታው ቀጣይ ሂደቱስ ምን ይሆናል የሚል ሰፊ ዘገባ አቀርቧል ዶታ ሮንስ በውስጥ ገጹ በጣም በሰፊው ተመልክቶታል በሰሜን ጋዛ ሰርጥ አካባቢ መከላከያ ሰራዊቱና ሻባክ በመተባበር ሳባኢ አቡ ሐስና የተባለ የሐማስ ተዋቂ አሸባሪ መደምሰሳቸውን ሌሎችም እንግዲህ እርምጃ ተወስዶባቸዋል በኋላኛነት ኢየሱስ ምን የተጠቀሰው አንኸባ የተባለውን የሽብር ጥቃት ካቀናበሩት መካከል አንዱ እንደሆነ ነው የሚጠቀሰው እሱም እንደዚሁ ቀርባሪ ዘገባን በኢዲዮ ታሃሮነት ስለመሲ እንዳልነው በ39 አመቱ አሁንም እንግዲህ በዳላስ በተካሄደው ጨዋታ የአርጀንቲናን ቡድን ወደሚቀጥለው ዙር እንዲያልፍ አድርጓል ጀግና እንግዲህ አለማችን በእግር ኳሱ ዘርፍ ኮኮቪ የተባለ ነው ስለሱም የቀረበ ሰፊ ዘገባ አለ ሌላው የአትክልት የፍራፍሬ አትክልት የራኮት እና የፍራፍሬ ዋጋ ቀነሰ የሚላል እንግዲህ ጋዜጣው በውስጥ ዘገባው በሰፊው አቀርቦታል ዲዮ ታሃሮኖት ላይ ይሄ ዘገባ እንግዲህ በጋዜጣው በውስጥ ገጽ ቀርቧል የተለያዩ የቲማቲም መላፊፎን ኩከምበር ይመስለኛል በአማርኛ የሚባል ግን የተለመደ አጠራር አይደለም አባቲያ ሌሎችም ፎቶግራፍ በማስደገፍ በኪሎ ምን ያህል እንደሆነ ዋጋቸው ገልጿል እንግዲህ በጋዜጣው ውስጥ ገጽ በሰፊው ቀርቧል ይሄ ዘገባም በካናዳ የተመከረው የሽብር ጥቃትም እንደዚሁ ተመልክቶታል ይዲዮት አህሮኖት እንግዲህ ጋዜጦች ከሞላ ጎድል ዛሬ ላምባባን ያቀረቧቸው እርሰ ጉዳዮች ይህን ይመስላሉ አድማጮቻችን አብራችሁን ቆዩ ስርጭታችን ይቀጥላል

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አይቼው ብዙ ርዕሰ ጉዳዮች አሉ። እንግዲህ ጊዜ እንዳባቀን እንመለከታቸዋለን። እንደው ጊዜው እየሮጠ ስለሆነ አሜሪካና ኢራን እንደሚታወቀው እንግዲህ በጀኔቫ ሲወያዩ ሰንብተዋል። ሲያነሱ ሲጥሉ ብዙ ነገሮችን
1: ስዊዘርላንድ
0: አው ጀኔቫ እና ከተማ ስዊዘርላንድ አው ሰንብተዋል ተለያይተዋል። መጨረሻ ላይ እንግዲህ ሲለያዩ ተስማምተው ነው በብዙ ነገሮች የተለያዩ። እስራኤል ግን አሁንም እሷ በሌለችበት ስለ እስራኤል ብዙ ነገሮች እየተወሰኑ ነው።
1: በጣም በሚገርም ሁኔታ ነው ወድቀነሽ ይሄ የሚያደርጉት ውይይት እስራኤልን ያገለለ መስሎ ይታያል። በድርድርቸው ደግሞ ትናንት አሁን 18 ሰዓት ያላነሰ ውይይት አድርገው ለዛ ላይም ምንድን ነው ያልኩትኝ ትናንትንም እንደዚህ እንደው በዚህ ተሽባጭሁናል እንደገና ሌላ የነበረው ማዕቀብ ኢራን እንደገና ሌላ ስጦታ ልክ ትዝልሻል ኢትዮጵያ ስትላክ ስትሱቅናም ስትሄጂ ባለ ሱቅንም ይሁን ነገር ገዝተሽ ምርቃት ስጠይናም ልሽ እንደምንጠይቀው ልክ እንደዚህ አይነት ነገር ሁኔታ ቁጭ ብላችሁ መጣችሁ ስላነጋገራችሁ ይሄው ሌላ እንደገና ለ60 ቀን ያለ አንዳች ገደብ ነዳጅ እንደፈለጋችሁ እንድትሸጡ ተብሎ የተፈቀደላችሁ የተሰጣችሁ ሁኔታ ይሄ የሚያሳይ ምን አይነት ነገር ነው? ምን አይነት ድርድር ነው? ምን አይነት ጉዳይ ነው የሚሄዱ ያለ? እዛ ላይ ሊባኖስን በተመለከተ ስንመለከት አሁን በሊባኖስ የሊባኖስ አንቀድም በዚያና የሚተመለከቱት አለኝ ሂዝቡላን የሚቃወሙ የፓርላማ አባል የሆኑት በከፍተኛ ደረጃ አሜሪካን የነቀፉበት ሁኔታ ነው ያለው።
0: አዎ መሪዎቹ ለሊባኖስ መሪዎች ጠቅላይ ሚኒስትሩም ተናግረዋል። ሂዝቡላን የሚያጠናክር ነው ያሉት።
1: በቃ ምንድን ቆይ ትናንትና ሂዝቡላን እናገልለው በማለት እስራኤልና ሊባኖስን ድርድር እንዲያደርጉ ይገፋፉ ነበር። እዚህ ላይ ኦኬ እናንተ ተመለሱ ገለል በሉ እናንተ ብሎ የሊባኖስን ፕሬዚዳንት አሳፍረው ማለት ነው እንደገና ለህዝቡላ ሌላ ተጨማሪ ኃይል እንዲኖረው ከዛ ማልፎ እንደገና አለ በህዝቡላ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት እንዲሆን ያን ማን ነው የሚረብሽ ወይ ያንን ማን ነው የማያከብር የሚል የሚቆጣጠር ኮሚቴ ከካታርና ከኢራን የተወጣጡ መጥተው ድንበር ላይ ተቀምጠው ሊቆጣጠሩ ላይው እዚ ላይ እስራኤል የሌለችበት
0: ኢራን እኮ ወደ እስራኤል ማስገባት ማለት እኮ
1: አበቃ።
0: አንዳንዴ ምናልባት በነገራችን ላይ የማርኮ ሮቪዮ ተቃውመዋል ይህን ሀሳብ። እንግዲህ አሜሪካም አንዳንዴ በጣም ያስገርም ነው መሪዎች እንግዲህ ከእስራኤል ጋር ካላት የቃል ኪዳን ወዳጅነት በተለይ ደግሞ በመከላከያው ዘርፍ ከአሜሪካ መከላከያ ሰራዊት ጋር ለብዙ ጊዜ በሚስጥራዊ ሁኔታ የሚሰራ እስራኤል መከላከያ ሰራዊት ነው እንደምናውቀው እና ከዚህ ወዳጅነት አንጻር እንዲህ አሁን ድርጉስ ያለው ውሳኔ አንዳንድ ጊዜ አሜሪካ ምንድን ነው ከኢራን አሁን ከኢራን ጋር ያለውን ነገር በሰላም መጨረስ ይፈልገች ይመስላል እንደው ጠቅልላ ጓዟን መውጣት በቃ ከመካከለኛው ምስራቅ አይነት ነገር እና
1: ችግር የለም ታስረክብ ለቻይና ታስረክብና ትውጣ ችግር የለም ቻይና እኮ ይሄን ነው የምትጠብቀው
0: እንደዛ ይመስላል። ግን ደግሞ አሜሪካ የበላይነቷን መጠበቅም ትፈልጋለች።
1: ስለዚህ የበላይነቷን እያጣችን እኮ ሳትወድ በግዷ ራሷ ሰልፋ እየሰጠች ነው። የበላይ ነኝ የዓለም አስተዳዳሪ በማለት አይደለም እንዴ በመካከለኛው ምስራቅም በፋርስ ባህረ ሰላጤም ጦሯን ያሰፈረች?
0: በጣም አስቸጋሪ ነው። ብቻ ለእስራኤል አሁን ምን ይሆናል ነው
1: ትልቁ ነገር። አንድና አንድ ያለምንም ጥርጣሬ ራሴን በራሴ ካላቆለጳጰስኩት ማን ያቆለጳጰስኛል? ራሳችን በራሳችን ሀገራችን የመከላከል መብት አቅም እስካልፈጠርን ድረስ በማንም ኃይል ተጠልላ ልንሆን አይገባም። ይሄ ትልቅ ቀይ መስመር ሊሆን የሚችለው የኛ በሀገራችን የውስጣችን ሽኩቻ አስቆመን እኛን በሁለት እግራችን አሁንም ቆማለች በሁለት እግሯ ሀገራችን እስራኤል። ነገር ግን የበለጠ በተለይ በጦሩ ኃይል ዘርፍ ማንንም የማንንም እርዳታ ሳንፈልግ ራሳችን ቆመን ማካሄድ የምንችልበት ሀገራችን የምንጠብቅበት መንገድ ሊፈጠር ይገባል።
0: አዎ አስቸጋሪ ነው ያለው ሁኔታ በዚህ ከቀጠለ። አሁን ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል መከላከያ ሰራዊት በአካባቢው ያለውን እንቅስቃሴ ነጻነት እንቅስቃሴውን እንደጠበቀ ይቀጥላል ነው ያሉት። አሜሪካ ደግሞ በዚህ ሁኔታ እንግዲህ ከኢራን ጋር በእስራኤል ጉዳይ ከኢራን ጋር ከወሰነች ለምን በኢራን ላይ ዘመተች? መጀመሪያ ብዙ ጥያቄዎች የሚያስነሳ ነው። ግጭት ምናልባት እንግዲህ በአሜሪካና በእስራኤል መሪዎች እውነትም አለመግባባት እንግዲህ የሚወራው ነገር እውን እየሆነ እየከረረ ይሄድ ይሆን? በሂደት
1: እናየዋለን። ይሄ ቀደም ሲል እንዳልኩት የክህደት ሁኔታ እየታየ ነው የሚገኘው። የሊባኖስ መንግስት አሁን ጆሴፍ ኡን ምንድን ነው ያሉት ፕሬዚዳንቱ የኢራን አምባሳደር ሀገሪቱን ለቆ እንዲወጣ ብሎ እኮ መመሪያ የሰጡ ነበሩ ለመጀመሪያ ጊዜ በታሪክ ውስጥ። ግን ያን ኃይላቸውን እንዲያጥፉት ያቃላቸውን እንዲያጥፉት ተደረገ። ሂዝቡላ አሁን የተነከረ የተጠናከረ
0: ነው ላይ የተጠናከረ ነው ለሊባኖስም ጥሩ አይደለም እንዳልከው የሊባኖስ ጠቅላይ ሚኒስትር ናፍ ሳሊም ሳቾም ብለዋል ሂዝቦላን ያጠናከሩት ነው አሜሪካ ምንድነው ያደረገች ያለው ኢራንን በደገፈች ቁጥር ሂዝቦላም እየተጠናከረ ነው ብለዋል አልደገፉትም የተደረሰበትን ስምምነት ምናልባት የሊባኖስ መከላከያ ሰራዊት አቅም ቢኖረው ኖሮ አሁን እንግዲህ እስራኤልና የሊባኖስ ሐሳብ አንድ የሆነ የመጣ ይመስላል ሂዝቦላ ለእስራኤል ብቻ አይደለም ለሊባኖስም ጠንቅ ነው ሊባኖስ ምድረ በዳ ያደረገ ድርጅት ነው
1: እነት ነው ካሁን በፊትም ኮ ተነጋግረናል የመካከለኛው ምስራቅ ፓሪስ እየተባለች የምትጠራቆ ቤይሩት ነበረች ሊባኖስ ኮ ነበረች ሂዝቦላ ከመምጣቱ በፊት የነበራት እድገትና አሁን ያለችበት ሁኔታ ሲታይ ሰማይና መሬት ነው ልዩነቱ
0: አዎ በጣም አሳዘነ
1: ስለዚህ ሂዝቦላ ለሊባኖስ ምንም የተቀመው ነገር የለም ነገር ግን ይሄው ፕሬዝዳንታቸው ማልጠከም ከነም ብለው ለመገርሰስ ሲሞክሩ እነ አሜሪካ አይ በፍጹም ሂዝቡላማ መኖር አለበት ብለው እንግዲህ ሂዝቡላን ያስቀመጡበት ሁኔታን የሚታየው ያለ
0: ይሄ ደግፈች መስላላው ጥሩ ሌላው እንግዲህ ደግሞ ያለማችን ዋና ራስ ጉዳይ አለ ያለም እግር ኳስ ጨዋታ እንግዲህ 23ኛው እንደቀጠለ ነው እንግዲህ ጨዋታው እንዴት ይያየው ነው እንቅልፍ የነሳህ ነገር
1: እንቅልፍ
0: የነሳህ
1: አንድ ጊዜ ወዴን አንድ ጊዜ እግሬን የሚያሰኘኝ ያደረ
0: እንግዲህ እስኪ ሲያልፍ ልናየው ነው ጨዋታው ምን ያህል ቀረው ብለህ ነው እንግዲህ ከዛ በኋላ ጤና ከሆነም ጥሩ
1: እንግዲህ እናያለን በጣም በሚገርም ሁኔታ ጨዋታው በትናንትናው ለት የተካሄደው ጨዋታ እጅግ በጣም የሚደንቅ በጣም አሪፍ የሆነ ጨዋታ ነበር የነበረው በተለይ የአርጀንቲና እና የኦስትሪያ ጨዋታ በተካሄደበት ሰዓት መጀመሪያ በጨዋታው እንደተጀመረ ማለት ይቻላል ሜሲ ሪጎሪ ተሰጥቶ ስቶታል በጣም ተደናግጦ ነበር ጥሩ አልነበረም በኋላ ግን ያው በማከታተል ሁለት ጎል በማስቆጠር 2-0 በሆነ ውጤት ሊያቸንፍ ይችላል ከዛም በኖርዌይ እና ሴኔጋልም ተጫውተው ነበር እንደሱም ግዲያው ሴኔጋል አንድ የአፍሪካ
0: አዎ እንደን ግዲያው አፍሪካው ሲጫወቱ የሆነ ቢያሸንፉ የሆነ የማሳዘን እንደ አፍሪካ ምን ስለሆነዋል ሳይሆን በዘረኝነት እንደው በቀለም ምናምን አይደለም ግን እኔ አንዳንዴ ደከም ያለ እንደው ዓለም ብዙ ማይናገርለት ነገር እንትን ሲወጣ
1: አንዳንዴ ምን አለ መሰለሽ
0: ሳለም በትልቁ አይደል ለጠንከር ላለው ነው የሚደግ
1: አንድ ምስሉ ሁለተኛ ደግሞ እኛ ራስ በራሳችን እናውቀዋለን ስለዚህኛ አፍሪካኖች ስንባል ትንሽ እንዴ ምንድነው አንድ እንትደው አንድ ደቂቃ እንደሆነ ሰውዬ አሁን አንዱ ፈጣሪ አሉት መጣና ለአንዱን አሜሪካዊ ስማላው ላንተን $1,000,000 ልሰጥህ ነው
0: ኦኬ
1: እና ግን ያንተ ጎረቤት ያንተን ማትዋደደውን ሰው ደም ለሱ የበለጠ ሰጠዋለሁኝ ካንተ እና ምን ታደርጋለ ምን ተስማማለ ይስለው እንዴ ለኔ $1,000,000 ስለኛለው እንዴ በጣም ደስ ይለኛል እንጂ ለሱ እንደፈለክ አርግለ ተሱና ነው እንግሊዙን መጥቶ እንደዚህ ጠየቀዋል እንግሊዙን ሲመጣና እንዴ ለሱ 1 ሚሊዮን ልሰጠው ለኔ ስንት ትሰጠኝ ለኔ 500 ሰጠ ለሱ 1 ሚሊዮን ለኔ 500 ከሰጠ ለሱ 1 ሚሊዮን ለኔ 1 ሚሊዮን ከሰጠኝ ምን ችግር አለው አሩ ከሀበሻው መጣሉ እንግዲህ ላውን በጣና ላንተ $1,000,000 ሰጣሃለው ለጎረቤት ግን ላንተ የምሰጥን እጥፍ ለሱ ሰጠዋለሁ ብለዋለሁ መጨረሻ ላይ ምን አለ አይ በል እንደዛ ከሆነ እኔን አንድ አይኔን አጥፋኝ
0: እና ኦኬ ዋው
1: ያማልስ እንግዲህ የኔን አንድ አይኔን አጥፋ የሱን ደግሞ ሁለት አይኑ ይጠፋል ማለት ነው
0: ሀበሻው ነው እንደዛ ያለው
1: አለ ይባላል እና የሚያሳየው እኛ አፍሪካኖች ራስ በራሳችን የተጋጨን የተፋለምን ብዙ ውቀት ይያለን ብዙ ሀፍት ይያለን ሳንጠቀምበት
0: ለጥሩ ነገር አንጠቀምበት
1: እየቀረን ያለበት ሁኔታ ነው ያለ
0: እኔ በዶላር ሲጀምሮ ተረቱን የአሜሪካ ተረት ያው እርግጠኛ ነኝ ዶላር ከሆነ አሜሪካ ተረት ነው አሜሪካውያን ናቸው እንደው ለጥሩ ነገር ይዳል ብዬ ነበር ግን ከሀበሻ ሲደርስ ደግሞ እንዳልከው የሚያሳዝን ሁኔታ በዚህ ተጠናቀቀ
1: ላስተምረን የሚገባ ጉዳይ አለ እንግዲህ
0: አው በጣም ያሳዝናል አው ስልክ መስመራችን ላይ እንግዲህ መንገደኛው ጋዜጠኛ አለ ሁሌም እሱ እንዳልከው እንግዲህ የዚህንትን ባይሆንም እንደው ደረባችን ነው ብዙ ረሰ ጉዳዮች ነው ምናስገባው
1: ለገብ ነው
0: አው ኡሪ ከበደ ጀምር መንግስቴ ጤና ይስጥልን ኡሪ እንደምን አደርክ
2: ምን ጤና ይስጥልኝ እንዴት አደራችሁ ወርቅ ደሽ እንዲሁም ሻለቃይቸው ዛሬ ሻለቃይቸው ልበል ሰጠየለም እሺ
1: ተቀበየው
2: እንዴት ናችሁ ይገርማችኋል አይቸው በጠዋቱ እንቅልፍ ያዘይ ደከመኝ መጣምሙን እንኳን ሰማውም ደም ወገቤ ሳል ይያርክ እንዴት ነው
1: ባለፈውና
2: ዛሬ ወይ እንዴት ነው እና በመጀመሪያ ደረጃ አሞም ሰነቶ ከሆነ ጉንፋኑን ወዲ ያበለው
1: እሺ
2: እኔ አንዳንዴ ጉንፋንና ኮሮናን ያው የነስ ደሞ እንዳይዘኝ ባባቴ ከዝራና ጨራና ያባረርኩት እና በእምነ በሁለት ጨዋታችሁ ደስ ይላል። ዛሬ ብትፈቅዱልኝ እንደው ለሁለት ደቂቃ ያክል የተሰማኝን ደስታ ለመግለጽ እና ዛሬም ደግሞ ደስታው ይቀጥላል።
1: እስኪ
2: በተለይ አሁን እኔ በጉርምስና ጊዜ የነበረውን ዛሬ ደግሞ በጉልምስና ጊዜ ልጆች ጋር እየሰራው ልጆች የማይውን ደስታና ከፍተኛ ውጤት ነው። በተለይ በአሁን ወደ ሶስት ዓመት ይሆን ነው በፕሮጀክት ክሎሚ አማካኝነት ነው ምሰራ እና የዛሬ ሳምንት ሰኞ በኢየሩሳሌም ኬረን ሞሪያ ከተባለው ቦታ ብዙ ልጆችን ወስደን ነበር በአገር አቀፍ ሁኔታ። እነዚህም በእንግሊዘኛ ጎበዝ የሆኑ ወደ አሜሪካ ተመርጠው የሚሄዱ እንዲሁም ደግሞ በመካኒክ አይት ወይም በበጋ ወራት ደግሞ በዚህ በአገሪቱ የተለያየ ትምህርት የሚሰጣቸው ጎበዝ የሆኑት ልጆች ትልቅ ዝግጅት ነበረን። እዚያም ደግሞ ለዶክተር እየሆኑ እየተማሩ ላሉ ለእኛ ወጣቶች ለእኛ ልጆች ያው ሜልጋ የትምህርት መደገፊያ ተሰጥቷል። በዛሬ ሁለት ደግሞ በጣም ደስ የሚለኝ ፔታክቲክባ በምኖርበት ቦታ ወደ 13 ትምህርት ቤት ከምሰራበት ዛሬ ልጆች ተመርጠው ትልቅ ቤት ሰፈር ኡልቀነት የሽሮን ከሚባል በአምስት ሰዓት ዝግጅት አለን። ወላጆች እንዳትቀሩ ልጆች ጋር። ይህም የእናንተ የእኛ የትምህርት ቤቱ የልጆች ውጤት ከአንድ ላይ ሲሆን ይህ ፕሮጀክት የተቋቋመ ዛሬ ዝግጅት ማለት ነው። በአሜሪካ አምባሳደር እስራኤል ሀገር በሚገኙት በእነሱ ደገፋ ነው። እንዲሁም በፕሮጀክት ሎሚ ከዚያ የከተማው ከንቲባ የህግ ጠበቃ ራሚ ግሪንበርግ ይገኝበታል። የፕሮጀክት ሎሚ ዋና ማንካሉ ስራ አስኪያጁ ወይም ደግሞ ዋና ሊቀመንበሩም ሌላው ሁሉ እንገኝበታለን። እንዳትቀሩ በማለት የልጆች ውጤት የእናንተም የእኛም የአገሪቱ የወደፊት
1: አገር ተረካቢዎች ናቸው
2: ስለሆነ ይሄን ለመግለጽ ፈልጌ ነው። ሌላው እንግዲህ አሁን አይቸው ወርቅነሽን በዜናም ሆነ በትንተና ስትመለከቱት በተለይ ብዙ የተነጋገራችሁበት አሜሪካና እስራኤል አሜሪካ እስራኤል ኢራን ሶስቱ በገቡበት ሁኔታ ያው ይሄ ሁሉ ስባ ያመጣች ኢራን የእስራኤልን ከህልውና ወይም ደግሞ እስራኤል ከሀገር እንድትጠፋ ከዓለም እንድትጠፋ ብላ በጫረችው ጠባጫሪነት ያው በሰባት ቀን አስረኛ ወር በነ ህዝቡላ በነ ሐማስ በነ ሁቲም ተደግፋ በእስራኤል ብዙ ጥፋት አደረገች። አሁን ደግሞ ያው እንግዲህ እስራኤል በአስራ ሁለተኛው ቀን ምድሃ ድል አድርጋ መጣለች። አሁንም ደግሞ ሁለት ወር ያላነሰ ከፍተኛ ጦርነት እያደረገች እስካሁን ግን የድል ተጎናጻፊ ለመሆን አሜሪካም ሆነ እስራኤል የድሉ ባለቤት ነን ለማለት የማያስደፍር ሁኔታ ነው። ለምን ሮናልድ ትራምፕ የአሜሪካው ፕሬዚዳንት አንዳንዴ ተፋሪ ይመስላሉ፣ አንዳንዴ ፈሪ ይመስላሉ፣ አንዳንዴ ጉረኛ ይመስላሉ። እና ይህም ሁሉ ግን ከገቡበት አጣብቂኝ ሁኔታ ለመውጣት ይሁን በተለያየ መልኩ የተለያየ አባባሎችን ይሰነዝራሉ። እና አሁን ደግሞ ከኢራን ጋር የሚደረገው ድርድር እስራኤልን ምንድን ነው ብትቀበል ትቀበል ባትቀበል ደግሞ እኛ ነን የበላይ በማለት እንዲያውም ጠቅላይ ሚኒስትራችን ሁሉ ከብዙ መዘለፍ ደርሰዋል። እኔ ባርሎር እስር ቤት ትገባ ነበር፣ እኔ ባልደግፋቸው የእስራኤል ኑሮ ነዋሪነት አወላዋይ ነበር እያሉ የሚሉት ትንሽ ሰጥቶ ብዙ ከመናገር ባይሰጡ ይቻላል። እስራኤል የራሷን አቋም የራሷን ኃይል የራሷን ስትራቴጂ አቋቁማ እንኳን ኢራንን ነው እና አሜሪካንን መውጋት ትችላለች። ነገር ግን የዓለምን ህግ በመፍራት በስነ ስርዓት ትዋጋ እንኳ በጭከና አትዋጋ። አሁን በሂዝቡላ የሚደረገው ሁሉን አንድ ላይ ማጥፋት ያቅታታል? አያቅታትም። ግን እስራኤል ባላት በተፈጥሮ ርኅራኄና እንዲሁም ደግሞ የዓለምን ህግ በመፍራት እንደ ይሉንታ የምታየውን እንደ ፈሪ አስመስለው ጠቅላይ ሚኒስትራችንና ሀገራችን በመውቀሳቸው ትራምፕ ባይሰጡ ይሻላል። ምንድን ነው ልብስን አጥቦ መጨረሻ ላይ በሽታ ላይ ወስዶ እንደማንበላውስ ማለት ነው። እና ስለዚህ ለእስራኤል ዙሪያ ጥሪ ማቀርበው አክብራ ለካን ተከተላላ ማህኑ መንግስቱን ወስተመረጠ ተወዳድሮ መንግስቱን ወስከተመረጠ ድረስ ሁሉም እጅና ጓንቱ ነው ካልተባበረ አሁን እስራኤል ውሻ በቀደደው ጅብ ይገባል እንደሚባል ባለቤቱ ያቀለለውን አሞሌ ባለዳ ይቀበለው እንደሚባለው ነው። ስለዚህ እስራኤል አቋቋን ጠንካራ ካደረገች 10 ወረቀት ቢደረደር 10 ፊርማ ቢደረደር እስራኤል አሻፈረኝ ካለች የዱር አንበሳ ናት ማንንም ይነካት የለም። ስለዚህ ኢራን ምንድነው የንስጦታ ይሁን ሆነላችሁ ተብሎ እስራኤል መደናገጥ የለባትም። እስራኤል ያለዋን አቋሟን የበለጠኛ ከረረች መዲ ያስተላልፋለሁ።
0: እንዳልከው እስራኤል መቼም ለተደናገጣለች ብሎ ማሰብ ይከብዳል። አትደናገጥም እስራኤል መከላከያ ሰራዊት እንደሚታወቀው ነው። ግን ያው በይፋም ይነገር ነገር አለ እስራኤል ያለ አሜሪካ መከላከያ ሰራዊት ኢራንን ለመቋቋም ይከብዳታ ለኢራን ጋር ለመግጠም ይከብዳታ ለሚሉ አካላት አሉና አንተ ምን ትላለህ?
2: ይሄው ልሽወርቅሽ አሁንም ከዚህ ብዙ መጨመርበት የለም። እስራኤል የራሷ የሆነ የተለያዩ ንጥረ ነገሮች መሳሪያዎች አሏት። ይሄን ግን ለመጠቀም አሁን እንዳልኳችሁ ያለማቀፍ እጃግዳታ ልጅ አሜሪካ በትጨመርም ባትጨመርም እስራኤል በጦርነት
0: ያለማቀፍ የሚያግደውም አኮ ዞሮ ዞሮ ከባድ ነው። ኢራንም እኮ እሱን እንዳትሰራልኝ መደህ መሳሪያና እንዳትጠቀም ጥረት እየተደረገ ያለው
2: እና ግን አሁን አሜሪካ በርግጥ ሮናልድ ትራምፕ ወደው ሳይሆን አሜሪካና የአሜሪካ ፕሬዝዳንት ነው እስራኤልን የሚረዱ አንደኛ የጥንታው የወዳጅነት አለ። በሁለተኛ ደረጃ ደግሞ ያሉት የኮንግሬስ አባላቶች የሴናት አባላቶች ብዙ ይሁዲዎች አሉ። ከዚያም ደግሞ 6 ሚሊዮን ነው የሚሆኑ አሜሪካዎች ይሁዲዎች ናቸው። እና እስራኤል ትጨፈጨፍ እስራኤል ትደፈር ወይም እስራኤል ደግሞ አደጋ ላይ ስትወድቅ ዝም የሚሉ አይደሉም። ጠቅላይ ሚኒስተርም ወይም ደግሞ እስራኤል መንግስት ይሄንም ተገን በማድረግ አብዛኛውን ጊዜ የሚያስፈራቸው የለም። በርግጥ በሰላሙ መነጋገሩ ተመፈካከር መመካከር አስፈላጊ ነው። ሮናልድ ትራምፕም ያላቸውን ከፍተኛ አቋም ወደ እስራኤልን ወይም ደግሞ እኔ ያልኩሽን ስሪ እኔ ካላልኩሽ ደግሞ የትም ግቢ ማለት የለባቸውም። ምንድነው እስራኤል እርዳታም የሚያስፈልጋት እስራኤልም ደግሞ አሜሪካ ብዙ ጥቅም የምታገኝበት ስላለ እንጂ በነጻ አይደለም የምታደርገው። አሁንም ደጋግሜ የምለው የእስራኤል ህዝብ አቋም ጠንካራ ከሆነ ይደፍራት የለም። ሌላው ደግሞ አሁን የሰማሁት በእናንተ በዜና በጥቅምት 7 ቀን እንደተደረገው በኢላትም ያሰጋታል ተብሏል። ይሄን የሚያሰጋበትን ይህ ነገር እስከሚፈጸም መቆየት የለባትም። እስራኤል ያላትን ትክክለኛ መረጃ አረጋግጣ ምንድነው አመቀደም ይሻላል የመቅደም ገላጋያታም በኋላ ያለ ደም ይባላል። ከጀመሩን ካደረጉን ከሰሩት በኋላ ከማለት ሊሰሩ ተዘጋጁትን ይሄን ካሁኑ መድረስ ካሁኑ መዳሰስ ካሁኑ ማፍለስ ያስፈልጋል።
1: እሺ እናመሰግናለን ደስተልን።
0: እውነት ነው እንግዲህ
2: እኔም በጣም ነው ማመሰግን አይቼው ሳቃችሁ ይቀጥል። እንደገና ደግሞ ያው እንቅልፍ እንዳይዝ በጊዜ ተኛ። እኔም ያንተ አይነት ነኝ ያለኝ
1: አንደለን
0: ስፖርት
1: እግዚአብሔር ይስጥልን
0: አመሰግናለሁ።
2: ሁሉም መቼም ስሜቱን የሚነካ እንቅልፍ የሚያስተኛ ስሜት አለ የሁላችንም ነው።
1: እውነት ነው።
2: አዎ እና መልካም ቀን እንዲሆን እመኛለሁ። ያው ሞንዲያልም ደግሞ በያሉበት ድል አድርገው እንዲመለሱ ባለሙሉ ተስፋ ነኝ። ሰላም ለሀገራችን።
0: እናመሰግናለን። መልካም ቀን ይሁንልን።
1: ሰዓታችን እየተገባደደ ነው።
0: ሰዓታችን እየተጠናቀቀ ነው። እንግዲህ በቀኑ ስርጭታችን እንደገና አድማጮች ጋር እንገናኛለን። አዳዲስ ነገሮችን አጠናክረናል።
1: እኔ
0: አንተ አስቀድመ ነው እንደው እጅ መስጠው
1: እንዴ? ትናንትና እኮ እዚህ አደርኩበት። ምን ነው
0: ስለዚህ አደርክ? ሌሊቱን እዚህ ቁጭ ብለህ ዜና አሰራ ነው ያደርከው?
1: ስለዚህ
0: ኳሱንም ስታይ
1: ኳሱንም እንዴ? ዋናው ታዲያ ማሉ ነው።
0: እናመሰግናለን። ለማንኛውም አድማጮችን መልካም ቀን። የቴክኒክ ባለሙያችን ድሮር ሩቼ ነበር። ምስጋና ይድረሰው ለድሮር። መልካም ቀን ይሁንላችሁ አድማጮቻችን።

0: ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የናስተለን ክብራትና ክብራን አድማጮቻችን እንደምን አላችሁ? ሂለተ ማክሰኞ የከሰዓት ባለው ስርጭታችን ነው ጀመረ። ከሁሉ አስቀድመን መልካም ጊዜ እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምሽልሺ ኸት በታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ደግሞ ጁን 23 ቀን 2016 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 16 ቀን 2018 ዓ.ም ሲሆን የቴክኒክ ባለሙያችን ድሮር ሮትሽቴን ነው። የስቱዲዮ ትረኛ አስተናጋጆች ወርቅነሸቴ፣ ሻየው ደጉና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የትምህርት ፕሮግራምና ቃለ ምልልሶች እናቀርባለን። ወዲታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀጣዩ የክነሴት ምርጫ የሊኩድ ፓርቲ አባላትን የምደባ ዝርዝር እያዘጋጁ ነው ተባለ። የሻባክ ድርጅት ኃላፊ ዳቪድ ዚኒ በኢላት እንደ ጥቅምት ሰባቱ አይነት የሽብር ጥቃት ይደርሳል የሚል ስጋት መኖሩን ያስተላለፉትን መልእክት ተከትሎ የከተማዋ ከንቲባ ኤሊ ላንክሪ ምላሽ ሰጡ። ኢራን ከአሜሪካ ጋር በስዊዘርላንድ ያካሄደችው ስልታዊ ድርድር የተሳካ እንደነበር አስታወቀች። በአሜሪካ የሚካሄደው የ2026 ዓ ም የዓለም እግር ኳስ ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቀጣዩ የክነሴት ምርጫ የሊኩድ ፓርቲ አባላትን የምደባ ዝርዝር እያዘጋጁ ነው ተባለ። ኔታንያሁ የቀድሞውን የገንዘብ ሚኒስትር ሞሼ ካህሎንን እና የውጭ ጉዳይ ሚኒስትር ጊዶን ሳአርን ከመጀመሪያዎቹ 10 ተወካዮች ለመመደብ እያሰቡበት መሆኑን መንግስታዊ ባለስልጣናቱ ገልጸዋል። ሌላው በሊኩድ የምደባ ዝርዝር ይኖራል የተባለው የአካባቢ ባለስልጣናት ማዕከል ሊቀመንበርና የሞዲን ረውትም አካባቢ ከንቲባ ሃይም ቢባስ ሲሆኑ ኔታንያሁ 8 ወይም 9 ተወካዮች እንዲያዙላቸው የሚጠይቁ መሆኑንና በመጀመሪያው 10 ምድብ 3፣ በሁለተኛው 10 2ና በሶስተኛው 10 3 ተወካዮች እንዲመደቡላቸው ይጠይቃሉ ተብሎ እንደሚጠበቅ ምንጮቹ ጨምረው ገልጸዋል። የክነሴት አባል ዳቪድ ቢታን ባቀረቡት አቤቱታ መሰረት የሊኩድ ፍርድ ቤት ትናንት ባካሄደው ችሎት የፓርቲው ህግ እስካልተቀየረ ድረስ አባላቱ በቅድመ ምርጫ ብቻ የሚመረጡ መሆኑን አስታውቋል። የሻባክ ድርጅት ኃላፊ ዳቪድ ዚኒ በኢላት እንደ ጥቅምት ሰባቱ አይነት የሽብር ጥቃት ይደርሳል የሚል ስጋት መኖሩን ያስተላለፉትን መልእክት ተከትሎ የከተማዋ ከንቲባ ኤሊ ላንክሪ ምላሽ ሰጡ። የኢላት ከተማ ከንቲባ ኤሊ ላንክሪ በካን ረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ በማስጠንቀቂያው ትኩረት የተሰጠበት የተለየ ቦታ ስለሌለ የእስራኤልን ምስራቃዊ አዋሳኝ ድንበር መዝጋት ያስፈልጋል ብለዋል።
3: חשוב לי לומר, אני דווקא מאוד שמח שראש השבק מפנה קשב מודיעיני ומבצעי לאלת ולאזור אלת, גם אם זה כצעד מניעתי. אני מתריע מפני בעיקר הסכנות מהגבול המזרחי. הוא הגבול המזרחי פרוץ. בואו נגיד, בואו נודע על האמת. בחלקים הקרובים לאלת דווקא לא, אבל צפונית לשם אין גדר.
0: ላንክሪ የሻባክ ኃላፊ ዳቪድ ዚኒ በኢላትና አካባቢዋ ስላለው መረጃና ዘመቻ ትኩረት በመስጠታቸው ደስተኛ መሆናቸውን ገልጸው ችግሩን አስቀድሞ ለመከላከል የሚደረግ እርምጃ ቢሆንም በምስራቅ በኩል ባለው አዋሳኝ ድንበር ክፍት ስለሆነና ከኢላት ራቅ ብሎ በሚገኝ ርቀት ቢሆንም አጥር ስለሌለው ጥንቃቄ ማድረግ እንደሚያስፈልግ ማሳሰብ እወዳለሁ ብለዋል። ላንክሪ በተጨማሪም ከጥቅምት ሰባቱ ጥቃት በኋላ ለሚፈጠረው ማንኛውም ችግር ቅድመ ዝግጅት ለማድረግ ከሚመለከታቸው የደህንነት አካላት ጋር ሁሉ በተከታታይ ግንኙነት እያደረጉ መሆኑን ገልጸዋል። ይህ በዚህ እንዳለ ሁሉም ዜጋ ይቅርታ፣ ሌላ ዜና ነው። ኢራን ከአሜሪካ ጋር በስዊዘርላንድ ያካሄደችው ስልታዊ ድርድር የተሳካ እንደነበር አስታወቀች ተባለ። የኢራን ምክትል የውጭ ጉዳይ ሚኒስትር በኒውክሌር ጦር መሳሪያዋ የተጣለባት ማዕቀብ እንዲነሳና በኒውክሌር በሊባኖስ የሚካሄደውን ውጊያ ለማስቆም የሚደራደሩ አራት ቡድኖች ይቋቋማሉ ብሏል። ሁለቱ ሀገራት በሚቀጥለው ዙር በሚካሄደው ውይይት የአሜሪካውን ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ከፍተኛ ባለስልጣናት እንደሚሳተፉበት ኢራን ባስተላለፈችው መልእክት ገልጻለች። በሌላ ዜና ዓለም አቀፉ የኒውክለር ቦምብ ተቆጣጣሪ ተቋም ተወካዮች በኢራን በጦርነቱ ጊዜ በተደበደቡ የኡራኒየም ማብላያ ጣቢያዎች እንዲገቡ እንደማይፈቅዱ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ እንዲህ ሲል አስታውቋል።
4: ما به عنوان عضو معاهده منع اشای به عنوان کشوری که متعهد به موافقت نامه‌های پادمان هست روال جاری رو ادامه خواهیم داد و فکر می‌کنم روال جاری هم خیلی روشن هست.
0: ካላቀባዩ እንዳለው ስምምነቱ የሁለቱንም ወገን ክብር የጠበቀና ተጨባጭ ሁኔታዎችን የሚያሳይ ንባብ የቀረበበት ነበር በማለት ባለፈው ጊዜ የነበረውን ውድቀት ለማሳካት ሲባል የሚደረገው አላግባብ የሆነ ሐሳብ የድርድሩን ሂደትም ሊጎዳው ይችላል ብሏል። በፔታቲክቫ ከተማ ባሳለፍነው ሌሊት አንድ ታዳጊ በሌሎች ታዳጊዎች ስብስብ ጥቃት ደረሰበት ተባለ። ታዳጊው በደረሰበት ጥቃት ቆስሎ ወደ ቤሊንሶን ሆስፒታል ለሕክምና እርዳታ ተወስዷል። ፖሊስ የተወሰኑ ተጠርጣሪዎችን በቁጥጥር ስር ያዋለ ሲሆን የስራት ጊዜያቸው እንዲራዘም ዛሬ ፍርድ ቤቱን የሚጠይቅ መሆኑን ከደረሰን ዘገባ መረዳት ችለናል። በአሜሪካ በተለያዩ ሀገራት የሚካሄደው የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ እንደቀጠለ ነው። ትናንት ምሽት የአርጀንቲናና የኦስትሪያ ብሔራዊ ቡድኖች በዳላስ ባካሄዱ ጨዋታ አርጀንቲና 2-0 ኦስትሪያን አሸንፋለች። የዓለም እግር ኳስ ኮከብ ሊዮ ሜሲ ለሀገሩ ብሔራዊ ቡድን ጎል በማስቆጠር በዓለም ዋንጫ ታሪክ 18 ጎሎችን በማስገባት የመጀመሪያው እንዲሆን አድርጎታል። በዚህ ሳምንት 39ኛ አመቱን የሚያከብረው መሲ ዛሬም ያለማችን መነጋገሪያ ርዕስ ሆኗል። ዛሬ ምሽት 8 ሰዓት ላይ ፖርቹጋል ከኡዝባኪስታን ጋር የሚጫወቱ ሲሆን ለሀገሩ ብሔራዊ ቡድን የሚጫወተው ክርስቲያኖ ሮናልዶ እየተጠበቀ ነው። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ42 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ተመሳሳይ ነው። ነገ ሙቀቱ በመጠኑ ይጨምራል ተብሎ የሚጠበቅ ሲሆን ሐሙስ ይቀንሳል ተብሎ እንደሚገመት የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27 በቴል አቪቭና በሃይፋ 28 በቤርሸባ 31 በጨው ባህር አካባቢ 35 በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ የዘገባ መናቀርበት ሰዓት ላይ ደርሰናል። እንግዲህ ሰጠኝ ሻያው እንደምን አረፈዳችሁ? በመጀመሪያ
1: እግዚአብሔር ተመሰገነ ይሁን ደህና ነን። እንግዲህ ጥሩ ቀን መከብታችኋል። አዎ በጎ ስኬታማ ቀን ይሁንልን ሁላችን። ቀን ላይ ሆነን እንግዲህ ይቀጣዩ ጥሩ ቀን ብለን እናስባለን።
2: አዎ ጥሩ ምሽት እየሆነ ይሄድ ነው እንጂ
0: ግማሽ
2: እናርገናል
0: አይደል? ከግማሽ በላይ አይደል? እኩለ ቀን 12 ሰዓት ላይ ነው እንግዲህ በእስራኤል ሰዓት አቆጣጠር። አዎ ልክ ነህ። ሰላም ይሁን። ሰላም ከሆነ
2: ሰላም ጊዜ ይሁን ነው።
0: አዎ ሰላም ጊዜ ይሁን። መልካም ነገር እንሰማበት። እናንተም እንግዲህ ምሽት ላይ መልካም ዜና ምታቀርቡበት
1: ጤንነት ይኖራል። በስራ ቦታም ቤትም ቦታ በቤትም ቢሆን ሰላም ፍቅር ካለ ህይወት እድሜያችን ይጨምራል።
0: በጣም ጥሩ። በኢላት ከተማ እንግዲህ ኢላት ከተማ የእስራኤል ደቡባዊ ጫፍ ላይ የምትገኝ ኢላት ሲባል ሁላችንም ደስ ነው የሚለን አይደል? ኢላት ያው የመዝናኛ ከተማ የቱሪስት ማዕከል የሆነች የእስራኤል ከተማ ናት። እንደ ጥቅምት 7 አይነት ጥቃት ይደርሳል የሚል ከፍተኛ ስጋት አለ እየተባለ ነው። እንግዲህ ዳቪድ ዚኔናት ዮሻባክ ኃላፊ ይህን ማስጠንቀቂያ ይፋ ያደረጉትና እንደው ያለው ሁኔታ ምን ይመስላል? ይሻያው እንዴት ታየዋለ?
1: ጠላትም ጊዜም ቢሆን ለማጥቃት ባልተጠበቀ ሁኔታም ድንበር ጥሰው በመግባት እስራኤልን ለማጥቃት እቅድ አላቸው። ቀደም ሲል በዜናም እንደተመለከትሽው ወርቅነሽ፣ በዚህ በተለይ በምስራቃዊ ድንበር በእስራኤልና በምስራቃዊ ክፍል ማለት
0: በዛ አካባቢ እንግዲህ ዮርዳኖስ ነው የምታዋስናት ከእስራኤልን ሰሜን
1: ከሰሜኑ ክፍለ ሀገር ከቲቪሪያ እስከ ኢላት ደቡብ እስራኤል ረዥም ርቀት ኪሎ ሜትር የሚያቋርጥ ድንበር አላቸው ሁለት ጎረቤቶች እስራኤልና ዮርዳኖስ ማለትና፣ ይህንን ድንበር የተዘጋ አይደለም። መግባት ይችላሉ። ወደ እስራኤል ግዛት ውስጥ ሰርገው መግባት ይችላሉ። ይህን ምክንያት በማድረግ በዋናነት የቱሪስቶች መናኸሪያ በሆነችው የኢላት ከተማ ብዛት የምትጎበኝ ከተማ ስለሆነች የእስራኤል የአገር ውስጥ የደህንነት ድርጅት ሻባክ በሰጠው መረጃ መሰረት እነዚህ አሸባሪዎቹ በዚህ ድንበር ጥሰው በመግባት እስራኤልን ልክ እንደ ጥቅምት 7 2013 ዓመተ ምህረት በካዛ በኩል ሰርገው ገብተው ባደረሱት ከባድ የሽብር ጥቃትን አይነት እንደዚህ ጥቃት ለመፈጸም እቅድ አላቸው የሚል መረጃ እንዳለ ነው የተመለከተው። ይህን ምክንያት በማድረግ የኢላት ከተማ ከንቲባ በኤሊ ላንካሪ በካን ረሸት ቤት ሬዲዮ ቃለ ምልልስ ተደርጎላቸው እሳቸው ያሉት ምንድን ነው? በዋናነት በሰሜናዊ ኢላት ከተማ አካባቢ የድንበር በጣም ቅርብ ለዮርዳኖስ ደግሞ አሻግረሽ ከተሞችን የዮርዳኖስ ከተሞች ባህር ቀይ ባህር ነው የሚለያያቸው፣ ቅርብ ናቸው።
0: ከኢላት በነገራችን ላይ ወደ ዮርዳኖስ በእግር ነው የሚሄደው። እዛ ቋርጠ ትገባለህ። አንዳንድ የዮርዳኖስ ፓስፖርት ያላቸው እስራኤል ዜጎች ቀጥታ ሄደው ኢላት ሄደው ወደ ዮርዳኖስ ሄደው ነው ገበያ ማድረግ ይመጣሉ። አፈለጉም ወደዛው ነው የሚሄዱት። እና በዚህ ደረጃ እንግዲህ በጣም ጎረቤት ናቸው፣ ቅርብ ነው።
1: አዎ ያ እንግዲህ በዚህ በደህንነት ጥበቃ ላይ መከላከያ ሰራዊቱም ትኩረት መጣል እንዳለበትና በድንበር ዝም ብለው አሸባሪዎች እየሰረጉ ሰርገው ወደ እስራኤል ግዛት እንዳይገቡ ትኩረት መጣል እጅግ በጣም አስፈላጊ ስለመሆኑ ከንቲባው ተናግረዋል። እንግዲህ አስቀድሞ ይሆናል ብሎ ማሰብ ተገቢ ነው አይደለ?
0: አዎ ሰጠኝ። እንደው ይሄን ጉርብትና ለመልካም አጋጣሚ ቢጠቀሙት ሁለቱም ሀገር የተለያየ ባህል አላቸው። አሁን ጎብኚዎች እዚህም ሀገር ጎብኚ የዛንም ሀገር ይጠቅማል። በእንደዚህ አይነት መልኩ መጠቀም ይቻል ነበር። እስካሁንም ድረስ ያለው ይሄው ነው። አሁን ግን የጥቅምት 7 የሽብር ጥቃት ሲነሳ እንደዚህ አይነት ተመሳሳይ ሽብር ጥቃት ታስቧል ተቅዷል ሲባል በጣም ያሰጋል። ከባድ ነው በጣም። እንዴት አንተ እንዴት ነው የምትመለከተው?
2: እኔ አንዳንድ ጊዜ እስራኤል ደህንነት ጥበቃ አካላት የሚባለውን በህብረተሰቡ የሚቀርበውን አቤቱታ አንዳንድ የደህንነት ገለልተኛ ሆነው የሚናገሩ አካላትን ችላ ይላሉ ይመስለኛል። ለምንድን ነው እንደዛ ምለው? ከወራት በፊት የአንዳንድ አካላት የእስራኤልና የዮርዳኖስ ድንበር በተለይ ረዥሙ ከሁሉም ጎረቤት ሀገራት ውስጥ ዮርዳኖስና እስራኤል የሚዋሰኑበት ቦታ ነው ወሰኑ የሚረዝም እና ያ ነገር ክፍት ነው፣ ለወደፊት ችግር ሊፈጥር ይችላል፣ ጥንቃቄ ማድረግ አለበት፣ መታጠር አለበት እየተባለ እስካሁን ምን ተሰራ የሚለው ሌላ ጥያቄ ነው። ይሁን እንደዛ አይነት ነገር ሊፈጽሙ አቅደዋል የተባለበትም ያንን የደንበሩን ሁኔታ አይተው ነውና ቀድሞ መሰራት የሚገባቸው ነገሮች አስቀድሞ በእስራኤል በኩል የመሰራት ሁኔታ እናይም ከደረሰ በኋላ ነው ለችግሮች መፍትሄ የምንሰጠውና ይሄ በጣም ሊታሰብበት የሚገባ ነው። ዮርዳኖስ ውስጥ እንደውም ዜጎች እኮ መጥተው በኢላት ከተማ በሆቴሎች ሁሉ ስራ የተቀጠሩበት ሁኔታ እናውቃለንና ጎረቤት አገሮች ሰላም መፍጠር ሲችሉ ነገር ግን እንደ አይነት ነገር ዜጎች ማሰባቸው በተለይ ከዮርዳኖስ አሸባሪዎች ማሰባቸው በጣም የሚያሳዝን ነው። ሌሎች አካባቢዎችም አሁን ትምህርት መውሰድ ያስፈልጋል። የኢየሩሳሌም ደንበር እኮ ክፍት ነው ተብሎ ብዙ አይተናል በቴሌቪዥን ጣቢያ እንዴት ደንበሩን እየጣሱ እንደሚገቡና አሁንም የእስራኤል መከላከያ ሰራዊትም ሌሎችም የደህንነት ጥበቃ አካላት ከዮርዳኖስ ጋር ባለው ብቻ ሳይሆን ሌሎች ደንበሮችም ክፍት የሆኑትን የማጠር ሁኔታ ደህንነት የማስከበር ሁኔታ በዛ አካባቢ ተገቢውን ኃይል የማስፈር ሁኔታ መሰራት አለበት እንጂ በጀልባ መጥተው ኤላት ከተማ ውስጥ ሆቴሎችን በመቆጣጠር አግተው ለመውሰድ ሁሉ እቅድ እንደነበራቸው ነው የተገለጸና ብዙ መሰራት አለበት የሚል ሐሳብ ነው ያለኝ።
0: ጥሩ እንግዲህ ሌላው ርዕሰ ጉዳያችን እንግዲህ የሊኩድ ፓርቲ የፕራይመሪስ አመላት መደባ ምርጫ በቅርቡ ይካሄዳል እየተባለ ነው። ጠቅላይ ሚኒስትሩ እንግዲህ ተለያዩ በርከት ያለ ቁጥር እንግዲህ ክነሴ ታባላትን ይመድባሉ ተብሎ እየተጠበቀ ነው። የነገርስ እንዴት ይታያል? ሰጠኝ
2: እንግዲህ ጠቅላይ እንደሚባለው ጠቅላይ ሚኒስትር ናታኔ ፕራይመሪስ ይደረግ ቅድመ ምደባ ነው። እንግዲህ ምርጫ ሲደረግ አንደኛ ማን ይሆን? አይ አንደኛ እንኳን እሳቸው ናቸው እናውቃለን። ሁለተኛ ሶስተኛ የለማን ይሄድ ሚለውን ለመመደብ ነው እንግዲህ ፕራይመሪስ የሚደረገውና በመጪው ወር ይካሄዳል ተብሎ ይጠበቃል።
0: ቅድመ ምርጫው
2: እንዲሆን ተወስኗል ነው የተባለው። ግን ከዚህ ውስጥ ከውሳኔው የመጀመሪያዎቹ ቦታዎች በተለይ 2-3 ቦታዎችን እሳቸው ለሚፈልጉት ለምሳሌ ለቀድሞው ባለስልጣን የነበሩት ለሙሼ ካህሎን ነው
0: የገንዘብ ሚኒስተር
2: የውጭ ጉዳይ ሚኒስትርም ነበሩ መሰለኝ
0: የቴክኖሎጂ የመገናኛ ሚኒስተር ነበሩ። ስልካችን በዛ ነው ማነሳቸው ስልካችን ያው ክፍያው ነው ካንሰለሰለዱ አይረሱም።
2: ባለስልጣናት ሁሉ እሳቸውን አንረሳ ምክንያቱም በፊት ስንከፍል የነበረውን ይቀነሱልን እሳቸው ናቸው። የጊዲዮን ሳራ አሁን የውጭ ጉዳይ ሚኒስተር ሆነው ያገለገሉ ያለበት ሁኔታ አለ። እሳቸውንም የማስገባት እንደገለጹ በዜናም ሃይም ቢባስንም የማስገባት ፍላጎት አላቸው። ይሄን ግን ዳቪድ ቢታን የተቃወሙበት ሁኔታ አለ። የሊኩድ ፓርቲ ደግሞ ፍርድ ቤት የራሱ አካል አለውና እሱ ደግሞ ህጉ መመሪያው እስካልተቀየረ ድረስ በነበረው ነው የሚሄድ ብሏል። እንግዲህ ጠቅላይ ሚኒስትሩ ደግሞ አዳዲስ ሰዎችን በማስገባትና ቦታ እንግዲህ እሳቸው የሚፈልጉት ድምጽ ያመጣልኛል የሚሏቸውን ሰዎች ለማስገባት ነው። ያው የዚህ የሊኩድ ፓርቲ አመራር መመሪያውን የሚያወጡት አካላት እስካልፈቀዱና በፊቱ መመሪያ ካለ ያው ነው የሚሄዱ። ግን የተወሰኑ ሰዎችን ይፈቅዱላቸዋል ተብሎ ይጠበቃል። 8-10 መሆኑ ግን ትንሽ የበዛ መስሎ ነው የሚታይ።
0: እሺ ያው እንዴት ተባለ?
1: የፖለቲካ እንግዲህ ሊኮድ ፓርቲ በአሁን ያለው የጥምር መንግስት ገዢ ነው። እንግዲህ በቀጣይ ለሚካሄደው ብሔራዊ የክነሴት ምርጫ አስቀድሞ ውስጣዊ ቅድመ ምርጫ ፕራይመሪስ ያካሄዳልና ስለ እጩ ተወዳዳሪዎቹ ይመደባሉ። እንግዲህ ጠቅላይ ሚኒስትሩ ያው የሊኩድ ፓርቲ ሊቀመንበር እንደመሆናቸው ለፓርቲው ድጋፍ ድምፅ ብዙ የህዝብን ልብ የሚስቡ ብዛት ያላቸው ድጋፍ ያላቸው እንደሱ አዳዲስ እጩ ተወዳዳሪዎችን ወስደው ይመደባሉ። ከዛ ሌሎች በቀጠሮ ግን በሀገር አቀፍ ደረጃ ውስጣዊ ምርጫ ይካሄዳሉ። እጩ ተወዳዳሪዎቹ ያው በቅድመ ምርጫ ይካሄዳል። ምን እያንዳንዱ በአሁን በስልጣን ላይ ያሉት በሊኩድ ሚኒስትሮችና የክነሴት አባላት እነሱ እንደገና ነው የሚወዳደሩ ለእጩነት ለቀጣዩ ለ26ኛው ክነሴት ያው ያደርጋሉ ተብሎ ይጠበቃል። እና ጠቅላይ ሚኒስትሩ ያሉት ምንድን ነው? ቅድም እንደተነገረው ብዛት ያላቸውን ድምፅ ድጋፍ የህዝብን የበመሪነት ልብን የሚስቡ ችሎታ ያላቸው አሁን ካሉት ይላል ብለዋል ጠቅላይ ሚኒስትሩ። ይህን ያህል አመራር የለም፣ ግን በዚህ ምክንያት አዳዲስ እጩ ተወዳዳሪዎችን ወስደን እንመድባለን ብለዋል። እንግዲህ በሌላው ደግሞ በዚህ ተቃራኒው ደግሞ አይ የቅድመ ምርጫው ፕራይመርስ ይቅር የሚሉ ሰዎች አሉ። ባለው ይቀጥል ይላሉ። አይ አይሆንም እሳቸው ጠቅላይ ሚኒስትሩ አስበው ነበር ይሄን ለመተው እሳቸው ግን ዲሞክራሲያዊ ፓርቲ እንደመሆኑ መጠን የፕራይመርስ ቅድመ ምርጫ እናካሂዳለን በሚለው አቋም ጸንተዋል። እንግዲህ በቀጣይነት ይታያል ሁኔታ።
0: ጥሩ። ሌላው የሊባኖስ እንግዲህ በሂዝቦላና በእስራኤል መከላከያ ሰራዊት መካከል ያለውን መጠቃቃትና ያጸፋ እርምጃ መመላለስ በሚመለከት የተኩስ አቁም ስምምነት እንዲደረስ ተወስኗል። ይህን የተኩስ አቁም ስምምነት የሚቆጣጠር አካል እስራኤል የሌለችበት እስራኤል ያልተሳተፈችበት አካል እንዲቋቋም አሜሪካ እንግዲህ ከአካባቢ ሀገራት ከነ ኳታር እና ፓኪስታን ጋር ኢራንን ጨምሮ እየተመካከረች እንደሆነ ነው የሚነገረው። ይህ ነገር እንዴት ይታያል?
1: ከዚህ ላይ በእስራኤል በኩል ቅሬታ አለ። በዚህ ለምን ምክንያት እስራኤል ያልተሳተፈችበት ድርድር ውይይት ለምን ሆነ እያለች ነው ያለች። በእርግጥ በዋናነት አሜሪካ ከኢራን ጋር ነው ባሉት እስካሁን በደረሱባቸው የመግባቢያ ሀሳቦች የተኩስ አቁም የ60 ቀናትን ያስቆጠረ በዙሪያ እየተደራደሩ ስዊዘርላንድ እየተገናኙ የተዋዩ ናቸው። በዚህ ርዕሰ ጉዳይ አንዳንድ ስምምነቶች እንደደረሱ እንሰማለን። አሁን ግን በዚህ ሊኩድ የሊባኖስ የጸጥታ መናጋት በጣም ውስብስብ የሆነ ነውና አሁን ያስተላለፉት ውሳኔ ምንድን ነው? አሸማጋይ ሀገሮች ኳታር እና ፓኪስታን በዚህ በጣልቃ ገብተው እንደ መንግስት ይሄንን ጦርነት ለማስቆም በሊባኖስ በኩል ያለውን የእስራኤል መከላከያ ሰራዊት ደግሞ እንቅስቃሴውን እንዲያቆም ሂዝቦላም ተኩሱን እንዲያቆም በሚል ሁኔታ ላይ ተወክለዋል። እንግዲህ እንቀጥለው ግን ሂዝቦላ ተቀምጦ አርፎ የሚቀመጥ አይመስልም። ሁኔታ እንግዲህ በቀጣይ
0: ሰጠኝ እንዴት ተዋለ ይህ ነገር
2: ምንም ዋጋ የለውም ነው የምለው። ለምንድን ነው ዓለም አቀፉ ድርጅት ወይም የተባበሩት መንግስታት ድርጅት ያስቀመጠው ዩኒፊል እንኳን ያስቀመጠው ኃይል ዩኒፊል የተባለው የሂዝቦላን ድርጅት እንቅስቃሴውን ያላስቆመ አሁን ሌላ ሀገራት የነካታር ወይም የፓኪስታን ኃይሎች መጥተው የሂዝቦላን እንቅስቃሴ ያስቆማሉ የሚል ነገር የለኝም፣ እምነት የለኝም እኔ። ምክንያቱም ይሄ ምናልባት ለሂዝቦላ ድጋፍ እንደው በግልጽ ለመስጠት ካልሆነ በቀር ሂዝቦላ እስራኤልን እንዳይዋጋ እነዚህ አካላት ይከላከላሉ የሚል እምነት የለኝም። እስራኤል ያልተጠቃለለችበት ዋጋም አይኖረውም። ዋናው ግጭቱ የሚፈጥረው ሂዝቦላ ከእስራኤል ጋር እስከሆነ ድረስ ይህ ሊታሰብበት የሚገባ ነው። እስራኤልን በቀላል ነገር ማየት የለባትም። እስራኤል አቋሟን ባጸናች ቁጥር የአሜሪካንም ሀሳብ ማስቀየር ትችላለች። አሜሪካ በፈለገችው መንገድ እንዲያረጋለሁ የምትል አንዳንድ ጊዜ ለእስራኤል ደህንነት ጉዳት ያለው ነው የሚመስለኝ።
1: ከዛም በወርቅነሽ እዚህ ላይ ቅድም የተነሳሁት የተዘረጋ ርዕሰ ጉዳይ ቢኖር የሊባኖስና እስራኤልን በተመለከተ በእስራኤልና በሊባኖስ መካከል የሚካሄደው የቀጥተኛ የሰላም ድርድር የተኩስ አቁም ድርድር አምስተኛ ዙር ነው አሁን በዋሽንግተን በአሜሪካ ዋና ከተማ ዋሽንግተን ለአምስተኛ ጊዜ የእስራኤልና የሊባኖስ ባለስልጣናት ተገናኝተው ይወያያሉ። ውይይታቸው ትኩረት የሚያደርገው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ደህንነት የሰሜኑ ክፍለ ሀገር ደህንነት ለማስጠበቅ የሊባኖስን ቀጠና ወስድ እየተቆጣጠረ ነው የሚገኘውና አሁን እየቀረበ ያለው አዳዲስ ሐሳብ በእርግጥ በእስራኤልና በሊባኖስ መንግስት መካከል ጥሩ እንደዚህ በክብ ጠረጴዛ ተቀምጠው እየተደራደሩ እየተዋዩ ነው፣ በቀጣይነት ለእስራኤልና ለሊባኖስ ሰላም እንዲሰፍን ተኩሱን ለጭራሹ ለዘለቄታ ስምምነት ላይ ለመድረስ አሁን የሚቀርበው አዲስ ሀሳብ ምንድን ነው? እስራኤል 10 ኪሎ ሜትር ሰርጎ ገብቶ እየተቆጣጠረ ነው ያለ በደቡብ ሊባኖስ። አሁን ለሙከራ ያህል የሊባኖስ መንግስቱ ወታደራዊ ኃይል ይቆጣጠራል። አንዳንድ ሁሉም ቦታዎችም ሳይሆን የእስራኤል ጦር ሰራዊት ስልታዊ ስትራቴጂካዊ የሆኑ ቦታዎችን ተቆጣጠረ እና ለሙከራ የሊባኖስ መንግስታዊ ጦር ሰራዊትም ይቆጣጠራቸው ቦታ ላይ ሆኖ የሊባኖስ ሰራዊት ሂዝቡላን ይዋጋ ያጥቃ የሚል ሐሳብ ቀርቧል።
0: አዎ እንግዲህ በሂደት ይታያል። በጣም ስብስብ ነው።
2: ማን ነው የሚዋጋው ነው? እንደው የሊባኖስ እና እስራኤልም ድርድር ዝም ብሎ ጊዜ መፍጃ ካልሆነ ድረስ ሂዝቡላ ያላመነበት ነገር እንዴው ተግባራዊ ነው።
0: ሂዝቡላ አሁን ሊባኖስ እና እስራኤልም አንድ የሆነ ነው አቋማቸው። እንግዲህ ሊባኖስ ኃይል ካላት ምናልባት ሂዝቡላ ድርጅት ሊባኖስ ውስጥ በቆየ ቁጥር ሊባኖስን ያሰጋ ነው የሚመጣው። ለሊባኖስ የሚጠቅም አይደለም፣ ግን አስቸጋሪ ነው። ሊባኖስ ምን ያህል ጠንካራ ናት እንዴ በሂደት የሚታይ ነገር ነው። እንግዲህ ያለን ድረሰ ጉዳይ ለማዳረስ ሲባል የ2026 ዓመተ ምህረት ያለም ዋንጫ ጨዋታ እንዴት እየሄደ ነው ሰጠኝ?
2: አዎ በጣም እንግዲህ አዳዲስ ታሪኮች እየተጻፉበት ነው። አርጀንቲና ኦስትሪያን ትላንት 2-0 ባሸነፈችበት እንግዲህ ሜሲ ሌላ ታሪክ ሰርቷል። ሜሲ በጣም የሚገርመው ከ19 አመቱ ጀምሮ በ6 የዓለም ዋንጫዎች ለሀገሩ ተሰልፏል። በዚህ እንግዲህ በዚህ አመት ያጠቃልላል ብለን እናስባለን። በዚህ የ6 የዓለም ዋንጫዎች ውስጥ ወደ 18 ጎሎችን ማስገባት ቀላል ነገር አይደለምና እሱን የሚከተሉ አሉ። ለምሳሌ የፈረንሳዩ ኤምባፔ 16 ጎሎችን አስገብቷል። እሱ እንግዲህ ሁለት ከጨመረ እሱም ግድል ያለው ስለሆነ ሌሎችም አሉ። ካሁን በፊት ጨዋታው ቆሟል። አሁን የክሎዝ የሚባል የጀርመን ተጫዋችም 16 ጎሎችን ያስገባበት ሁኔታ አለ። ሌሎችም እንደዚሁ። ሌላው ክርስቲያኖ ሮናልዶ እሱን የሚፎካከረው የሚደርስ አይደለም፣ ዛሬ ምሽት አለው። ሌላው እንግዲህ የትላንትና የአርጀንቲና ጉዳይ በጥሩ ጨዋታ ነው። አርጀንቲና ሁለት ጨዋታዎች አድርጋ ሁለቱም ጨዋታ ውስጥ 3-0 2-0 ስታሸንፍ አምስቱንም ጎሎች ያስገባው ሜሲ ነው። ሜሲ እንግዲህ በጎል መሪነት እንደቀጠለ ነው። ሌላው ፈረንሳይ ኢራቅን 3-0 ያሸነፈችበት ሁኔታ አለ። ሌሊት የፈረንሳይና ኢራቅ ጨዋታ በአየር ጸባይ ምክንያት ተቋርጦ ነበር ሌሊት። እዛ በኋላ ተቋርጦ ቆይቶ እንደገና ደግሞ የታደሰ ከሁለተኛው አጋማሽ በኋላ ማለት ነው። ለሊት 3 ሰዓት ኖርዌይ ሴኔጋልን 2-1 ያሸነፈችበት ሁኔታ አለ። በጠዋት 6 ሰዓት ጀምሮ ደግሞ አልጄሪያ ዮርዳኖስን 2-1 አሸንፋለች። እስካሁን እንግዲህ በተካሄዱ ጨዋታዎች ወደ ቀጣዩ ዙር ያለፉ ሀገራት ሜክሲኮ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ ኖርዌይ እና አርጀንቲና ናቸው። አንድ ጨዋታ ይቀራቸዋል እነዚህ ሀገራት ሁሉም፣ ግን አልፈዋል ለቀጣይ ዙር። ተሸነፉም አሸነፉም ያው ወደ ቀጣይ አልፈዋል። የተሰናበቱ ሀይቲ፣ ቱኒዚያ፣ ሴኔጋል፣ ኢራቅ ናቸው። ከውድድር ውጭ ለመሆን ደግሞ ጫፍ የደረሱ አሉ። የሌሎችን ጨዋታ የሚያዩበትና እነሱ ካሸነፉ ማለት ነው ቱርክና ዮርዳኖስ ነጥባቸው ያው አላሸነፉም፣ ግን ሌሎች የሚሸነፉ ከሆኑና እነሱ አንድ ጨዋታውን ካሸነፉ በብዙ ጎል የማልፉበት ሁኔታ አለ። ዛሬ ምሽትም እንግዲህ 8 ሰዓት ጀምሮ ፖርቱጋል ከኡዝቤኪስታን ጋር ይጫወታሉ። ያው ሮናልዶ የሚፈተንበት ምሽት ነው። ሌሊት 11 ሰዓት ጀምሮ ጋና ከእንግሊዝ ይጫወታሉ። ከፍተኛ ጨዋታ ነው። ሌሊት 2 ሰዓት ጀምሮ ደግሞ ፓናማ ከክሮሺያ ወይም ክሮአቲያ ጋር ይጫወታሉ። ሌሊት 5 ሰዓት ላይ ጀምሮ ደግሞ ኮሎምቢያ ከኮንጎ ሪፐብሊክ ጋር ይጫወታሉ። ከዚህ በኋላ ሁለተኛው ዙር ጨዋታ ያልቃል ማለት ነው። ሁለተኛው ዙር እዛ ወደ 3ኛው ነው የምንገባ። ነገ ምሽት 10 ሰዓት ላይ ካናዳ ከስዊዘርላንድ ጋር ይጫወታሉ። ወሳኝ ነው። ካናዳ የማለፍ እድሏ ከፍተኛ ነው። አቻም ብትወጣ ታልፋለች። ነገ ምሽት በተመሳሳይ ሰዓት ደግሞ ካታር ከቦስኒያ ጋር ይጫወታሉ። 3ኛው ዙር እንግዲህ ነገ ምሽት ጀምሮ ይጀምራል።
1: እዚህ ላይ ትንሽ ከላ ጭማሪ ሰጤ ዘመነ በእርግጥ ዘግቦታል። በትናንት ምሽት የዜና ስርጭት ላይ እኔ ባቀረብኩት አንድ ስህተት ተሰርቷል። ስህተት ርማ ስለሆነ ሰው ሆኖ መቼም አንዳንዴ ስህተት ይፈጽማል አይደል? ለዚህ አፍቃሪያን እግር ኳስ አፍቃሪያን ይቅርታ የምለው እወዳለሁን

0: ስለዚህ ውድድር የለችም። ጥሩ ማስተካከያ ነው።
1: ጥሩ ነው። በግን ቢቻል የስልክ በቀጥታ መንገር በስርጭት ላይ እንዳለን እርማት መስጠት እንችላለን።
2: ቅርብ ሰው ከሆነ የሚያውቅ ስልክ ምን አው እንደዛ ጥሩ ነው። ለማንኛውም እንግዲህ ሰው ሆኖ መሳሳት ግድ ነው እና እንግዲህ ሆኖ አልስተቱ ጥሩ ይቅርታም ጠይቁ ነው አንው
1: ተከከለ። አሁን እንግዲህ መቼም ይወር ሰኔ ሐምሌ ያለም ዋንጫ እግር ኳስ ጨዋታ በጣም ሙቅ ደመቅ ባለ ሁኔታ እየተከታተል ነው ነው በቴሌቪዥን አማካኝነት። እንግዲህ ጨዋታ ያው ሐምሌ 19 ቀን ላይ ነው የመጨረሻ ዋንጫ ጨዋታ የሚካሄደው ያለም ዋንጫ። እስከዛው እንግዲህ ማን ያሸንፍ ማን ይህን ዋንጫ ይውሰድ ቆይቶልና
0: ያለው የወርሶ ይበላል ዛሬ ወር።
2: አዎ ጊዜያችን ለመጠቀም እንግዲህ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን እንግዲህ ሳምንታዊ የትምህርት ፕሮግራም የምናቀርብበት ሰዓት ነው። እንግዲህ በአገር አቀፍ ደረጃ የአዳሪ ትምህርት ቤቶች ኃላፊና ተቆጣጣሪ የትምህርት ክፍል ተቆጣጣሪ ዶክተር መልካሙ ያቆብ ስልክ መስመራችን ይገኛሉ። ጤና ይስጥልኝ ዶክተር፣ እንዴት ዋሉ?
1: ጤና ይስጥልኝ አቶ ሰጠኝ፣ እንዲሁም አድማጮቻችን እንደምን ዋላችሁ?
0: ደህና ነን። ባልደረቦችም የሻየውና ወርቅነሽ አሉ፣ እናመሰግናለን።
1: ይህም ለወይዘሮ ወርቅነሽ ለአቶ የሻያው የከበረ ሰላምታ አቀርባለሁ። ለምን ዋላችሁ?
0: ደህና ነን፣
2: እናመሰግናለን። ሁላችን የስራ ባልደረቦቹ ስቱዲዮስ ኢየሩሳሌም ከሚገኙ ራዲዮ ጣቢያ ላይ ሁነን ነው ዶክተር ቃለ ምልልስ የምናደርግ። ሰጠኝም እንደተናገረው እና ርዕሰ ጉዳዩ ላይ በተመለከተ
1: አጋጣሚ እኔም ኢየሩሳሌም ነው ያለው።
0: ጥሩ ነው፣ እዚሁ ነው ያዝነ። እንግዲህ አንተ እንዲህ አንተ አንዱ አንቱ እንላለን። ያው ከቀረታ
1: ችግር የለም።
0: ጥሩ ዛሬ ሁለት ጉዳዮች አሉ የምንወያይበት። መጀመሪያ እንደው በበጋ ወራት በዚህ ጊዜ ያው እረፍት እየወጡ ነው ምን ማድረግ አለበት የሚለውን ልፍና ከዛ በኋላ ደግሞ ሌላው እርሰ ጉዳይ እናልፋለን።
1: እንግዲህ በዚህ በአሳለፍነው አመት ያው ሁላችንም እንደምናውቀው ብዙ የተፈራረቀ የጦርነት አንድ ጊዜ ትምህርት ሲኖር አንድ ጊዜ ደግሞ ተማሪዎች ወደ ቤታቸው ሲመለሱ ያሳለፍነው ጊዜ ነው ነበር። ነገር ግን አሁን እርጋታ በተፈጠረበት ወቅት የአመቱን ማጠቃለያ ፈጽመው በተለይ የከፍተኛ ሁለተኛ ደረጃ ትምህርት ቤቶች ካለፈው ሳምንት ማለት ከዚህ ከ20 ቀን ጀምሮ ወደ የቤታቸው ሄደዋል። የ12ኛ ክፍል መልቀቂያ ፈተናቸውን ጨርሰው ተመልሰዋል። በትምህርት ገበታ ያሉት የአንደኛ ደረጃ ተማሪዎች ነው። እስካሁን እስከ ሰኔ 30 ይቀጥላሉ። ዋናው ምንድን ነው? እስካሁን የነበረው ተማሪዎችን በምን ሁኔታ ለወደፊቱ የበጋውን ወራት እንዴት ማሳለፍ እንዳለባቸው የነበረውን የትምህርት ውጤት የምስክር ወረቀት ሰርቲፊኬት ይዘው ነው የሚወጡት እና በዚህ ላይ ከፍተኛ ዝግጅት በተለይ የትምህርት ሚኒስቴር በአንዳንድ በትምህርት ወይም ደግሞ በተለያየ ምክንያት ትምህርታቸውን ያላሟሉ የበጋ የትምህርት ወቅት ትምህርት ቤትም እንዲቀጥል ተደርጎ ይሄ የበጋው የትምህርት ወቅት እስከ ፊታችን ሐምሌ 9 ቀን ድረስ ይቀጥላል እና ተማሪዎች ያው የበጋውን ወራት ከአደገኛና መጥፎ ነገሮች ተጠብቀው

0: ወደ ትምህርት ቤት ገበታቸው ትምህርት የትምህርቱ አዲሱ የትምህርት ዘመን ሲከፈት እንዲመጡልን ለተማሪዎችም ለወላጆችም የአመቱን ማጠቃለያ ደብዳቤ በመጻፍና ቅድመ ዝግጅት እንዲያደርጉ እንዲቀበሏቸው ልጆቻቸውን በከተማና በተለያዩ በሚደረጉት የወጣቶች ፕሮግራም ተማሪዎቹ እንዲከታተሉ ለማድረግ ይሄንን ነው ሰራተኞቹ በያሉበት ወደ ቤተሰብም ለተማሪዎችም ማብራሪያ በመስጠት ያለንበት ጊዜ አሁን።
1: ዶክተር መልካሙ ያቆብ በዚህ በጋወራት ጊዜ ተማሪዎች በሰላም የቀውለቱ ሐምሌ ነሐሴ መስከረም አንድ ቀን ወደ አዲሱ ትምህርት ዘመን ይመለሳሉና የሁሉም ወላጆች የሁሉም ፍላጎት ነውና አሁን ላይ ሆኖ ምናልባት በዚህ በረፍት ላይ ያሉ ተማሪዎች የተለያየ ፕሮጀክት የተለያየ ግድ ይኖራቸዋል። ስራም ሰርተው ገንዘብ ማግኘት የሚፈልጉ ይኖራሉ። ሌላም ደግሞ የተለያየ ትምህርትን ማሟላት ማን ነው ሹሪያ ባይታል ማጠናከር የገንዘብ ወጪ አለበት ወዘተርፈ ነውና እኔም ጠይቀው አሁን በዚህ በስራን በተበለቀተም ባለሀብቶች የስራ ቀጣሪዎቹ ተቀብለው እንዲያው በስራ በቂ ስራ እንዲያገኙ በሚል ትምህርት ሚኒስተር ምን ይላል?
0: አንደኛ የጥሩ ጥያቄ ነው። የተማሪዎች ማህበር አለ። የተማሪዎች ማህበር እና ትምህርት ሚኒስቴር በመተባበር በስራ መስክ የሚሳተፉት አንደኛ በአካላቸው ላይ ጉዳት የማያደርስ መሆን አለበት፣ ሁለተኛ ደግሞ ከሚገባው በላይ ሰዓት መስራት እንደሌለባቸው፣ ሌላው የሚሰሩበትን መስሪያ ቤትና ቦታ አስቀድመው ማሳወቅ እንዳለባቸው። አሁን እንዳልከው አቶ ይሻየው አንዳንዶቹ ሰርተው መጨረሻ ላይ በተለያየ ተንካሻ ምክንያት የደከሙበትን ላይ ከፍሏቸው ይችላሉ። አንዳንዶቹ ደግሞ ለምሳሌ ወደ ግንባታ መልክ ወደ ተለያየ ቦታ እድሜያቸውን ሊመጥን የማይችል የሚሰሩባቸው ቦታዎች ሊኖሩ ይችላሉ እና በዛ ላይ ከፍተኛ አንደኛ ምን ያህል የእድሜ ደረጃቸው የሚከፈላቸውም የገንዘብ መጠን በተማሪነታቸው ሁሉ የተወሰነና ሰፊ ማስረጃ የተሰጣቸው ተማሪዎች አሉ። ሌላው በአንዳንድ ትምህርት ቤቶች ደግሞ ስራና ሰራተኛ ማገናኛ ከማለት የተቋቋመ ድርጅት አለ። በየአንዳንድ ትምህርት ቤቶች ተማሪዎቹ ወይም ደግሞ የስራና ሰራተኛ የሚያገናኘው ለስራ ፈላጊዎች ድርጅት ጋር ትብብር በማድረግ የሚያስፈልጉትን የተማሪዎች መጠን እንዲሰጥና እነዛ መንግስት ባወቀው በስርዓት የተማሪዎቹን ህልውና በመጠበቅ መጥፎ አደጋ ያለበት ቦታ እንዳይሆን፣ ሌላ ደባል ጸባይ እንዳይማሩ፣ ሰርተው ለሰሩበት የስራ ድርሻቸውን ዋጋ እንዲከፈላቸው የሚያደርግ መረጃና ማብራሪያ ለእያንዳንዱ ተማሪዎችም ተሰጥቷል። ሌላው እያንዳንዱ ተማሪ በሚኖርበት ከተማና አካባቢ ያሉትን ተማሪዎቻቸው እንዲመጡና ስራ የሚፈልጉ ከሆነ እነሱም በትብብር ሊያስገቧቸው እንደሚችሉ ከፍተኛ ግንኙነት በማድረግ እንደዚህ እየተሰራ ነው። ዋናው ግን ለተማሪዎቹ ትምህርት ቤቶቻቸው ሰራተኞች ምንጊዜም ቢሆን የሚያስፈልገውን ጥያቄ ለመመለስ ዝግጁ ናቸው።
2: በጣም ጥሩ። እንግዲህ የበጋውን ወራት በዚህም በተለያዩ መልኩ ማሳለፍ ይገባል፣ ወላጆችም ልብ ልንል ይገባል። ዶክተር እንግዲህ በሚቀጥለው ሳምንት ደግሞ አዳሪ ትምህርት ቤቶች ወጣቶችን በተመለከተ እናንተ ያዘጋጃችሁት ዝግጅት እንዳለ ነግረህናልና ስለዚህ ምን አይነት ነው ማክሰኞ ያለው ዝግጅት?
0: በጣም አመሰግናለሁ። በሰላሳ ቀን በዚህ ወር ግባት ዋሽንግተን የሚባለው አዳሪ ትምህርት ቤት አጠቃላይ ለአዳሪ ትምህርት ቤቶችም ሳይሆን ትምህርትን በተመለከተ በተለይ አሁን የምናሳልፈው ወቅት አዲስ ምዝገባ የሚደረግበት የትኛው የትምህርት ዘርፍ ጥሩ ነው መጥፎ ነው ወደ የትኛው ልጆቻችን እንላክ የምንልበት ጊዜም ስለሆነ በዚህ አጋጣሚ በትምህርት ክፍል ለሚሰሩ ወላጆችም ቢሆን ሰፋ ያለ ትምህርት አቀፍ የሆነ ውይይት ስለምናደርግ ሙሉ ቀን ነው ከዘጠኝ ሰዓት ጀምሮ እስከ አራት ሰዓት በዚህ አንደኛ በዚህ በእናንተ አማካኝነት በሬዲዮ የሚያዳምጡኝን በሰላሳ ቀን ግባት ዋሽንግተን ትምህርት ቤት
2: የት ነው ግባት ዋሽንግተን?
0: ግባት ዋሽንግተን ወደ ደቡብ በኩል ነው።
1: ወደ አሽዶድ
0: አሽዶድ አቅራቢያና ያብኔ ጌደራ ከኖት የሚባለው አካባቢ ነው። እና በዚህ ስብሰባ ላይ በተለይ ትምርትን በተመለከተ ብዙ ጊዜ በማህበረሰባችን ትምርትን በተመለከተ የወደፊት የልጆቻችን እጣ ፈንታ ምን ይሆናል? ምን አይነት የትምርት መስክ ያስፈልጋቸዋል የሚለውን ብዙ ጊዜ ውይይት አድርገን አናውቅምና አሁኑኑ በተለይ ቀደም አድርገን ያደረግነው አንደኛ ለሚቀጥለው አመት የትምርት ዝግጅት ወላጆችም የሰራተኞችም ዝግጁ እንድንሆን፣ ሁለተኛ ደግሞ የበጋውንም ወራት ባስመለከተ ሰፋ ያለ ገለጻ የሚሰጥበት ለምሳሌ አደገኛ የሆኑት እንደ ውሃ ዋና፣ መኪና አስቁሞ መሄድ ወይም ደግሞ በተለያዩ የሙዚቃ ምሽቶች የሚያመጡትን አደገኛ የሚያመጡትን ነገሮች በሙሉ ለተሰብሳቢው ለሚመጣው ህዝብ ሰፋ ያለ ማብራሪያ እንደምንሰጥ እና ሰፊ ውይይት እንደምናደርግ ከህዝቡ ጋር ነው ጥሪ የማደርገው እና በዚህ አጋጣሚ ይሄንን ውይይት ሳተፋለው ብለው የሚመጡ በሙሉ ትምህርት አስፈላጊ ነው፣ አንገብጋቢ ነው። የማህበረሰባችንን ግንባታ ትልቅ ቦታ ሊያደርስ የሚችለው ትምህርት ነው። ትምህርት ደግሞ የትኛው የትምህርት መስክ ለልጄ ይመቻል፣ የትኛው የትምህርት መስክ ልጄን የሚፈልግበት ከፍተኛ ሙያ ላይ ማድረስ ይችላል የሚለውን ሰፊ ውይይት የምናደርግበትና በእኛም በአዳሪ ትምህርት ቤት ያሉንን የተለያዩ የአዳሪ ትምህርት ቤቶች የምናስተዋውቅበት ዝግጅት ስላዘጋጀን በዚህ ተገኝተው የዝግጅቱ ተካፋይና የውይይቱ ተሳታፊ እንዲሆኑ በዚህ አጋጣሚ በእኔና በትምህርት ሚኒስቴር በአዳሪ ትምህርት ቤቶች አስተዳደር ስም ጥሪዬን አቀርባለሁ።
1: ወላጆች 30 ቀን ላይ ለሚካሄደው ትልቅ ስብሰባ ላይ ወላጆችና ተማሪዎች ነው መገኘት ያለባቸው አይደል?
0: ወላጆች በተለይ ጥሩ ጥያቄ ነው አቶ ይሻያው። ወላጆች፣ የመማክርት ጉባኤ አባላት፣ የህብረተሰባችን የሚያገለግሉ ለህብረተሰቡ አስተዋጽኦ የሚያደርጉት መሪዎች፣ የሞክደ ክሊታ ኃላፊዎች፣ የትምህርት ተማሪዎች ከትምህርታቸው እንዳይፈናቀሉ ክትትልና ድጋፍ የሚያደርጉ ሰራተኞች፣ በጠቅላላ ትምህርት አስፈላጊ ነው የሚል በሙሉ ውይይቱ ትምህርትን ባዘለ ነው። የአሁኑን ወደፊት ምን ማድረግ አለብን የሚለውን ሰፋ አድርገን መወያየት የምንችልበትንና ከዛ ከውይይቱ ባሻገር ደግሞ በትምህርት ሚኒስቴር እና በመንግስት ደረጃ ላይ ከፍተኛ ተጽዕኖ መፍጠር የምንችልበትን ለልጆቻችን ትምህርት ስንል ውጤቱ መጨረሻ ላይ የስብሰባ ውጤት ለትምህርት ሚኒስቴርም ለመንግስትም ምንድን ነው የሚደረገው ለወጣት ልጆቻችንን የሚለውን በተለይ በዚህ በጦርነቱ በብዛት ጉዳት የኢንተርኔት ድህረ ገጽ የሌላቸው በቤታቸው ብዙ የተለያየ የትምህርት ፍላጎታቸው ችሎታቸው ከፍተኛ ሆኖ ነገር ግን የሚያስፈልጉት ፎርማሊቲዎች ለትምህርት ብቁ የሚያደርጓቸው ነገሮች ስላልተሟሉ ከትምህርታቸው ዝቅተኛ ውጤት የሚያመጡ ወንድሞቻችንና እህቶቻችን ይኖራሉ እና ይሄንን ለወደፊቱ ለሚቀጥለው አመት ምንድን ነው ቅድመ ዝግጅት ማድረግ የምንችለው? በየትምህርት ቤቱ ምን መደረግ አለበት? በተለይ ደግሞ አዲስ መጪ ወጣቶች ምን አይነት የትምህርት መስክ ውስጥ ነው መግባት ያለባቸው? በተለይ በብዙውን ጊዜ በአዳሪ ትምህርት ቤት በትምህርቱ ከመደበኛው ትምህርት ባሻገር የተፈጥሮ ተሰጧቸውን ማዳበር የሚችሉበት አለ። ያ የተፈጥሮ ሙዚቃ ሊሆን ይችላል፣ ስፖርት ሊሆን ይችላል። የተለያየ ድጎማ በማድረግ የተለያየ ፕሮጀክት አለ። ያንንም እንዴት ማድረግ እንዳለባቸው ከትምህርት ቤት ተምረው እንደገና ትምህርት ማጠናከሪያ የምሽት ትምህርት የሚባል አለ ከአዳሪ ትምህርት ቤት ያም የሚሰጣቸው አለ። ትልቁ ዓላማችን የ12ኛ ክፍል መልቀቂያ ፈተና ለዩኒቨርሲቲ እና ለኮሌጅ ብቁ የሚያደርጋቸውን ውጤት ይዘው እንዲወጡ ነው እና ይሄ ደግሞ የትምህርት ቤቱ ምንነትና የትምህርት ቤቱ የስርዓት ሁኔታ ሊወስነው ይችላል እና ለዛ ከፍተኛ ውይይትና ምክክር ስለምናደርግ በዚህ የውይይት ቀን 36ኛ ወር ከ9 ሰዓት እስከ 4 ሰዓት እንዲገኙልን በድጋሜ ነው ጥሪን ማስተላልፈውና ይሄ ሰፊ የውይይት መድረክ ይከፍታል ብዬ ማስባለሁና በዚህም እናንተ ስለተባበራችሁ በጣም ነው ማመሰግነው።
2: እናመሰግናለን ዶክተር ሰላም ቀን።
1: እናመሰግናለን።
0: መልካም ቀን። አመሰግናለሁ።
1: አሁን ቀጣዩ ቃለ ምልልስ የምናደርገው ባህልን የተመለከተ ሲሆን ከአቶ በውቀት አለሙ ጋር ነው የሚሆነው። እንግዲህ ለህብረተሰባችን አንዳንድ ጎጂ የሆነ ባህል በተለይ የአስካሪ አልኮል መጠጥ በተለይ ለወጣቱ ትውልድ ላይ እየጎዳ ነው። እኛ ትላልቆች በሐዘንም በደስታም በብዛት አልኮል አስካሪ መጠጥ ማቅረቡ ለተተኪው ትውልድ እየጎዳ ነው ብሎ አቶ በውቀት አለሙ ካንት ሐዘን አንድ ልቅሶ ላይ ተገዳይተን በዚህ ሁኔታ ላይ ተነጋገርንና ይሄ ሁኔታ አቶ በውቀት ጤና ይስጥልን እንደምን አለ?
3: ጤና ይስጥልኝ አቶ ኢሳያው እንዲህ ማዳማጮች እነ ወርቅነሽ እነ
1: ሰጠኝ ዘመነ
3: ሰጠኝ ዘመነ የተከበረው የራቀውንም የቀረበውንም ታቀርቡልን ወንድሞቻችን ጋዜጠኞች በጣም ከፍ ያለ ምስጋና አቀርባለሁ። አዎ አቶ ኢሳያው ካንተ ጋር በመገናኘት ይህን ነገሮች ሁሉ በግላችን ቁጭ ብለን ተወያይተን ተጨዋውተንበትኝ እና በትክሾሬት ባዳሾት ይህን ነገር እንዳስተላልፍ ይህን ምክርን በመስጠት ከፍ ያለ ምስጋና አቀርብልሃለሁኝ።
1: እኔ ብቻ ሳይሆን ከስራ ባልደረቦቼ ጋር ነው እንደዚህ።
3: ስራ ባልደረቦች በእውነት አይ መጀመሪያ መቼም አንተ ጋር ነው ቁጭ ብለን ብዙ በቃል በቃል ቁጭ ብለን ተነጋግረን የተገናኘነ። እዛም እንደዚህ ውላሶ ሰጠኝ ለወይዘሮ ወርቅነሽ በእውነት ከፍ ያለ ምስጋና አቀርብላችኋለሁ በሙሉ እንደዚህ ዋዳሾ ስርጭት ለምታሰራጩ በሙሉ እና ይህንን በእውነት ጎጂ የሆነ ባህል አስተሳሰባችን ይህን አባቶች ካህናቶችም በዚህ ነገር አተኩረው በተለይ በልቅሶ ጊዜ በሰባት ቀንና አመታት በሚሆንበት ጊዜ ብዙ አልኮሎች እየቀረቡ አረቂን የመሳሰለ ውስኪን የመሳሰለ ሀገራችን ደንብ የሌለ ቢራ ተመቶ አርጋዝ ተሁለት መቶ አርጋዝ ሁሉ እየቀረበ አልኮሎች እየበዙ ሰዎች እንዲያው ማዘንተኞች እየጎዳናቸው ነው። በጊዜ ቤታቸው በመግባታቸው መለስ እያመሹት አንድ ሰዓት ተሁለት ሰዓት የሚቀመጡበት ሰዓት ደረጃ ላይ እየደረስነ ነው። እህል ወጥ ቢሆን ግን ወይም ስጋ ወጥ ቢሆን ውሃ ቢቀርብ ኮላ የተለያየ አለ። ኮላ ውሃን የመሰለ ብዙ መጠጦች አሉ የማያሰክሩ አልኮል ያልሆኑ። አሁን አንድ ቦታ ላይ ሄድኩና አንድ ወታደር ወንድማችን ሙቶ ስጋው በጣም ጣይም ነበር። ስጋው ሁሉ ታርዶ እንጀራው በደንብ የፈረንጁ ምግብ ሁሉ በዛ ሁሉ አልኮል የሚባል አልነበረም። በሚገርማችሁ አልኮል ስላልነበረ ያን ምግብ እየበሉ እያመሰገኑ ነፍስ ይማር እያሉ ሰዎቹ በጊዜ እየወጡ ሄዱ። አሁን እነዛ ዘንተኞች በዝማን ወደ ቤታቸው ገቡ ማለት ነው። አሁን አልኮል የሆነ እንደሆነ ቢራ ያለ እንደሆነ ግራ ቁጭ ብለን ተዘርግተን ሁለት ሰዓት እስከ ሶስት ሰዓት ምንም አገባን ለልጆቻችን። አንደኛ ልጆቻችን አንቆጣጠርም። በተለይ አሁን እንግዲህ ኩፈች ጋዶል በሚሆንበት ጊዜ ልጆችን አንቆጣጠርም። እኛ እየጠጣነ ልጆቻችን ታሳየናቸው። ልጆቻችን እንዴት አድርገን ምንመራቸው? ልጆቻችን እንዴት አድርገን ምናሳድጋቸው? ልጆቻችን በዲስኮቴክ በመጠጥ በአልኮል ይሄዳሉ። ዳፍቃ እነሱን በጥሩ ሁኔታ ላይ መዋጋትና ልጆቻችን ጥሩ አተዳደግ መምራት ሲገባን ፈረንጆችን ዘረኛ ልጆቻችን ገደሉብን ልጆቻችን እንደዚህ ሆኑብን ብለን በፈረንጆች ላይ እናንጨባርቃለን። በመጀመሪያ ራሳችን ልጆቻችን ተቆጣጥረን በዲስኮቴክ በሚሄዱት በሚሳዳ በሚጠጡት እነዚህን ሁሉ ብንቆጣጠር ልጆቻችን በጥሩ ደረጃ ላይ አድርገው።
2: አቶ በውቀት ጥሩ ሀሳብ ነው። ግን አሁን እንነጋገራለን በሬዲዮም ሀሳቦች ይቀርባሉ። ግን የምናደርገውን የባህል አካሄድ የበለጠ እየጨመርን ነው የመጣንና እንቀንሰው እንባባላለን። በኋላ ወሬ ከወሬ አላልፍ ነው ያለ ሁሉም ነገር እና አሁን በሀዘን ላይ መጠጥ ምን ያደርጋል? በእውነት ሰውን ነፍስ ይማር የምንልበት በንጹህ ውሃ ቢሆን ምን ችግር አለው? ማንን ይጎዳል?
3: አቶ ሰጠኝ ጥሩ አስተሳሰብ ነው። እኛም የምናስበው ይሄን ነገር እያተኮርን ተጨማሪዎች ሰዎችም እየተነጋገሩ ይህ ነገሮች እንዲጠፋ ማረግ አለብን። ይሄ በተለይ በዘንቀን እነዚህ ነገሮች ቢቆጠው ሰርግ ደስታ ነው። የደስታ ስለሆነ ምን ችግር የለም። በአዘንቀን ላይ በአዘንቀን ይሄን አልኮል ቢራ ነገሮች ብንተው እንደገና አረቂን አንጠልጥለን ለሳይታ ተሽልሃን እያመጣነ ቄሶች የሚጠጡት ይመስል ተሽልሃን እየዘረጋነ በቪዲዮ እየቀረጥነ በቲክቶክ በፌስቡክ ከዚህ ሁሉ የሚተላለፉ አረቂውን የማምጣቱን ፈንታ ለሰዎቹ ብሩን ብንለግስ እነዛ ሰዎች አንደኛ ወጫቸውነን ያለውነን የቡሆውን የደቄሱን የምናምኑን የኒያር ፕሮሌቱን የሶፍትን ይተፍንላቸዋል ማለት ነው። ሁለተኛም ደግሞ ለአዘንተኞች ጥሩ ጠቃሚ ሊሆን ይችላል። አረቂን በዚህ ገሰን እናመጣለን። እንደገና መጠጡ ተሽሏን ይዘረጋል። ሰው የሚጠጣው ሰው ነው፣ ቄሶች አይደለም የሚጠጡት። ተሽሏኑ ላይ ግን በቄሶች ላይ ይደረድራል። ደረደርና ምን ይባላል? ዋው እዩሰይ እነዚህ አልኮሊስትም ቄሶች እያልነ ቄሶችን የምናመራለን። ይህ ነገር መወገድና መጥፋት አለበት። ማህበረ እስራኤል የሆነ የማህበረ እስራኤል ተጠቃሚዎች በሙሉ ይህን ነገር በኋና በለስላሳ መጠጦች ብናረገው በጣም ጥሩ ነበር ለህዝባችን። እንደገና መጠጥ ላይ ቄሶች ፍታት በሚያረጉበት ጊዜ ዝም በሉ ሲባል ዝም አንልም። ለምን? አልኮል ነው፣ አልኮል ነው ይዘንያል።
1: አቶ በውቀት ይህንን አልኮል አስካሪ መጠጥ አይነት መቼም በሰው ህይወት በጤንነት ላይ ጉዳት የሚያስከትል ስለመሆኑ ሁላችን እናውቃለን። አሁን በእርግጥ አንድ ህብረተሰብ የለመደውን ባህል በአንድ ጊዜ መተው አይችልም። ታሁን ቀደም ለምሳሌ ባለፉት ቅርብ ዓመታት በሬዲዮም ሆነ ተጽዕኖ አሳዳሪ የሆኑ የታወቁ ሰዎች ባደረጉት እንቅስቃሴ በመጀመሪያው ቀን ልቅሶ አልኮል መጠጥ የሚቀርብ ነበር። ያ ሁሉ ቀረ።
2: ብዙም የቀረ ነገር የለም። እውነት አሁን አንድ አድማጭ
1: አልኮል ብዙ የቀረበ አይደለም።
2: ሻየው አሁን አንዲት አድማጭ ስሟ መጥቀስ አትፈልግም የገለጸችልን ብዙ ጊዜ ምክር ይለገሳል፣ ነገር ግን ተግባር የለም ነው። ተግባር የለም፣ የቀሩ ብዙ ነገሮች፣ እንዲያውም የተጨመሩ ብዙ ባህሎች አሉ። ራሱ የተጨመሩ ያመጣናቸው ያልነበሩ ሁሉ እየፈጠርን ነው እና መመካከር ያለብን ይመስለኛል። አሁን አቶ በውቀት እንደገለጹት ለልጆቻችን የሚተርፍ ነገር ለመስራት ቆራጥ ውሳኔ መወሰን ያለብን ጊዜ ነው እንጂ አሁን ችግር ሲፈጠር ይሄው ባለፈው ሁለት ወጣቶች ተገደሉ ተባለ፣ ሁሉም ጮኸ ጮኸ። አሁን ራሱ ርዕሱን እንኳን የሚያነሳ ሰው የለም፣
3: ማንም የለም። ለጊዜው በቤት ምሽባቱም ሆነ በፍርድ ቤቱ ዘለልነ፣ ጮህነ፣ ይሄን ነው አልነ፣ ያነ ዛሬ ተረስቶ ሌላ አዲስ እስከሚመጣ ድረስ ነው የምንጠብቅ ያለ። ይህ በጣም ሀሳብ አቶ ሰጠኝ በጣም ከፍ ያለ ምስጋና ነው የማቀርብ። አሁን ይህ ነገሮች ለመጀመሪያው ዝል ዝል እንላለን፣ ከዛ ወዲያ አዲስ ነገር እስከሚመጣ ድረስ ደግሞ ዝም እንላለን። አዲስ ነገር ሲመጣ ደግሞ እንደዚህ የተለመደ ነው። እነዚህ ኢትዮጵያዊ ዝም ለመጮህና መዝለል ናቸው የሚባለውን ጠባይና ባህሪ አሳይተናል። በመጀመሪያ ለዚህ ነገር አላማ ምንድን ነው? በየአካባቢው በየከተማው በአሉተይ ከንቲባ ይሮች አላፊ ቡድን ተበይቶ አይ ይሄ ነገር ተሆነ በተስካርን ቀንና በሰባት ቀን የሚቆመው አልኮል ምን እናርግ፣ ጎበዝ ባለንበት አካባቢ እንጀምር፣ በአንድ ከተማ ላይ ጀመርን ሲሆን የአንዱ ከተማ አርያ እንሆናለን ተብሎ ይሄ ነገር የቆመ እንደሆነ በጣም ጥሩ ነው። አሁን እርግጥ አልኮል የሚጠጡ ሰዎች ይህን ሲያዳምጡ እኔን ሊረግሙ ይችላሉ፣ እናንተንም ደግሞ ሊሳደቡ ሊረግሙ ይችላሉ።
2: መሆን ያለበትን ነው። በይሉንታ ከሄድን እኮ ምንም የምንለውጠው ነገር አሁን እስራኤል ሀገር ምን ያስፈልጋል? ምንድን ነው መሄድ ያለብን? ምንድን ነው የሚጠበቅ? ልጆች ያሉበትን ሁኔታ እንደው በጣም መገንዘብ የሚጠበቅብን ነው። ልጆች አሁን ወደ አሸሽ የሚሄዱበት ከተለያዩ የወንበዴ ቡድኖች የሚሄዱበት እርስ በርስ ራሱ ብዙ መማር ያለባቸው ማገዝ የሚገባን ነው። ያ ሁሉ እየተረሳ ወደ ራሳችን ባህል ወደ ራሳችን ነገር ነው የበለጠ እየሰራን ያለው እና ይሉንታ የሚያስፈልግ መስሎ አይታየኝም። በአስተያየታችን የፈለገው አስተያየት ቢቀርብም ተገቢ ነው ለህብረተሰቡ ብለን እናስባለን። አቶ በውቀት እንግዲህ
3: የማጠቃለ በእውነት እየተኮረ መሄድ አለበተይ። አንደኛ ስታዩተይ ሰውነቱ ሌላ ነገር እየተለወጠ አለ ቦርጩ ላይ ቦርጭ ያወጣ አለ ሰውነት ያወጣ ለሴቱልም ተወንዱ ስታዩታይ ከዚህ ጉብራው በበታይ ሌላ ጉብራ ያወጣ ነው ያለ በስጋም ሆነ
2: በስማ ደላ ጥያቄ ነው በጣም
3: እና ይሄን ነገር እንዲቀርፍ እኔ በኩል እግዚአብሔር ጫና ሆኖ እንዲጠፋ እንፈልጋለን በሰርግ ላይ ግን አብንጠጣ ብንበላው በጣም ጥሩ ነው በተለይ በልቅቶ በሚገርማቸው አቶ ተጠይና አቶ ፋሲል ጫቅሎች ሙተው የአስር አመት እና የአስራ ሁለት
1: አመት ልጆች አቶ በውቀት አቶ ኢሻያው ነኝ
3: አቶ ኢሳያው በሚገርማቸው
2: አጠቃላይ ባጭሩ
3: በአጠቃላይ የአስራ ሁለት አመት ልጆች እና የአስር አመት ልጆች ሙተው ይህ አልኮል ቢራ ይገዛል ይሄ ስጋ ይገዛል እነዚህ ልጆች ያልባለቁ ናቸው ኤሶችስ እንዴት ለዚህ ላይ እርድ ይገባሉ ለምንድነው ይህንን ብዬ የማይሉ
1: ጥሩ ሀሳብ ነው ያነሳው በየከልሉ በየከተማው የራሱን የቻለ ኮሚቴ ተቋቁሞ በዚህ ይዋጋ ያልከው ሀሳብ ጥሩ ሀሳብ ነው
2: አሁን እንቀጥልበት ከንግግር አልፈን ምሳሌ እንሆን እስኪ እያንዳንዳችን ከእንግዲህ በኋላ ወይም ከመጪው አመት ጀምሮ አንድ ነገር እናደርግ እንባባል ጥሩ ነው አቶ በውቀት በጣም እናመሰግናለን ሰላም
3: አመሰግናለሁ እኔ እግዚአብሔር ይስጥልኝ ክብር ይስጥልኝ አመሰግናለሁ አከብራችኋለሁ ቱዳር አባ አመሰግናለሁ
2: እናመሰግናለሁ
1: ይህ ፕሮግራማችን እንደዳይ ተጠናቀቀ አይደል?
2: አዎ ለባልደረባችን ወርቅነሽ ሸቴ ለቴክኒክ ባለሙያችን ድሮር ሮትሽታይን እናመሰግናለን እንዲሁም በፕሮግራማችን ለተሳተፉ ላዳመጡን በሙሉ ምሽት 7 ሰዓት ላይ ደግሞ እንደገና እንገናኛለን አድማጮቻችን ሰላም ጊዜ እንመኛለን በደህና ዋሉ አንድ ጊዜ ማንሰናበት

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ እንዴት አመሻችሁ በያላችሁበት። እንግዲህ በመሲቀጥልን ለቱ እንደብራን ዘመን አቆጣጠር ኸይት በታሙዝ ታፕሽን ፔቫ እንደውርፓ ዘመን አቆጣጠር ጁን 23 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ለተማክሰኞ ሰኔ 16 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ መስኮቪች የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት የሳቶን ዜና ወቅታዊ ዘገባ ሳምንታዊ ባህልና ኪነ ጥበብና እንዲሁም ቃለ መጠይቅ አለን። ቆይታችሁኛ ጋር ይሁዳውን የሳቶን ዜና አዘጋጆ ሰጠኝ ዘመነ
2: አመሰግናለሁ። ይሻያው አርስተ ዜና ፕሬዝዳንት ጻከር ጾግ ዛሬ በሰሜን እስራኤል ጉብኝት አካሄዱ። እስራኤል አረብ ማህበረሰብ እርስ በርስ ግጭት በየቀኑ የሰዎችን ህይወት ማጥፋቱን እንደቀጠለ ነው። የቀድሞ እስራኤል ጠቅላይ ሚኒስትርና በአሃድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት በመጪው የክነሴት ምርጫ ከተመረጡና መንግስት ከመሰረቱ የሚኖራቸውን ብሔራዊ እቅድ ዛሬ ይፋ አደረጉ። በእስራኤልና ሊባኖስ መካከል አምስተኛ ዙር ድርድር በአሜሪካ ዋሽንግተን ከተማ ዛሬ ተጀመረ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ፕሬዝዳንት ሄርጾግ ዛሬ በሰሜን እስራኤል ጉብኝት አካሄዱ። ፕሬዝዳንት ሄርጾግ በጉብኝታቸው ወቅት በመቱላ የአካባቢ መስተዳድር ተገኝተው ባሰሙት ንግግር በሊባኖስ ያለው ጦርነት ማብቃቱ ለሰሜን እስራኤል ነዋሪዎች ሰላምና ደህንነት መጠበቅ ወሳኝ ነው። በተኩስ አቁም ስምምነት ላይ ብንገኝም ሁኔታው እስካሁን ግልጽ አይደለም። የሊባኖስ ጉዳይ በሌሎች አካላት በኩል የተያዘ ነው። እኛ ለዜጎቻችን ደህንነት ማሰብ አለብን። ሌሎች አካላት ቢገቡም የእስራኤል ደህንነት መከበር አለበት። የሰፈሮች ሰላምና ደህንነትም መጠበቅ አለበት። ዜጎችም በዚህ እርግጠኛ እንዲሆኑ ማድረግ ይገባል ብለዋል ፕሬዝዳንት ሄርጾግ። የእስራኤል አረብ ማህበረሰብ የእርስ በርስ ግጭት በየቀኑ የሰዎችን ህይወት ማጥፋቱን እንደቀጠለ ነው። ዛሬ ጠዋት በካቡል ህይወቱ ያለፈው የሰባ ዓመት ግለሰብ በአንድ ወንበዴ ቤተሰብ ላይ ምስክር ሆኖ የቀረበ ግለሰብ ልጅ ሲሆን በመኪናው ውስጥ እንዳለ በጥይት ተመትቶ የተገደለ መሆኑን ቃል አቀባያችን ኦርሊ አልካላኢ ካደረሰችን ዘገባ መረዳት ችለናል። በአካባቢው አንድ መኪና ተቃጥሎ ተገኝቷል። ድርጊቱን ፈጽመውታል ተብሎ የተጠረጠሩ ሰዎች በመኪናው ተጠቅሞበታል የሚል ጥርጣሬ በፖሊስ በኩል መኖሩ ተገልጿል። የሟቹ አጎት ልጅ አህመድ ከካን ረሸት ቤት ጋር ዛሬ ባካሄደው ቃለ ምልልስ በአረብ ማህበረሰብ ያለው ሁኔታ እጅግ አስቸጋሪ እንደሆነና ለዚህም ምክንያቱ የመንግስት ፖሊሲ ነው። መንግስት ለአረብ ማህበረሰብ ጉዳይ ጆሮውን ሰጥቶ አይሰማም፣ እንዲሁም ችግሮችን አይመለከትም። ለፖሊስ ጉዳይ አዛዡ የአረብ ማህበረሰብ ነገር ጉዳያቸው አይደለም፣ አንዱ ሌላውን ይግደል እያሉ ነው። ባጭሩ እኛ ጦርነት ላይ ነን ብሏል። ይህ በእንዲህ እንዳለ 2016 ዓ ም ከጀምር አንስቶ እስከ ዛሬ ድረስ 131 የአረብ ማህበረሰብ አባላት መገደላቸው ተገልጿል። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የሃሬዲ ማህበረሰብ ወጣቶች በወታደራዊ ፖሊስ በቁጥጥር ስር መዋላቸውን በመቃወም ነገ በተለያዩ ቦታዎች የተቃውሞ ሰልፎች ይካሄዳሉ ተባለ። በተቃውሞ ምክንያት ነገ ከሰዓት በኋላ ብዙ መንገዶች ለተሽከርካሪዎች ዝግ ይሆናሉ ተብሏል። ብዙ የሃሬዲ ማህበረሰብ አባላት ብሔራዊ የውትድርና አገልግሎት ለማድረግ ፈቃደኛ ለመሆናቸውንና ከዚህ ግዴታ ነጻ ለመሆን ብዙ ጥረቶችን የሚያደርጉ መሆኑ ይታወቃል። የቀድሞ እስራኤል ጠቅላይ ሚኒስትርና በአሃድ የተሰኘው ፓርቲ ሊቀመንበር ናፍታሊ ቤኔት በመጪው የክነሴት ምርጫ ከተመረጡና መንግስት ከመሰረቱ የሚኖራቸውን ብሔራዊ እቅድ ዛሬ ይፋ አደረጉ። መጪው መንግስት የአሁን መንግስት የሰራቸውን ስህተቶች የሚያርምና በትምህርት ዘርፍ አጠቃላይ ለውጥ የሚያደርግ ነው ብሏል። ለሁሉም የእስራኤል ልጆች አንድ አይነት ትምህርት እንዲሰጥ ይደረጋል። 60 ከመቶ የትምህርት እቅዱ ሁሉንም የሚያጋራ ይሆናል። 40 ከመቶ ግን እያንዳንዱ ትምህርት ቤት የመረጠውን ያደርጋል ብሏል። ቤኔት በዮዳና ሰማሪያ ቀበሌዎች በህገ ወጥ መንገድ የተመሰረቱ ሰፈሮችም እንዲለቀቁ ይደረጋል ብለዋል። ለቀኝ ክንፍ መራጮች ከአረብ ፓርቲዎች ጋር መንግስት ላለመስረት ቃል ይገባሉን ተብለው በደብዳቤ ለተጠየቁት ናፍታሊ ቤኔት ምላሽ ከመስጠት ተቆጥቧል። በእስራኤል በኢቦላ ቫይረስ የተያዙ ሰዎች ተጋልጠዋል ተብሎ የተጠረጠረው ጉዳይ ውድቅ መደረጉን የጤና ጥበቃ ሚኒስቴር ጽህፈት ቤት ዛሬ አስታወቀ። በአፍሪካ ሀገር ኮንጎ ሀገር ቆይቶ የተመለሱ ሁለት እስራኤል ዜጎች በኢቮላ ቫይረስ ተይዟል የሚል ጥርጣሬ ተከስቶ ግለሰቦቹ ምርመራ ሲደረግላቸው የቆየ ሲሆን በመጨረሻም ቫይረሱ የሌለባቸው መሆኑን መረጋገጡን የጤና ጥበቃ ሚኒስቴር ጽፈት ቤት አስታውቋል። ይበንዲ እንዳለ በአፍሪካ የኢቮላ ቫይረስ በተስፋፋባቸው ሀገራት እስራኤላውያን ጉብኝት ከማድረግ እንዲቆጠቡ የጤና ጥበቃ ሚኒስቴር ጽፈት ቤት ሰራተኞች በድጋሚ አሳስበዋል። በእስራኤልና ሊባኖስ መካከለ አምስተኛው ዙር ድርድር በአሜሪካ ዋሽንግተን ከተማ ዛሬ ተጀመረውን እስራኤልና ሊባኖስ ድርድር በወታደራዊና ፖለቲካዊ ጉዳዮች ትኩረት የሚያደርግ መሆኑን በአሜሪካ እስራኤል ኤምባሲ ጽፈት ቤት ሰራተኞች ገልጸዋል። አልጀዲድ የተሰኘው የሊባኖስ ቴሌቪዥን ጣቢያ በዛሬ የሁለቱ ሀገራት ድርድር መዳረሻው የጠፋውን እስራኤላዊ የአውሮፕላን አቅጣጫ ቀያሽ ሮናራድ አስከሬንም ለመመለስ ውይይት ይደረጋል የሚል ዘገባ አቀርቦ ነበር። ይሁን እንጂ የእስራኤል መሪዎች ዘገባውን አስተባብለዋል። ይበንዲ እንዳለ በእስራኤልና ሊባኖስ መካከል ካሁን በፊት ድርድሮች ተካሂደው የተኩስ አቁም ስምምነት ቢደረስም የሂዝቦላ ድርጅት ውቅና ስላልሰጠውና ስለማያከብረው በሰሜን እስራኤል ያለው የጸጥታ ሁኔታ እስካሁን ጋሪ ሁኔታ ላይ እንዳለ ነው። ኢራን በሊባኖስ የሂዝቦላ ድርጅት ምክንያት በእስራኤል ላይ ዛቻ ማሰማቷን እንደቀጠለች ነው። በስዊዘርላንድ ጄኔቫ የኢራን አምባሳደር እስራኤል ሊባኖስን ካጠቃች ኢራን እስራኤልን ታጠቃለች በማለት ዝቷል። የኢራን አምባሳደር እንዳለው በአሜሪካና ኢራን መካከል የተደረሰበትን የመግባቢያ ስምምነት በማፍረስ በሊባኖስ ሂዝቦላ ላይ እስራኤል ካጠቃች ኢራንም በእስራኤል ላይ ጥቃት ትፈጽማለች በማለት በድጋሚ ዝቷል። ይበንዲ እንዳለ ኢራንና አሜሪካ ከመግባቢያ ስምምነት ላይ ሲደርሱ የሊባኖስ ጉዳይም አብሮ የተጠቃለለ መሆኑ ይነገራል። ምንም እንኳን እስራኤል በሊባኖስ ሂዝቦላ ድርጅት ላይ እርምጃ መውሰዷን ባታቆምም ኢራን የሊባኖስን ጉዳይ እንደራሷ ጉዳይ በመቁጠር ከስምምነቱ እንዲካተት ማድረጓ ይገለጻል። እስራኤል በበኩሏ የሰሜን የሀገሪቱን ክፍል ደህንነት ለመጠበቅ ጦሯን ከደቡብ ሊባኖስ የማታስወጣ መሆኑን በመሪዎቿ በኩል ደጋግማ አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ተቋሞቿን በሙሉ ለዓለም አቀፉ የተከለከሉ ጦር መሳሪያዎች ተቆጣጣሪ ድርጅት ለማስፈተሽ ተስማምታለች በማለት ተናገሩ። የኢራን መሪዎች ዛሬ ባወጡት መግለጫ ኢራን በጦርነት የተጎዱ የተፈራረሱ የኒውክሌር ተቋማትን ለማስፈተሽ ፈቃደኛ ለመሆኗን ተናግረው ነበር። ይሁን እንጂ ፕሬዝዳንት ትራምፕ ኢራን መስማማቷን ገልጸው ኢራን ለማስፈተሽ ባትፈቅድ ኖሮ ድርድሩም አይካሄድ፣ የሆርሙዝ የባሮ ሽመጥም አይከፈትም፣ ትላንት ብቻ 19 ሚሊዮን በርሚል ነዳጅ ዘይት አልፈበትም ነበር ብሏል ፕሬዝዳንት ትራምፕ። ስፖርት። የ23ኛ ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ተጠናክረው መካሄዳቸው ዛሬ ምሽትም ይቀጥላል። ዛሬ ምሽት 8 ሰዓት ጀምሮ ፖርቱጋል ከኡዝበኪስታን ጋር ይጫወታሉ። ለሊት 11 ሰዓት ጀምሮ ጋና ከእንግሊዝ ጋር ጨዋታቸውን ያካሄዳሉ። የሁለቱ ሀገራት ብሔራዊ ቡድኖች ጨዋታ በጉጉት እየተጠበቀ ነው። ለሊት 2 ሰዓት ጀምሮ ደግሞ ፓናማ ከክሮሺያ ጋር ይጫወታሉ። ለሊት 5 ሰዓት ላይ ጀምሮ ደግሞ ኮሎምቢያ ከኮንጎ ሪፐብሊክ ጋር ጨዋታቸውን ያካሄዳሉ። ዛሬ ለሊት የሁለተኛው ዙር የማጣሪያ ጨዋታ በቃል፣ ነገ 3ኛው ዙርና ወሳኙ የጨዋታ ምዕራፍ ይጀምራል። እስካሁን በተካሄዱ ሁለት የማጣሪያ ጨዋታዎች ወደ ቀጣዩ ዙር አስቀድመው ያለፉ ሀገራት ሜክሲኮ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ ኖርዌይ እና አርጀንቲና ናቸው። አንድ ጨዋታ እየቀራቸው አስቀድመው የተባረሩ ከጨዋታ ውጭ የሆኑ ሀገራት ደግሞ ሃይቲ፣ ቱኒዚያ፣ ሴኔጋል እና ኢራቅ ናቸው። ነገ ምሽት 10 ሰዓት ላይ ካናዳ ከስዊዘርላንድ ጋር ይጫወታሉ። ነገ ምሽት በተመሳሳይ ሰዓት 10 ሰዓት ጀምሮ ካታር ከቦስኒያ ሄርዞጎቪና ጋር ጨዋታቸውን ያካሂዳሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ97 አጉሮት ሲመነዘር፣ አንድ ዩሮ በ3 ሸቄል ከ34 አጉሮት ተለውጧል። በመጨረሻም አየር ንብረት ትንበያ፣ በነገው ዕለት ሙቀቱ ይጨምራል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 29፣ በአይፋና አካባቢዋ 28፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ኢሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ዘመነ እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: ሻያው እንደታመሽካን ካልኪን የተባለ ዘፋኝ ጸባይሽ ውበትሽ ላልዶ ሁለት ነገር ሲታደል ጥሩ ነው
1: እንዴታ ለወንድም ለሴትም ملك ملك ملك منت بقننت مصحباي ملك برغت بوچاوي يغزتا بتا سايون دغمو بربو طروساو مهونو يبلطال
0: غن بزو كيزي بفكر زفنوچ ياو لاي لاي غزتا ينغرال ازا بالا دمو وبت صبايش منام سيبال دس يلالنا انو بلجنت تمرت بيت لاي بنبرك بت كيزي ውበቷን አይተህ ደብዳቤ ጻፍክላት እስካሁን ታስታውሳታለህ?
1: ምን የፍቅር ደብዳቤ ብቻ እንዴት አይነት ያሳለፍ ነው የወጣትነት ጊዜ ሁሉም ያሳለፍለብ ጊዜ ስለሆነ እንኳን የፍቅር ደብዳቤ በተጨማሪ ደግሞ የበለጠ አርቲፊሻል የሆነ ወርቅ ወርቃን ወርቅ ያልሆነውን ገንዘብ ስለሌለ ቆንጆዋን እንደ ባለቤት የራሴ ለማድረግ አርቲፊሻልም ወርቅ አወርቅ የገዛነበት ወቅት ነበረ። እኔ ብቻ አልነበርኩምና ወጣት ትኩስ ወጣቶች በግዚያቸው ያሳለፉት ሁሉ ባልፏል የማይናገሩ ማይሉ ነው እንጂ
0: አይውላችንም ነው ያሳለፍነው።
1: እኔ ታላጋጠመም እንዴ?
0: በጣም በጣም እንጂ ብዙ ነገር ትምርታችን ሁሉ ያስተውን ብዙ ነገሮችን መደስ እንፈልግ ነበር። በወቅቱ በተለይ ባፍላ ድሜህ ላይ ፍቅር ሲይዘ በቃ ስራውም ትምርቱም ምንም በወቅቱ እርግጥ ትምርት መማርና አንዳንድ ለወላጆች ማገዝ ነው የነበረ። ግን በትምርቴ ላይ ተጽዕኖ ያሳደረብኝ ሁኔታ አለ።
1: ባንተ ብቻ አይደለም ሰጠኝ በፍቅር ምክንያት
0: አረሳትም እስካሁን ራስ
1: ብዙ በጥሩ ጥናት የትምርት ጥናትን ተወት በማድረግ በፍቅርን ሁኔታም ትኩር በማተኮር ረገድ በወጣትነት በፈተና ይወደቁበት ማጋጣሚ ያለ ተሳስቼ ከሆነ
0: የላችን ተዝታ ነው። ጥሩ እንግዲህ ብዙ ጊዜ ጦርነት ሌሎች ነገሮች ስለምናነሳ ነው አልፋልፎ እነተኛም ህይወት ነው ያሳለፍ ነው ምንም እንትን የለው ምናነሳውና ጥሩ ነው።
1: ማራሱን በቻለ በቀጣይነት ራሱን የቻለ ፕሮግራም ያስፈልጋል። ተዝታ ማበል በልጅነት ከወጣትነት ጉልምስና እንዲህ ደግሞ መሰው ልጅ ተፈጥሮ እግዚአብሔር ፍጡር ከጊዜ ወደ ጊዜ ደግሞ ወደ ሽምግልና ወደ ርጅ የመጣ ጊዜ እንደውል ያለነው ያሳለፍነው ህይወታችን ደግሞ የሚዳስስ ፕሮግራም ያስፈልገናል።
0: በጣም በጣም እንግዲህ እንደዛ ነው። ለማንኛውም እናመሰግናለን እንግዲህ ትዝታን ስላካፈልከን። ወደ ወቅታዊ ዘገባ ስናልፍ ያሬድም ሃይማኖተኛው ማንም ሻስ ፓርቲ የክነሴት አባል የሆኑት ሚካኤል ማልኪኤሊ እስራኤል ለረጅም አመታት በጦርነት የተጎናጸፈችው ምታደርገው በውትድርና ኃይለ ሳይሆን ሃይማኖታዊ ጸሎት ነው ማለታቸው እንዲታየዋል።
1: አባባላቸው ባንድ በኩል እውነት ነው፣ በሌላ በኩል ደግሞ የህይወት መስዋዕትነት እየከፈለች ይችን ታሪካዊት የታሪክ ከበርቴ እስራኤል ለመመስረት ለማቋቋም በተለያዩ ጊዜያት በተካሄዱ እስካሁን ድረስ እንግዲህ እስራኤል ከተመሰረተችበት ጊዜ አንስቶ እስካሁን 78 ዓመት ነው ያስቆጠረችው እና ሁሌ በጦርነት የህይወት መስዋዕትነት ወጣት ልጆች እየተቀጩ ለዚች ለሀገር ዳር ድንበር ብዙ ትልቅ ከእግዚአብሔር እርዳታ በታች እነዚህ ያበረከቱት ያመጡት ድል ነው ላለሁ በበኩሌ። እና እንግዲህ እሳቸው የሃሪዲም ሃይማኖት አጥባቂው የሻስ ፓርቲ የክነሴት አባል የሆኑት ሚካኤል ማልኪኤሊ እንደገለጹት የእስራኤል ህዝብ በታሪኩ በሙሉ ባደረጋቸው ጦርነቶች ላይ ድልን የተቀዳጀው በጦር መሳሪያ ኃይል ብቻ አይደለም አሉ። እና እርሳቸው እንዳሉት ለእስራኤል ድሎች ዋነኛ ምክንያት ኦሪት ቅዱስ ኦሪት ኦሪትን በመማር እያጠኑ እየተማሩ እየጸለዩ ሁለት ቀን ለፈጣሪ አምላክ ጸሎት እያደረሱ በሚል ነው እስራኤል በጦርነት አሸናፊ የሆነችው ብለዋልና ይህን ምክንያት
0: በተመለከተ አሁን ጸሎት ያገዛል በሚለው ንስማማበት ነገር አለ። ግን ጦርነት ላይ ጸሎት ብቻ ነው ወይ የሚያግዘው? እስከዛሬ መስዋዕት የከፈሉ አካላት ጸሎት እነሱም ይጸልዩ ብቻ በቂ ቢሆን ኑሮ ለምን ጦርነት ውስጥ ቆየነ? በጸሎት ብቻ እየጸለይነ እኮ ጠላትን ማሸነፍ እንችልም። እየጸለዩም መዋጋት ያለብን ይመስለኛል። እስራኤልን የሚጠብቅ አይተኛም አንቀላፋም ይላል እኮ መጽሐፉም ራሱ።
1: ስለዚህ
0: አንዳንድ ጊዜ አንዳንድ መሪዎች ለራሳቸው የሚመቻቸውን ብቻ የሚናገሩት የሌላውንም ጉዳይ የሚነካ ነው መስሎ ይታየኛል።
1: አዎ እሱ ትክክል ነው። እንግዲህ እግዚአብሔር ፈጣሪ አምላክ በኦሪት መጽሐፍ ላይ የሰው ልጅ ከፈጠረው ስተት በመፈጸሙ ምክንያት ተያይዞ አሁን እንደ እርግማን አይነት መቼም ከመጀመሪያ አዳምና ሔዋን ከተፈጠሩበት ጊዜ አንስቶ ጋን ኤደን ነበር ሰጥቷቸው የነበረ ጥሩ ለህይወታቸው የተመቸ ጋን ኤደን ነበራቸው። ግን መቼም በስታትነት እባብ ሔዋንን አሳሳተ፣ ሔዋን ደግሞ አዳምን አሳሳተች ይባልና ከዛ በኋላ እግዚአብሔር ትእዛዝ አለ፣ በዚህ ምድር ግራችሁ ጥራችሁ ብሉ ኑሩ ብሎ እግዚአብሔር አዘዘ። ይህንን በኦሪት መጽሐፍ የተጻፈበት ነው እየጠቀስኩ ያለሁት።
0: አሁን በተጨባጭ ሁኔታ አሁን ምን ያስፈልገናል? እሱ ልክ ነህ። ሃይማኖታዊ መመሪያ እንዲያል ይችላል፣ ግን በተጨባጭ ሁኔታ ጸሎት ያስፈልጋል። እንደዛው እንደ ሃይማኖት ይጸልይ፣ ግን ደግሞ መከላከያ ሰራዊቱ መዋጋት የሚሻው ነገር ነው። እንግዲህ በተጨባጭ አሁን ያለንበት ምን ይፈልጋል ወደሚለው ብንሄድ ውጊያም የሚያስፈልግበት ነው። መከላከያ ሰራዊቱም ዛሬ እንኳን በኤላት ሊከሰት ነበር የተባለውን ሁኔታ እንግዲህ በዛ አካባቢ ሰዎች መጥተው ካልጠበቁ እንደው በጸሎት ብቻ የሚቀር ነው መስሎ አይታየኝምና፣ ለማንኛውም ለለ ወደፊት እንግዲህ ወደ ሌሎች
1: ከዚሁ በተጨማሪ ከዚሁ ከኦሪት ጸሎት ጎን ለጎን ደግሞ ያው በውትድርና አገልግሎት ባሳለፍ ነው ሀገራችን 3 ዓመት ጦርነት ቆይታ ላይ በብዙ የሚቆጠሩ ወጣቶች የህይወት መስዋዕትነት ከፍለዋልና ብዙ ቤተሰቦች በሀዘን ጥልቅ ሀዘን ላይ መኖራቸውና በቁርጠኝነት በሀገሪቱ ባጋጠማት ከባድ የሽብር ጥቃት ጋር ተያዘ የሃይማኖት የኦሪት ሃይማኖት ተማሪዎችም ሊያስቡበት የሚገባ ሁኔታ ነውና፣ አዎ በርግጥ በዚህ ማህበረሰብ የሃሪዲም ሃይማኖት አጥባቂ ማህበረሰብ ውትድርና አገልግሎትም ባገለግሉ ደግሞ በጣም ለህብረተሰባችን የሚጠቅሙ ነገሮችን ደግሞ ይሰራሉ። በተለይ ቁስለኞችን አስቸኳይ እርዳታ በመስጠት ረገድ ህብረተሰቡ በፍቃደኝነት የበጎ ስራ የሚሰሩ
0: እኮ አንዳንድ አሁን ለምሳሌ ሽሩት ሎሚ የሚባለው አንዳንድ የውትድርና አገልግሎት ነው የሚቆጠር። አሁን እነሱ እኮ ከትምህርት ውጭ ሌላ ነገር አንሰራ የሚለው ነው። ስለዚህ ይሄ የሚያስኬድ አይደለም። አሁን ተጨባጩ ነገር ምን ያስፈልጋል ነው። በተጨባጩ ሁኔታ ወታደር ያስፈልጋል፣ ፖሊስ ያስፈልጋል፣ ሁሉ ነገር ያስፈልጋል። ስለዚህ እነሱ ስለፈለጉ ብቻ የሚሆን ነገር የለውም። ወደ ቀጣዩ እንለፍ።
1: እንግዲህ ወደ ቀጣዩ ወቅታዊ ዘገባ ስናልፍ ደግሞ የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት የያሃድ አዲስ ፓርቲ ሊቀመንበር ናቸው። በዛሬው ዕለት በኦፋኪም ከተማ ብሔራዊ እቅዳቸው ያቀረቡ ሲሆን ቀጣዩ መንግስት በትምህርት ስርዓቱ ላይ ለውጥ ወይም አብዮት እንደሚያስፈልግ አጽንኦት ሰጥተዋል። ለሁሉም የእስራኤል ልጆች አንድ ወጥ የሆነ አጠቃላይ መንግስታዊ የትምህርት ስርዓትን እንመሰርታለን ብለዋል። እንዴት ነው የዚህ ላይ እንግዲህ ምርጫው እየተቃረበ ስለሆነ የሚከተሉት ፕሮግራም መርሃ ግብራቸውን እንግዲህ አስተዋውቀዋል ማለት ነው። ይህ የኢህአድ ፓርቲ ሊቀመንበር እንዴት ነው ተዋለ?
0: እንግዲህ እንኳን በፖለቲካው እኛ መቼም ቀኙም ግራውንም ሁሉንም ማዕከላዊ ያለውንም ፖሊሲዎቻቸውን ሲያቀርቡ እንሰማለን፣ እንገመግማለን፣ እናያለን። ፖለቲከኞች ወደ ስልጣን ከመምጣታቸው በፊት እናደርጋለን፣ ለህዝቡ እንሰራለን የሚሉት ብዙ ነገር አለ። ምን ያክል ተፈጻሚ ይሆናል የሚለው ኋላ የሚገመገብ ይሆናል። ግን ከአሁን በፊት የተገቡ ብዙ ቃላት አሉ። ወጥ የሆነ ትምህርት ያሉት ነገር ጥሩ መስሎ ይታያል። ግን ምን ያክል የአረቡ ማህበረሰብ ሲያጠቃልላል ወይ የሚለውን ደግሞ ሌላ ጥያቄ የሚያስነሳ ነው። ሌላው ደግሞ መጀመሪያ በምርጫው ተሳትፈው ስንት ወንበር እንዳገኙ መታወቅ አለበት እና ፖለቲከኞች ሁሉ ጊዜም እንደዚህ በስልጣን ከመምጣታቸው በፊት እናደርጋለን እንሰራለን ይላሉ። ተልቆ ነገር ግን መታየት ያለበት ምርጫው ተካሄዶ ማን ይገባል ማን ነው መንግስት የሚያቋቁመው ያሉትንስ የሚፈጽሙት እንደማናቸው የሚለው ነውና ፖሊሲያቸው መልካም መስሎ ይታያል ግን
1: አምርጫው ተው ዘገባ በትምርት ዓለም እስካሁን እንደው ለውጥ ያልተሰጠለት በትምርት ዘርፉ እንግዲህ ሁሉ ጊዜ መቸም በየጊዜው ምርጫ ይካሄዳል የፓርላማ የክነሴት ምርጫ ይካሄዳል እና ጥምር መንግስት ይቋቋማል ከዚህ በአይሁዳን ሃይማኖት አጥባቂዎች ቻርጅ ማህበረሰብ ድሁም እንዳልከው የአረብ ማህበረሰብ ጭምር ነው በጥምር መንግስትም እየሆኑ ያሉትና አሁን በቀጣይነት አዲስ መንግስት ላይ እሳቸው በነት በትምርት ዘርፍ ለውጥ ብሔራዊ ለውጥ ማድረግ አለብን ብለው ያሉ አሁን እስካሁን ያልተደፈረ ሁኔታ ለምሳሌ የሃሪዲ ሃይማኖት አጥባቂ ማህበረሰብ ተማሪዎቻቸው ምንም በእስራኤል አብዛኛዎቹ የመንግስታዊ ትምርት ተቋም ነው ያሉ ግን የተወሰኑ እነዚህ የጠቀስኳቸው ማህበረሰብ በግል ራሳቸውን የቻሉት የትምርት ስርዓት ትምርት ያስተምራሉ። አሁን እንግዲህ እስካሁን እነዚህ ለምሳሌ የሃሪዲ ማህበረሰብ ልጆች እነሱ ትምርት የማይሰጣቸው አለ።
0: አዎ የሳይንስ ትምህርቶችን
1: መጽሐፍ ላይ ብቻ ተኮረ ስለሆነ
0: ታልሙድ ቶራ ማራ እንደዚህ ነው የሚማሩ
1: ያን ሲማሩ መንፈሳዊ ትምህርት ሊከታተላሉ። አዎ ግን ለሳቸው ለተማሪዎቹ ለህይወታቸው ለስራቸው ከኦሪት መጽሐፍ ጎን ለጎን ስራ የሚያስችላቸው የትምህርት አይነት ለምሳሌ የሂሳብ የእንግሊዘኛ ወዘት ቁልፍ የሆኑ የትምህርት አይነቶች አይማሩም። አሁን ቤኔት የተናገሩት እንግዲህ ይሄንን የትምርት አይነቶች ሁሉ ያገራችን ልጆች አንድ ወጥ ሆነ ትምርት መሰጠት አለበት ለውጣም እና
0: አዎ በትምርት ሚኒስተር ሆኖ ስላገለገሉ ምናልባት ሁኔታውን ያውቁት ይሆናል። እንዳልኩ አሁን ፖሊሲን ማስፈጸም ትችለው ወደ ስልጣን ስትመጣ ነው መቼም አይደለም። ወደ ስልጣን መጣው ምን ያክል ያስፈጽማሉ የሚለውን ምናይ ይሆናል። ለማንኛውም ወደ ሌላው ርዕሰ ጉዳይ እንለፍ። እስራኤልና ሊባኖስ እንግዲህ ድርድር ያካሄዱ እንደሆነ ይነገራል። በሌላ በኩል ደግሞ ኢራን እየዛተች ነው። ኢራን በሂዝበላ ድርጅት ምክንያት በሊባኖስ ላይ ጥቃት ከተፈጸመ እስራኤልና ተቃለሁ እያለች ነው። እና እንዴት ነው የትምክህተኝነት?
1: አዎ እንግዲህ ኢራንና አሜሪካ በተግባቡበት ጉዳዮች ላይ በስምጥሩ ቁልፍ የሆኑ ጠቃሚ የሆኑ ውሳኔዎች እንዳስተላለፉ ዲፕሎማቶች ስዊዘርላንድ ከትናንት ወዲያ ያው ባደረጉት ድርድር የአሜሪካ የውጭ ጉዳይ ሚኒስተር ጥሩ መሻሻል ሁኔታ እንዳለ ተናግረዋል በይፋ። አሁን ግን የችግር የሆነው በሊባኖስ ያለው ጦርነት ተኩስን በተመለከተ እንግዲህ አሁን የኢራን አምባሳደር በተባበሩት መንግስታት ድርጅት የኢራኑ አምባሳደር ይህን ማስጠንቀቂያ አስተላልፏል። እስራኤል የሊባኖስና በሂዝቦላ ሽብር ፈጣሪ ላይ የማጥቃት ሁኔታዋን እንዲከቀጠለችበት ኢራን ዝም ብላ አትቀመጥም፣ የአጸፋ እርምጃ እስራኤልን እናጠቃለን የሚል ፈርጠም ያለ ማስጠንቀቂያ አስተላልፏል። እንግዲህ ያ ከሆነ ምን ማለት ነው ስንመለከተው ዝሮ ዝሮ ተኩስ ከተቀሰቀሰ የአሜሪካና ለኢራን ድርድራቸው ደግሞ ሌላው እንቅፋት ይሆናል።
0: አዎ የተለመደ ዛቻቸው ነው። እስራኤልም እንግዲህ በኢራን ዛቻ ምክንያት በሊባኖስ የሂዝቦላ ድርጅት ላይ የምትወስደውን እርምጃ ታቆማለች የሚል እምነት የለንም። በተለይ ደግሞ እስራኤል አሁን የምትፈልገው በኢራን ያለው ጉዳይ ከሊባኖስ ጋር እንዳያያዝ ነው። ግን እነሱ ተቀባይነት ለማግኘት ሲሉ ነው እንደዚህ ዛቻ የሚያሰሙ። እስራኤልም አትፈራም ከዛ በሳት አለ እንደሚባለው።
1: አዎ በነገራችን ላይ ለአምስተኛ ጊዜ የእስራኤልና ሊባኖስ ባለስልጣናት ዋሽንግተን ላይ ድርድር እያካሄዱ ነው በአሁኑ ሰዓት። ምንድን ነው ውጤቱ? ደቡብ ሊባኖስ ያለውን ሰላም ማረጋጋት እንዲቻል ለሊባኖስ መንግስት ጠንካራ ጉልበት ለመስጠት ታስቧል። የሂዝቦላ ድርጅትን እንዲዋጋ የሚል ለሙከራ ያህል እስራኤል የተቆጣጠረውን አካባቢ በደቡብ ሊባኖስ ለሊባኖስ መንግስት ሰራዊት ለማስረከብ ታስቧል።
0: እናያለን።
1: አሁን ወደ ቀጣዩ ስናልፍ እንግዲህ ያለውን ሁኔታም ወደ ስፖርት የኢራኑ ጉዳይ በርግጥ
0: ያው ተያዘ ነው እንዴ? ወደ ስፖርት
1: ተያዘ ስለሆነ የኒኩለር ጣቢያዎችን አላስፈትሽም የሚል አባባል አለ። ኢራን ግን ይሄ ደግሞ አንዳንዴ ጥቅ እየተቀያየረ ነው። ትራምፕ ደግሞ አይ ኢራን ያለም አቀፍ ህብረተሰብ በዚህ በጦርነቱ የተደበደቡ የኒኩለር ጣቢያዎችን ገብተው እንዲጎበኙ ፈቅዳለች ይላሉ። ግልጽ አልሆነም ገና ነው።
0: ግልጽ ይሄ ድርድር ተፈራርመው ውጤት ውስጥ ካልመጣ ድረስ በየቀኑ የሚናገሩትን አንዱ ካንዱ ማመን አይቻልም። ኢራንም እየተሽለከለከች ነው ያንን የኒኩለር ኡራኒየም ማዕድን ላለመስጠት እና ላለማስፈተሽ። አሜሪካ ደግሞ ትናገራለች። ለማንኛውም ውጤቱ ተፈራርመው ትክክለኛ ውጤት እስካላመጣ ድረስ የኢራንን ጉዳይ በአይነ ቁራኛ ማየት የሚያስፈልገው ነው።
1: ወደ ማጠቃለያው ዘገባ ስናልፍ ሰጠኝ እንግዲህ ያዝነው 2026 ዓመተ ምህረት የዓለም ዋንጫ ስፖርት ጨዋታ እንዴት ይታያል? በእርግጥ በዜናው ተመልክቷል።
0: ወሳኙ ጊዜ እየመጣ ነው። ወሳኙ ጊዜ እንግዲህ ዛሬ ፖርቱጋል ከኡዝበኪስታን ጋር የምትጫወትበት ነው። 8 ሰዓት ጀምሮ የምትፈተንበት ነው። በተለይ ክርስቲያኖ ሮናልዶ የሚታይበት ሁኔታ ነው። ታሪክ መስራት አለበት ለሀገሩ። እርግጥ የማለፍ እድል ቢኖራቸውም እንግዲህ ክርስቲያኖ ሮናልዶ ባለፈው በአንደኛው ጨዋታ ብዙም ውጤት ያሳየበት ነገር ስለአልነበረ እሱ ማለት ነው። ዛሬ ውጤት ያመጣል ተብሎ ይጠበቃል። እንግዲህ ሜሲን ለመፎካከርም ጠንክሮ ይሰራል የሚል ግምት አለ። ይህን የምናየው ይሆናል። ሌላው ደግሞ 11 ሰዓት ላይ በጣም ትልቅ ጨዋታ አለ፣ እንግሊዝና ጋና የሚያደርጉት። ይሄ ደግሞ ይጠበቃል። እንግዲህ እንግሊዝ 4 ነጥብ ይዛ በአንደኝነት ነው ያለች በ12ኛው ቡድን ምድብ ማለት ነው። ጋና ደግሞ 1 ነጥብ ነው ያላት። ስለዚህ የማለፍ እድላቸው ሁሉም ትልቅ ነው። ስለዚህ ጨዋታው በጣም ሞቅ ያለ ሆኖ ይጠበቃል። እንደዚሁም ደግሞ ፖርቱጋል ያለችበት ምድብ 11 ላይ በ3ኛ ደረጃ ነው የምትገኘው በ1 ነጥብ ማለት ነው። እና ጨዋታዎች ይካሄዳሉ ዛሬ ሌሊት እስከ ነገ ማለት እስከ አጋማሹ ነገ ጨዋታዎች ያልቁና 3ኛው ዙር ነገ ምሽት ይጀምራል። 3ኛው ዙር ማለት እንግዲህ ያው በትክክል ወደ ጥሎ ማለፉ የሚያልፉ ሀገራትን የምናውቅበት ነው። ሌሎች ደግሞ የሚባረሩበትን በሚቀጥለው ሳምንት ነገ ምሽት ጀምሮ የምናይበት ነው። ግን እስካሁን በሁለት ጨዋታዎች ያለፉ ሀገራት አሉ ያረጋገጡ፣ በዜናም ጠቅሰናቸዋል። ሜክሲኮ አዘጋጇ፣ አሜሪካ አዘጋጇ፣ ፈረንሳይ፣ ጀርመን፣ ኖርዌይ፣ አርጀንቲና አልፈዋል። ቀጣዩን ጨዋታ ተሸነፉም አሸነፉም ያው አንደኛው ነው ለማለፍ ካልሆነ በቀር ሌላ ጥሩ ነው። አንደኛ ሆኖ ማለፍ ደግሞ ጥሩ ጥቅም አለው። ምክንያቱም ሁለተኛ ሆኖ የሚያልፈውን ነው ትንሽ ደከም ያለውን ቡድን የምታገኘውና አንደኛ ሆኖ ለማለፍ ጨዋታው ማጓጊ ነው የሚሆን። እንግዲህ ክርስቲያኖ ሮናልዶን ዛሬ ምሽት የምናይበት ምሽት ይሆናል።
1: ወደ ቀጣዩ ዝግጅት ከማለፋችን በፊት ለስፖርት አፍቃሪያን የስፖርት ዜና ጥሩ ነው ሆኖ እያለ ግን ሌላኛው ደግሞ በጣም በነገው ዕለት በሃሪዲም ህብረተሰብ የሚታሰሩት ውትድርና አገልግሎት እምቢተኝነት ምክንያት የታሰሩ ወጣቶች አሉ። እነሱ ለምን ይታሰራሉ በሚል ተቃውሞ በነገ ሮብ አብዛኛው ሀገራችን ጎዳናዎችን ይዘጋሉ፣ በመኪና ብዛት ባላቸው ነው ሰላማዊ ሰልፍ ያደርጋሉ፣ ጎዳናዎችን ይዘጋሉ
0: ከሰዓት በኋላ።
1: ዛሬ ረፋዱ ላይ እንኳ ክብሸሽ አውራ ጎዳና ዘግተውት ነበረ። ነገ ከዚህ በበለጠ ሁኔታ በትራፊክ መጭነቅነቅ ይኖራል የሚል ስጋት አለ። ወደ መቀጣዩ ወደ ሳምንታዊ ዝግጅት ባህልና ኪነ ጥበብ ፕሮግራም እንሸጋገር።
0: ጥሩ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ሳምንታዊ የባህልና ኪነጥበብ ፕሮግራም ከገጣሚና ሰዓሊ ሙሉ ወይም ሻሎም ማንደፍሮ ጋር ያካሄድነውን ሁለተኛ ክፍል ቃለ ምልልስ እናቀርባለን። አድማጮቻችን ሙሉ እንግዲህ ባለፈው ሳምንት ኪነጥበብ እንዴት እንደጀመረ በተለይ በስዕልና ግጥም ዙሪያ እንዴት እንደተሰማራ ተሰጥቶን እንዴት አውጥቶ ህዝብ ዘንድ እንዳደረሳ ጫውቶናል። ዛሬ ደግሞ ቀሪውን የኪነጥበብ ህይወቱን ያጫውተናል። እስከ መጨረሻው ድረስ እንድትከታተሉን እንጋብዛለን። ሙሉ እንግዲህ ኪነጥበብ ቀላል አይደለም፣ ብዙ ነገሮችን እየሰራህ እዚህ እንደደረስ ነግረህናል። ለወደፊት ያለህ ቅድ እንዴት ነው? ወደፊት ምንድን ነው መስራት የምትፈልገው? ቅድህን እስኪ ንገረን።
1: እንግዲህ ቅዴ በስዕሉ በኩል ሲደርስ የበለጠ ይሆናል። ብቻ በእኛ ማህበረሰብ ነገር የማዘጋጀዋለ ልክ አሁን የማይበገር ህዝብ ብዬ ለቤተ እስራኤሎች፣ ለይሁዳውያን፣ ለነጮቹ፣ ለፈረንጆቹ እንዳቀረብኩት ለአገሪቱ መስራቾች እንዳዘጋጀሁት ስለ እኛ ማህበረሰብ ደግሞ ይቀጥላል።
0: አይ በገሬ ነው ምን አሳክቷል።
1: አዎ
0: ቀላል አይደለም ያለፍንበት።
1: አዎ አዎ አዎ ታሪክ እያሰባሰብኩ ነው። እንደዚህ ከሚያውቁ ሰዎች አሰባስቤ ወደ ስዕል ለመቀየር
0: እግዚአብሔር ታሪካችን የጉዟችን ሁኔታ ከመጀመሪያው እስካሁን ድረስ ባለው በጣም ጥሩ ነው። ቀጥልበት ነው ማለት።
1: አመሰግናለሁ።
0: እንግዲህ አንድ ገጣሚ ወይም አንድ ሰዓሊ ይዘን ይፈልጋል ይባላል። አንዳንዶች በሚያገኙት አጋጣሚ ሊጽፉ ይችላሉ፣ ወይም ደግሞ አጋጣሚውን የሚገጥማቸውን ነገር ምክንያት አድርገው ሊደርሱ ሊጽፉ ይችላሉ። ያንተ ለየት ያለ ሁኔታ አለ ወይ በምትገጥምበት ጊዜ በምትስልበት ጊዜ?
1: በእርግጥ አሁን ተውኩት እንጂ በፊት ወጣት በነበርኩበት ጊዜ ወይም ሞራሉ በነበረበት ሰዓት ዝም ብዬ ነገር ሳይ ከሳበኝ እስክሪብቶና ወረቀት ሉ ከእጄ አይለይም። ዝም ብዬ ቁጭ ካለበት ያን ሰው ብድግ አድርጌ የመውሰድ በኪሴ የመክተት ችሎታ ነበረኝ። የሆነ ቦታ ስር ደስ የሚል ነገር ካየሁ ተነስቼ ጽፋለሁኝ። በየሄድኩበት እኔና እስክሪብቶር ወረቀት ሉክ አንለያይም ነበር። አሁን ግን ወደ 20 ዓመት በላይ ነው ትቼው ነው የቆየሁት። በእርግጥ በተለያየ የህይወት ፈተና አሁን ግን እግዚአብሔር ይመስገን ሁሉም አልፏል። ይሄንን

0: በጣም በጣም በጣም ይሄ አይደል ገረመኝ ይደነቀኝ ከበቃ እንዴት ነው ዶክተር ከመጠየቅ በሽተኛ ይደረሰበትን ጠይቅ ነው የሚባለውና በጣም ያከማል በጣም
1: በጣም ጥሩ ነው እንዴ በዚህ ኪነ ጥበብ እንግዲህ እንዳንተ ብዙ ችሎታ ያላቸው ሰዎች አሉ ተብረሰባችን የምታውቀው ነው በደስታው ባዘኑ እንኳን ግጥም ሲገጥም እንደሌላው ቁጭ ብሎ ሳይጽፍ ነው በቃሉ
0: በጣም
1: ይገርመኛል
0: ነው እነሱ
1: ይሄን ጥሩ ነገር ይያልን ግን የማበረታታት ሁኔታ የለምና እንደው ስታየው በዚህ በእስራኤል ሀገር ኢትዮጵያ ይሁዳ እንደዚህ የኪነ ጥበብ የስነ ጥበብ ዘርፉ ተበረታቷል ብለ ታስባለ እንደሚጠበቀው
0: አይ ቅርታ ብቻ ነኝ ግን እንደምገምተው ብዙ አልተበረታታም
1: ግን የምስማማበት ነው
0: አዎ ብዙ አልተበረታታም ብዙም ግዳፍ ብዙ የተለየ አልተሰጠውም ግን ቢበረታታ ቢሰጥ ደስ ይለኛል እኔም እግዚአብሔር ይመስገን ከተፈጥሮ አቋያ ግንጭ አንድ ወቅት ወር ራብ ታደሰ ራብነት ማረክ ሲቀበል አንድ ሰው ሞራል የሰጠኛል አሁን ወደ ትዝታ ወሰድከኝና ልክ ሊቀበልሽ አላውቅም ነበርና ዛሬ ነው እሱ እንደዚህ ሲባል ወዲያው ወረቀት ብትታርጋው ጥቼ ግጥም ጫርጫር ለካዬ ነበር ያ ሰው ጫርጫር አርጌ አንድ ግጥም አቅረብ ይችላል አልኩኝ እሺ አቀረብ በጣም ተንጨበጨበ አሁን ሰው ይልቀን ይነግረኛል አንተ እኮ ተሆነው እንጂ ራብ ገብሬ ታደሰ ላይ ወዲያውኑ ጽፈቀርበ እንዴ ሲንጨበጨ እንዴ ታርገ መሰረትከው ያባቶቻችን ጭንቅላት ነው ያለ ባክባክ ይሌ ነበር አንዳንድ አልፎ አሉ በአብዛኛው አልተለመደምና ማበረታታቱ ቢኖር በጣም ደስ ይለኛል
1: አዎ አሁን ነኝ የጠቀስኩልህ ለምንድን ነው እንደዚህ ወጣቶችም በስነ ጽሁፉም በሌላው የኪነ ጥበብ ዘርፍም ይጀምሩና የሚያበረታታቸው ሲያጡ ያቆሙታል
0: እውነት ነው
1: በጣም ትልቅ ችሎታ ያላቸው እንዳንተና ይሄንን አውጥቶ ሰዎቹ ጥሩ ደረጃ እንዲያደርሱ በተለይ ወጣቶቹ በዚህ እንዲገፉበት ህብረተሰቡ እንደዚህ አሁን አንታው ደረጃ ስታደርግ መጽሐፍ ሲመረቅ የመምጣት የመገኘት ሁኔታ እርግጥ አሁን ለውጥ አለ ያየው ነው አንዳንድ ቦታዎች ሲሄድ ግን የሚጠበቀውን ያክል እንዳልሆነ ይናገራሉና እዚህ ላይ ብዙ ቢሰራ መልካም ነው ላለው
0: እውነት ነው እኔ ራሴ ከጠራው ሰው ከሩብ በታች ነው የመጣው በርግጥ ግን እነኚህ ሰዎች ይመጣሉ እየጠብቂያቸው ነበር ሌሎችም ደግሞ ካላቸው ተነሻሽነት ጊዜያቸውን ሰውቶ ቢሆን መቸም ሩጫ ነው ኑሮ ከባድ ነው ይገባኛል ግን ከሁለት ሰዓት እስከ ስምንት ስለሚል አራት ሰዓት ሰው ስራ ቢጨርስ አምስት ሰዓት ስድስት ሰዓት የሚል ግምት ነበረኝ አልሆነም እንግዲህ እንዳልኩ አልተለመደም
1: ሆኖ ነው እንጂ ሰው ለሌላ ነገር ሲሄድ እኮ እናያለን
0: አልተለመደም ግን አንዳንዶች ከላኩላቸው በኋላ ወይ እንዲህ ነበር እንዴ እንደዚህ አልመሰለንም ያሉኛሉ ዝምም ያሉ አሉ
1: ግን አሁን ደግሞ እኔ እንደው ይሄ ነገር መጠናከር አለበት ብዬ በኢትዮጵያን ዘንድ ትልቅ የሆነ ፌስቲቫል በየአመቱ ቢካሄድ እንደዚህ ባለሙያዎች እየተጠሩ እየተጋበዙ ስራቸውን ቢያሳዩ ጥሩ ነው በተደራጀው መልኩ ካልሆነ በግለሰብ የሚደረገው ሙከራ ብዙዎችን አንዳንዴ ተስፋ ያስቆርጣል ሰዎች ሲቀሩ ሞራላቸው እንዳይነካና በዚህ ቢታሰብበት በዚህ ቢንቀሳቀሱ ብዙ ሰዎች አሉ ጥሩ ነው
0: እውነት ነው
1: ሌላው እንደው ከግጥሞች ውስጥ እንደው ከእውነት ጋር የተያዘ ከህይወት ጋር እንደው በወጣትነት ፍቅር ይኖራል በልጅነት በትምህርት ቤት አለ አንድ ግጥም ወይም አንድ ስዕል በዚህ ሁኔታ ይሰራው
0: እንግዲህ ለዛሬ የተዘጋጀው ጊዜ በሚለው ራሴን ለመግለጽ ነው ለራሴ ያኔ ጊዜ ነው ያጨለመው አሁን ጊዜን ያወጣው ብያለሁ በሌሎች አልተዘጋጀውም ግን እውነተኛ ስለ ማህበረሰባችን ያ ጊዜ ተረሰ የሚል የኛ ሰው ሀዛም የነበረብን ችግር ህዝብ መጣ ለእግዚአብሔር ያልተመቸንበት ነገር እንዴት ነን ምን ሆነ የሚለው ባቀርበው ደስ ይለኛል
1: እየተዘጋጀለ
0: ሌላውን ደግሞ ወደፊት እግዚአብሔር ብሎ ጊዜ ቢኖረን ይቀጥላል ይሄ ይቀርብ ለምን ትዝታ ሰው በትዝታ አዲስ አበባ ሲነድ
1: እኔም እንዳንተ አዲስ አበባ በኮምፓውንድ ነበርኩኝና ህብረተሰቡ ጋር አብሬ ሰራ ነበር የነበርንበትን ሁኔታ እንረሳለን ጉዟችንን አሁን ያለንበትን ብቻ ምንመለከታለና ትላንት ምን ነበርን በጉዞ ገጠር ምን ነበርን አሳለፍንበት መንገድ ያያንን ማሰብ አለብን በአጠቃላይ ገጠር ሳለን ከተማ ሳለን ኢትዮጵያ ሳለን سنጓዝስ ያን ሁሉ አሳልፈን እዚህ ስንደርስ የሚለው ነገር መረሳት የለበትም
0: ይሄን ሁሉ ያካታል ይገርማል አጋ ይገርማል አሳለኝ በቃ ወነጥሩ
1: አጥምና
0: ለከ የተነጋገር ነው ይመስል ይገርማል ግን ይገርም ገጠመኝ ነው እኔም ሳስበው እንደውኛ እኮ እንዴት ነን ምንድን ነው እንደያልኩ ውስጤ የሚሰማኝ ነገር ነበርና እንዴት ይረሳል አዲስ አበባ የፈለገ ቢሆን እንዴት ነው
1: ችግር መረሳት
0: አይረሳምና ውነት ስለሆነ ውነት ደግሞ አርነት ስለሆነ የሚያወጣ ውነተኛ ሀቅ ስለሆነ ይሄ ነገር ማንም ምን ሰው ያስከፋው ያስቀይ የሚሻል ቢያል ገምት ነው ውነት ነው የተጨመረ የለም የተቀነሰ የለም ውነተኛ ታሪክ ነው
1: የኪነ ጥበብ ሰው ደግሞ
0: ኪነ ጥበብ ደግሞ ውነትን ነው
1: እሺ
0: ያ ጊዜ ተረሳ ብለን ነበር ምን ይሉታል የኛን ነገር እንቆቅልሽ

0: ይስተምር ያሉት ቀርቶ ያላሉት ይሆናል ሁሉም መስቀልቀል ነው ኑሮው ተለያይቷል አፈር ፈቶ ማረሻ ነቅሎ ጎጆ ቤቱን ሰብሉን ጥሎ የተነሳው ኢትዮጵያን ትቶ የሁላችን ምኞት ተቻኩሎ ይቺን ቅድስ ምድር ኢየሩሳሌምን ብለን አዲስ አበባ ያኔ ተሰባስበን እድልን በለው ከቶ ምን ሉታል ግማሹ ሲረዳ ግማሹ ሰሚያጥዋል ግማሹ የበላ ገሚሱ ታረት እስራኤል እናት አባት ያለው ፋክሱን ይጠብቃል ቤተሰብ የሌለው ቀኑ ጨልሞታል እርዳታ የሌለው ኑሮ እጅግ ያሳዝናል ማሞ ካባ ወርዶ ድንጋይ ይሸከማል የገንዘብ ማጣቱ ኑሮ ሲያስጨንቀው በድሉ ያዘነ መኖር ሲከብደው ማሞ ካባ ሲወርድ ድንጋይ ለመሸከም የሎስ ሲያሾፉበት ሲሉት ጎሻታ ፈላሻ ስራት ሻሙብን ዋጋ ታራክቱብን ሂዱ ካገራችሁ ብለው ሲያስጨንቁን ምነው በሰማችሁ ችግራችን ስሙ እስራኤል ያላችሁ እናት አባ ዘመን ወገን ይሆናችሁ ሽንት ቤት ተደፍኖ ለእኛ ሲያከራዩት መጠጊያ ላጣነው ሲሆን መኖሪያ ቤት አራት አምስት ስድስት ልጆች ላሉት ከወርወር ክራዩ ሲጨምሩበት የሳር ፍራሽ ይዞ ያው መንከራተት አንዱ ቤት ሌላው ጋ እየተዛወረ ማረፊያ ስላጣ ህዝቡ ተማረረ አዛኝ ሰው አጣነ ስራው በጥድፊያ ነው በተሎ ተሸከም አልመጡ ምንድን ነው እያለ ሲገፋው ድንጋይ አሸካሚው ወይ ጊዜ እያለ በጥድፋ ሲሰራ ድንጋይ እግሩን መቶት ደሙን እያዘራ ሁሌም ሲያሾፍበት ሲያጣ የሚራራ ይል ነበር እኮራ ነበረ ጎንደር ባለሁበት አርሼ ሳበላ አልቤ ወተት እስራኤል ብዬ ነው እዚህ አዲስ አበባ የተዋረድኩት እያለ ይገፋል ኑሮን እንደዳገት እርዳታ ለሌለው መታከሚያ የሚሆን ሁሉ ነገር ጠፍቷል ታሞ የሚሞተው እጅጉን በርክቷል በድንገተኛ ሞት ስንት ወገን ተለየን እስራኤልን ሳያይ ኢየሩሳሌምን ምኞቱ ሳይሞላ ስንት ወገን ቀበርነ ጉለሌን መቃብር እስከ ጥግ ሞላነ የኛ መጨረሻስ ምን ይሆን እያልነ ተው እንረዳዳ ወገን ድረሱልን እስራኤልን ሳናይ ሞቱ ሳይጨርሰን የወገኑ ችግር ወገኑ ካላየው የወገኑ መሞት ለወገን ካልተሰማው ከእንስሳስ መሻሉ ከቶ ምኑ ላይ ነው ደግሞም ክፍለ ሀገር ጎንደር የቀሩት እንደዚህ ተባሉ እንደሰማሁት እናንድ ፈላሻዎች የምትባሉት ቀደም ፈላሻዎች ወደ ሄዱባት እስራኤል ሀገራችን ወደምትሏት መሄድ ካልቻላችሁ ከዚህ ከቆያችሁ ከቶኛስ ምን ልበል ምን ብለን ንጥራችሁ አረ የኛ ነገር መላ የጠፋለት ይህን ምን ይሉታል ምን ብለው ሊፈርዱት ከዚህ ለመሻገር በፋክስ ተለይቷል የክፍለ ሀገሩም መላው ጠፍቶበታል እንደ ኋላይ ኩበት ወዲህ ወዲያ ይላል የኛ መጨረሻሽ ለኛ ጨልሞናል እግዚአብሔርን አምነን ከዚህ ተቀምጠናል እግዚአብሔርን በጸሎት እያመሰገን ይኸው አዲስ አበባ እስካሁን አለን ብለን እንዳላልን አምላክ በፈቀደ እስራኤል ሲያመጣን ይህን ረሳ ነው ጥጋብ አሸነፈን የሀገሪቱ ህግ ሁሉን ባንድ አድርጎት የሚበላ ሞልቶ ፍቅርን ጠፍቶበት ዛሬ ሰው እንዳውሬ ሁሉ ተጨካክኗል አንዱ ከሌላኛው ባሳ መች ግባባል እኩልነን እያለ መናናቅ ተይዟል እንዲያ እንደ ተረቱ የሴት አሳራሽ ወንድ አስፈታይ እንዲህ ሆኖ ቀረ የኛማ ጉዳይ አመሰግናለሁ
1: በጣም ጥሩ ነው እንግዲህ ከዚህ ብዙ እንማራለን በየ ተስፋ አድርጋለሁ እንግዲህ ህብረተሰባችን ጉዳዮችም ነቅሶ ማውጣት ያንዴ ኪነ ጥበብ ሰው ሐላፊነት ነውና ጥሩ ነው
0: አመሰግናለሁ
1: ያለውን ተጨባጭ ሁኔታ እንጂ ማንንም ለመንካት እንዳልሆነ ቀድም ተናግራን
0: እውነት ነው
1: ጥሩ አሁን እንግዲህ አንተ ስዕሎችን ትስላለህ ግጥም ትገጥማለህና ሰዎች አንተን ስራ ማሰራት ቢፈልጉ እዚህ አጋጣሚው አለ ወይ አንተ ትሰራለህ ለሰዎች ቢፈልጉ አሁን ለምሳሌ ቤታቸውም ግድግዳ ላይ የሚንጠለጠል ስዕል ሊሆን ይችላል ቤተሰብን እንግዲህ የእጅ ስራዎች ብዙ ጥሩ ነገር አላቸውና ወይም ደግሞ ግጥም በተለያዩ ሁኔታዎች ቢፈልጉ ለዚህ ዝግጁ ነህ ወይ
0: ይቻላል በጣም ደስኛል በደስታ ዘጋጅቻለሁ በፊት ማቴሪያል አልነበረኝም ሞራል አልነበረኝም እንቅስቃሴ አልነበረኝም አሁን ሁሉ ተቀየረ ይቻላል እግዚአብሔር ይመስገን
1: ያው እንግዲህ በዚህ ማበረታታት ይቻላል አንተን በየቦታው ጠርቶ ቤተሰብን ስዕል ተስሎ ግድግዳ ላይ ቢደረግ ጥሩ ነው መልካም ነው እዚህ ከተማ ላይ ብዙ ነገሮች እና ያለ እንደዚህ አይነት ነገርና መልካም ነው
0: አመሰግናለሁ
1: እንግዲህ አንድ ግጥም ከማቅረብ በፊት እንደው ምታስተላልፈው መልእክት ካለ ለህብረተሰቡ ማጠቃለያ በኪነ ጥበቡ ዘርፍም ሊሆን ይችላል
0: እንግዲህ ማህበረሰባችን ረጅም ዘመን በእስራኤል ሀገር ይኖራል ከ40 አመት በላይ ደም ዘመድ አካባቢ እኛም ይሁን 30 እየተጠጋን ነው ግን ብዙ ለውጥ አላሳየንም በስነ ጥበቡ ያቱም ቀደም እንደተናገርከው የሚገድፍ የሚያጽናና የሚያበረታታ በማጣት ነው ሌሎችን ስንመለከት በጣም በጣም ሄደዋል ደሞ ጥበብ ነው ሁሉ ነገር የሚያስታውስ ሁሉ ነገር የሚያመጣ ምሳሌ አሁን ያ ጊዜ ተረሳ በያውን ያመጣሁት የብዙዎችን ስሜት ይነካል በያስባለሁ ይሄ ጥበብ ነው ያቱም እንዴት ነበር ሽንት ቤት ለኛ እንዴት ይከራይ እንደነበረ የሸራ ፍራሽ እንዴት ነበር እውነተኛ ነገር ነው ድንጋይ ሸክሙ ላይ የነበረ ግፍ ክፍለ ሀገር የነበረው እውነት ነው እውነትን በታሪክ እንደዚሁ በንባብ ከማቅረብና በግጥም ከማቅረብ የሰውን ስሜት የመሳብ ኃይሉ ይለያያል ግጥም ሲሆን የበለጠ ወር ተሰሚነት ተወዳጅነት አለው የሰውን ስሜት ይይዛል ስለዚህ ይሄንን በግለም ሆነ በማህበር ነገር ሆኖ ሰው ግዳፍ እያደረገ እየተደራጀ ወጣቶች እየተተኩ ሙያው እያደገ ቢሄድ እጅግ እጅግ ደስተኛ ነኝ እኛ ነገ እናልፋለን ቀሪ ትውልድ ይተካል ለትውልዱ የሚሆን ነገር አሻራ አስቀምጠናል እኔ እግዚአብሔር ይመስገን ይህንን ነገር አፍኘው ሳይሳካ ዝም ብዬ ቀርቼ ብሆን በጣም ይሰማኝ ነበር አሁን ግን በጣም ደስተኛ ነኝ ቢያንስ የሰው ልጅ በሚወደው ሙያ ላይ ሲኖር በጣም ደስ ይላል በጣም ደስ ይላል የሚወደው ሙያ ሲያደርግ በጣም ደስ ይላል
1: ውጤታማም ይሆናል
0: ትክክልና በዚህ በጣም ደስተኛ ነኝ
1: ትልቅ መልእክት ነው እንግዲህ ህብረተሰባችን ልብ ሊለው ይገባል ሌላ እንደው መጨረሻ አመትጋብዘን ግጥም ካለ
0: እንግዲህ ብዙ ግጥሞች አሉ በዚህ የሚቀር አይመስለኝም በቅርቡ ደግሞ አንድ ፕሮግራም ስለሚኖር ሌላ ስለምንገናኝ በዛን ጊዜ የሚሆኑትን ተዘጋጅቼ መድቤ ከወቅቱ ጋር አመጣለሁ ለአሁኑ ግን ውስጤን ሰነካኝና ለዚህ ስላበቃኝ ጊዜውነተኛ ዳኛ የሚለው ቢደገም በጣም ደስ ይለኛል
1: ይደገም ችግር የለውም ይደገም
0: ምክንያቱም ጊዜ በጣም በጣም በጣም
1: ጊዜ ነው እኮ የሚያሾረንና ይደገም ችግር የለውም ደገሙ
0: ጊዜ ሰጣችሁ አይደል ጊዜ ሰጠቁ ድንጌ የሰብራ ኦክቶበር 7 ግን ይሄን ሁሉ አመጣ ያላስካ ጎርፍ ግን ጎርፍ ሳይሆን ኩሬ ማልሆነና እግዚአብሔር ይመስገን
1: ጥሩ
0: ጊዜ ነው አይ ጊዜ ነው ስለዚህ ጊዜ ነው አሁን ገና ገባኝ የጊዜ ጉልበቱ የጊዜ ስልጣኑ የጊዜ ብርታቱ በእውቀት ተሰጦ በብዙ ቢጥሩ ሽልማት ቢሰጥ የላቀ እጅግ በጣም ጥሩ ጊዜ ካልገደፈ መቅረት ነው በከንቱ ባጭሩ እውቀት ስነ ጥበብ ጊዜ ካልገደፈ ሆኖ ነው የሚቀር በከንቱ ያለፈ ቢጥሩ ቢግሩ ጊዜ ካልገደፈ ነበር ሆኖ ይቀራል በከንቱ ያለፈ አይ ጊዜ ሰውን የሚያሳንስ ጊዜ ሰውን የሚያስተልቅ ጊዜ ለሰጠው ሰው መቆየት ጥሩ ነው ሁሉንም አየሁኝ ጊዜ ሲያሳምረው ትክክል የሚዳኝ ለእውነት የሚፈርደው ለቆየ ሰውማ ጊዜ እኮ ዳኛ ነው ተመስገን አምላኬ ይሄን አይቻለሁ ለእስራኤል አምላክ ምን መልሳለሁ
1: ዋው በጣም በጣም ጥሩ ነው በጣም ነው እናመሰግን
0: ምን በጣም ነው አመሰግን
1: እንግዲህ ሁለገብ ባለሙያ ነህ ሰአሊም ነህ ገጣሚም ነህ የታሪክ መምህር ነህ አቶ ሙሉ ወይም ሻሎም ማንደፍሮ በጣም ነው እናመሰግን አንላቀቅም በዚህ ሌላ ጊዜ ደግሞ በሰፊው ደግሞ እንደዚህ ቃለ ምልልስ እናደርጋለን በርታ ነው ምለው
0: እኔም በጣም አመሰግናለሁ በረታለሁ እግዚአብሔርም ያግዘኛል ተመስገን አመሰግናለሁ
1: መልካም እድል እናመሰግናለን
0: አመሰግናለሁ
1: የተከበራችሁ አድማጮቻችን ለዛሬ የነበረን የባህልና ኪነ ጥበብ ፕሮግራም ይህን ይመስላል ስለተከታተላችሁን እናመሰግናለን ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን እስከ ሳምንት ቸር እንሰንብት በደህና ቆዩልን

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ከዳንኤል ገዳሊያ ኦሪያ የፔታቲክባ አስተዳደር ሸንጎ አባል ነው። ሀቢር ማጣ ቀለም ለሰው አጠርመጠን ባለ ሁኔታ በትናንትና ዕለት የመጽሐፍት ቤት ተመረቀ የሚል ዜና ደረሰንና እስኪ ዳንኤል ተናስተልን እንደምን አለ?
1: ተናስተልሽ አየው መንገነ ሰላም ነው።
0: ብቻዬን አይደለሁም ባልደረባ የሰጠኝ ዘመነ ጋር ስለሆን እንግዲህ አድማጮችም መልእክትህ ለሁሉም እንዴት አመሻችሁ በልልን እንጂ
1: አዎ እንዴት

0: Muchacho, ya estoy,
1: Selam.
0: yo un día nacho, salam nacho, salam nacho,
1: እግዚአብሔር ይመስገን ደህና ነን። አዎ እንግዲህ ማክሰኞ ምሽት ላይ ሁለት እንግዲህ አዳዲስ ዜና ወደ መገናኛ ብዙሃን ሲደርስ ደግሞ ለሰፊው አድማጮች ጀሮ እናደርሳለን። እና አዲስ መጽሐፍ ተመረቀ።
2: መጽሐፍት ቤት
0: አዎ መጽሐፍ ቤት። ኦኬ አመሰግናለሁ። ሻያው ታውቁ ትላንት ባይር ፔታክቲክቫ ተከተማ ፔታክቲክቫ ከተማው ብዙ ቄሶች ራቦች ተሰብስበን የብዙ የኛ ህዝብም እንግዲህ መጽሐፍ ቤት በአቶ ገዳሊያ የሌን ወርያ ዝሆን ልበርሃ በእሱ እንግዲህ
1: መምህር አይደሉም። እነሱ በታሪክ ከሙሉ ጎደል ታሪካቸውን ስለማውቅ ነው አስቋረጥኩ።
0: አንተማ ታውቃለህ ግን
1: አዎ፣ እንደ አውሮፓ ዘመን አቆጣጠር ይኸውልህ በ1955 ዓመተ ምህረት አካባቢ ከኢትዮጵያ በሳይራ ወገኖቻችን ወደ 27 የሚሆኑ ወጣቶች ናቸው ወደ ሳይን መጥተው በክፋር ባቲያ ከተማሩት መካከል አንዱ አባ አቶ መምር ነበሩና ገዳሊያ ኦሪያ እሳቸው ያው በሙያቸው አስተማሪ እንደነበሩ ነው አይደል?
0: አዎ አስተማሪ ነበር። ጋመናል የትምህርት ቤቱ የጸዳው ነበር። በልጅነት እንደምታውቀው እንግዲህ ተመርጦ አቶ ዮና ቮጋለም 12 ልጆች እንግዲህ በ1954 በፈረንጅ አቆጣጠር ወደ ክፋር ባቲያ ይመጣሉ። ተዛ ተክፋር ባቲያ እንግዲህ ተዛ ይተመራሉ። ተምረው እንግዲህ የነሱ ስራ ምንድነው ነበር? ተዚ ተምረው ወደ ኢትዮጵያ ሄደው ትምህርት ቤት ብዙ ነገር ቋንቋ ብዙ ነገር ማስተማር አስተምሯቸው። አባቴ አንደኛው ተዛ ነበረ። በጠዳ አስተማሪ ነበረ እንግዲህ ሀዛ ያስተማረ ብዙ ልጆች የሱን ነገር ያዩ የተማሩ ብዙ ልጆች ተዛ ትምህርት ቤት በጠዳ ትምህርት ቤት በጣም አስተምሮ ነበረ።
2: ገዳሊያ ባለዋል ሲያስተምሩ ነበር። እዚህ
0: ተዚህ ልደርስ ነኝ። እንግዲህ እንደምታውቁት ገዳሊያ የታወቀ በስራውም እንግዲህ አስርጮን ነበረ። አስርጮን ምንድን ነው? ብዙ የለፋ ብዙ በስራው በጽዮናዊ ወደ እንትን
1: አዎ ታስረው ነበረ። በኢትዮጵያ ከጽዮናዊ እንቅስቃሴያቸው ከእስራኤል ጋር በነበረባቸው ግንኙነት ጋር በእስራኤል ወገኖቻቸው በሰሩት ስራ ምክንያት የኢትዮጵያ መንግስት አዎ አስረውት ነበር።
0: አሰውት ነበረ አሰቃይቶም ነበረ። እና ብዙ ሰዎች እንግዲህ ይሄን ነገር ያውቃሉ። ትናንት ምሽት እንግዲህ ያንን መጽሐፍ ቤት የፔታክቲክቫው አዲስ ስፍራ ሲቦሪት በሱ ስም ስንሰራ ለእኔ እንደ ልጁ በጣም እንደ ስግራት ማጋል በጣም የተዘጋ ነገር ነው የሚሰማኝ። ለምን ገዳሊያ እንደምታውቁት የመጽሐፍ ሰው ነበረ። እሱ ሁልጊዜ የሚያምን ምንድነው ነበረ? በትምህርት ሁልጊዜ ምንድነው የሚል ነበረ? ትምህርት ብቻ ነው የኛን ህዝብ የሚለውጥ። ስለዚህ በጣም እንትን መጽሐፍ ሲያነብ ነበረ፣ በጣም ይወድ ነበረ። በጣም ብዙ መጽሐፍም ጽፎ ነበረ። የተወሰነም ተዚህ አውጥተንም የእሱን ነገር ለህዝቡም አሁን በዚህ ሰዓት እየሰደ ነው። እና ሮሻይሮ የእኛ ካንቲቫ አቶ ማር ራሚ ግሪንበር እንደምታውቁት ሰውየውን በጣም ያውቃል። ባለፈው 3 ዓመት ኪካር አደባባይ በሱ ስም አሰራ። አዎ ኪካር አደባባይ። ይሄ ሰውዬ እንደ ሄርሰል ነው ብዙ ስራ አርጎ እንዴት የፈረንጆች አያውቁም የእሱን ስራ ብሎ አደባባይ አሰራን። አሁን ደግሞ ይህን ሲፍሪያ ይህን መጽሐፍ ቤት ለምንድን ያቋቋመው? ሁል ጊዜ ገዳ ላይ የሚታወቅ በትምህርትና በመጽሐፍ ነው። ስለዚህ ይህን የእሱ ህልም ምንድን የነበረ የእኛ ሰዎች ትምህርት በጣም እንዲጠነክሩ መጽሐፍ እንዲያነቡ እና ይህን ፕሮቴስታንት ባ ይሄን

0: ነገር በጣም ሾክ ይሄን ነገር ወሰደና በመዋጻ በመወጽቴር ይሄን ነገር አሳለፈና ትላንት በመሸቱ ያንን መጻሕፍት በሱስ ማልገን
1: በሶስት
0: መጡ ተመረቀ። እንግዲህ በጣም ደስ ብሎናል
1: በጣም። እሺ እንደው ካለን ጊዜ አንጻር ነው ሌላ ቀን በሰፊውም እንጠይቀው ይኖራል። እንደው የመጻሕፍት ቤቱ አሁን በአባትህ ስም የተመረቀው ትላንት የተመረቀው መጻሕፍት ቤት ለነማን ነው የሚያገለግል? ምን አይነት መጻሕፎች ነው ያሉበት አሁን ለጊዜው?
0: እና ይሁን ጥሩ ጥያቄ ነው። እንግዲህ መጻሕፍቱ ቤት እንግዲህ ለሽሆናው ነው ለአካባቢው ነው። አንድ 1200 ምን ወይም ብዙ ሰዎች የተመዘገቡ ሰዎች አሉ። ለፈረንጆችም ሀበሻውም እንግዲህ ይመጣሉ። ግና ዋናው ነገር የኛ ሀሳብ ምንድን ነው? የብዙ ሶፍሬ ብዙ ሰዎች የሚጽፉ መጽሐፍ አሉ። እነዚህን የሰበሰብነ ተዛም እያስገባነ ብዙ ነገር የቋንቋውን ይህንም ይቅርታ አርጉልኝ እንጂ እኔ አሁን በሶስት አመት ነው ወደዚህ ሀገር የመጣው።
1: ሶስት አመት መጠነው እንደዚህ አማርኛ የምትችል
0: አልቻልኩም። ገና አሁን ፕራክቲስ እያልኩ ነው እየተማርኩ ነው።
2: ረቆ በዝነው አማርኛ ነው የምታወራ?
0: አማርኛ እንግዲህ የሞከርኩ ነኝ። ግና ዋናው ነገር የመጽሐፍ ቤት ትምህርት አማርኛ ቋንቋ ብዙ ሰዎች ያሉት ተፔታክቲክ ባ የአማርኛ የሚያስረዱ ከዛ ትላልቅም ክቡፃ እየከፈትነ አማርኛም መጽሐፎችም ተዛ የኛ ብዙ ሰዎች የሚጽፋሉ ተዛ እያስገባነ ይህ ምንድን ነው? ክብሩ ለአቶ ገዳሊያ አይደለም ለህዝቡ ሙላ ነው። ዋናው ነገር ማወቅ ያለብን ገዳሊያ ብቻ አይደለም ብዙ ሰዎችም አሉ። እነሱም ደግሞ ቀስ በቀስ ስማቸውን ደግሞ ታሪካቸውን ደግሞ እንዲታወቅ እንፈልጋለን። ዋናው ነገር ህዝቡ ሀበሻ ብቻ አይደለም እንዲያውቅ የምንፈልግ፣ ፈረንጆች በተለይ እንዲያውቁ እንፈልጋለን። ስለዚህ ስሙ ቢሆንም እኛ ምናምን በምንድን ነው የእኛን ሰዎችን ጠንካራ ጠንካራ ታሪክ የሰሩት ማውጣት አለብን። ይህንም ብዙ ሰዎች አጋጣሚ ተዚህ በዚህ ሰዓት የእኛ ሀበሻ ቢያውቋቸውም ፈረንጆች ማወቅ አለባቸው የእነሱን ታሪክ። ይሄ ትልቅ ነገር እንግዲህ ለሀበሽ ለእኛ ሀበሻ ብቻ አይደለም ለአገሩ ለሙላው የእኛን ሰዎችን የሚያስከብር ነው።
1: በጣም ጥሩ ነው ዳንኤል። ሰፋ አድርገን በባህልና ኪነ ጥበብ እንግዲህ ስለ መጽሐፍት ይዞት ወደፊት የሚያደርገውን እንቅስቃሴ እንጠይቃለን። ካለን ጊዜ አንጻር ምናልባት ማጠቃለያ ካለ።
0: አዎ አመሰግናለሁ። አንድ መልእክት ደግሞ ማሳለፍ ምፈልግ፣ እንደምታውቁት ኢርያት አሽዶድ እንግዲህ ሮሆብ በሱ ስም ደግሞ አሁን በቅርብ ጊዜ ሊመረቅ ነው። ተራ ብትሰጡኝም ለህዝቡ መናገር እፈልጋለሁ፣ ሰዎች እንዲሳተፉ። ሮሆብ በአቶ ገዳሊ አየልኝ ሊደረግ ነው።
2: ነፍስ ይማር።
1: በጣም ትልቅ ነገር ነው። መጽሐፍት ቤት እንደዚህ ያልተለመደ ነው የነበረ፣ መቀጠል አለበት። የበለጠ እንግዲህ እንነጋገርበታለን አቶ ዳንኤል።
0: አሜን አሜን። አመሰግናለሁ።
2: መልካም ሌሊት። እንግዲህ ሰጤ ዘመነ 8 ሰዓት ላይ ፕሮግራማችን መጠናቀቁ ስለሆነ ለዚህ ፕሮግራም መሳካት ለተባበረው ቴክኒክ ባለሙያችን ለአሳፍ ሞስኮቪች ምስጋና ይድረሰው እና እንግዲህ በነገ ጠዋት እናስተናግዳቸዋለን። ልክ 6 ሰዓት ላይ ሆነን ሰላም አድረን
1: ጨዋታ እየጀመረ ነው። ለደቂቃዎች በኋላ ፖርቱጋልና ኡዝበኪስታን ይጫወታሉ። ለሊት 11 ሰዓት ላይ ጋናና እንግሊዝ ይጫወታሉ። የዛሬ ጨዋታዎች በጣም ከፍተኛ ፉክክር የሚታይባቸው ነው። እሻ ያው እንግዲህ ነገ ጠዋት ደግሞ ውጤቱን እንገልጻለን።
2: አዎ እንግዲህ ወደ ቤት ስንደርስ ከፊሉን ጨዋታ እናየዋለን፣ እንከታተለዋለን በቴሌቪዥን መስኮት ላይ ሆነን። እሺ
1: ደህና አደሩ።
2: መልካም ለሊት።